0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ራስልን እንደምን አደረጋችሁ የተከበራችሁ አድማጮቻችን። እነሆ ለተሮብ የጧት ስርጭታችን ይዘን ቀርበናል። ዛሬ ለቱ እንደብራዩን ዘመን አቆጣጥር ዮም ዮም ሩቪ ጊሜል በሽባን ሄይታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ደግሞ ኦክቶበር 14 2026 ኢትዮጵያ ዘመን አቆጣጥር ጥቅምት 4 2016 የቴክኒክ ባለሙያችን ናቲ ብላንኬቲ ስቱዲዮ ትረኞች ሰጠይ ዘመናና አይቾባይንን እንደተለመደው ስርጭታችን በዜና ጀምረን ጋስቶች ላምባቢያርም ይዞ ቀርበሙዝን መለከታለን። በማከታተልም ወቅቱን የተመለከተ ፖለቲካችን ታኔ ይዘን ቀርባለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን ለአሁን ዜናውን በባልደረባይ ሰጠይ ዘመናም
3: አመሰግናለሁ። አይቾው አርስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል ጠላቶች ከምርጫው በፊት ጥቃት ለመፈጸም ይሞክሩ ይሆናል በማለት አስጠነቀቁ። በእስራኤል የፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎች ምርጫ ዘመቻቸውን አጧጥፈው ቀጥለዋል። የእስራኤል አየር ኢንዱስትሪ ከጀርመኑ ሲግሳውር የጦር ፋብሪካ ጋር በመተባበር ፋየር ስቶርም የተሰኘ 200 ጥይቶችን መሸከም የሚችል ድሮን መስራታቸውን አስታወቁ። የመካከለኛው ምስራቅ ጦርነት ዛሬም እንደቀጠለ ነው። ኢራን ራሷን ለጦርነት እያዘጋጀች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል ጠላቶች ከምርጫው በፊት ጥቃት ለመፈጸም ይሞክሩ ይሆናል በማለት አስጠነቀቁ። ናታንያሁ ትላንት በዮርዳኖስና ሰማርያ ፍልስጤማውያን አዋሳኝ ድንበሮች አካባቢ ጉብኝት ባደረጉበት ወቅት እንደገለጹት እዚህ አካባቢ ማስጠንቀቂያዎች አሉ። ጠላቶቻችን ከምርጫው በፊት እኛን ሊሞክሩን ይችላሉ። እኔ ግን ለማንኛውም ነገር ዝግጁ ነን ብዬ ማስጠንቀቅ ፈልጋለሁ። በዚህ ወቅት ጠላቶቻችን ባይሞክሩን ጥሩ ነው። እዚህ አለመውት የማውቁት ጠንካራ የጦር ኃይል አለ ብለዋል ጠቅላይ ሚኒስትር ናታንያሁ። በእስራኤል የፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎች ምርጫ ዘመቻቸውን አጧጥፈው ቀጥለዋል። የፖለቲካ ፓርቲዎች በተለያዩ መገናኛ አውታሮች ምረጡኝ ዘመቻቸውን ጀምረዋል። ጥቅምት 7 ቀን 2026 ዓ.ም ምረጥ በሚካሄደው ብሔራዊ የክነሴት ምርጫ የሚሳተፉ የተለያዩ የፖለቲካ ፓርቲዎች በፓርላማው ብዙ የመቀመጫ ወንበሮችን ያስገኝልናል ያሉትን የምርጫ ቅስቀሳ እያካሄዱ ይገኛሉ። እስራኤል ከተቋቋመች ጀምሮ እስከ ዛሬ ድረስ ምርጫዎችን በዲሞክራሲያዊ መንገድ በማካሄድ መንግስታትን የምትቀይርና በመካከለኛው ምስራቅ ብቸኛ ዲሞክራሲያዊት ሀገር ናት። የቀኝ ክንፍ ርዕዮተ ዓለም ተከታዮች ድምጽ እንዳይባክን ለማድረግ ትንንሽ ፓርቲዎች ከምርጫው ፉክክር እንዲወጡ እየጣሩ ነው። አሂና ኖአም እስራኤል የተሰኙ ትንንሽ ፓርቲዎች ከምርጫ ውድድር እንዲወጡ ጠቅላይ ሚኒስትር ናታንያሁ ጥረት እያደረጉ ነው ተብሏል። የመከላከያ ሚኒስትር እስራኤል ካጽ የድሮን ጥቃቶችን ለማስቀረት አንዳንድ የድሮን አይነቶች በእስራኤል አየር ክልል እንዳይበሩ ለማድረግ የፊታችን እሁድ ከማገጃ ሰነድ ላይ ይፈርማሉ ተባለ። በተለይ ሲቭ ኦፕቲና ሲም የተሰኙ የድሮን አይነቶችን ለማገድ የመከላከያ ሚኒስትር እስራኤል ካጽ ከማገጃ ሰነድ ላይ ይፈርማሉ ተብሎ ይጠበቃል። ከዚህ ውሳኔ ላይ የተደረሰውም በመረጃ ድርጅቶች ክትትል መሰረት ድሮኖች ስጋት ስለሚፈጥሩ ነው ተብሏል። በከፍተኛ ባለስልጣናት ላይ ጉዳት የማድረስ ሙከራ ይኖራል። እንዲሁም የወንበዴ ቡድኖች ድሮኖችን መረጃ ለመሰብሰብና የተለያዩ ጥቃቶችን ለመፈጸም እንዲሁም ለማስከብለል ይጠቀሙባቸዋል በሚል ምክንያት ነው አንዳንድ ድሮኖች በእስራኤል አየር ክልል እንዳይበሩ የሚታገዱት ተብሏል። በዚህ ዘመን በድሮን የሚደረጉ ጥቃቶች እየጨመሩ መምጣታቸው ይታወቃል። በጦርነቶች ላይም ድሮኖች ከፍተኛ ሚና ይጫወታሉ። ከአሜሪካ ኒውዮርክ ወደ እስራኤል ቴል አቪቭ ለመብረር ተዘጋጅቶ የነበረ አውሮፕላን ፈንጅ ተጠምዶበታል በሚል አንድ ማንነቱ ያልታወቀ አካል መረጃ በማቅረቡ አውሮፕላኑ ዘግይቶ ለመብረር ተገደደ ተባለ። የዴልታ አየር መንገድ ንብረት የሆነው አውሮፕላን ከኒውዮርክ ወደ ቤንጎሪዮን ለመብረር ዝግጅቱን ከጨረሰ በኋላ ፈንጅ አለበት መባሉን ተከትሎ በረራውን አቁሞ በሚመለከታቸው ክፍሎች ምርመራ ከተካሄደበትና ደህንነቱ ከተረጋገጠ ከአንድ ሰዓት ከሩብ ቆይታ በኋላ እንዲበር ተደርጓል። በዴልታ አየር መንገድ አውሮፕላን በ24 ሰዓታት ውስጥ እንዲህ አይነት ክስተት ሲያጋጥም ለሁለተኛ ጊዜ ነው ተብሏል። የእስራኤል አየር ኢንዱስትሪ ከጀርመኑ ሲግሳውር የጦር ፋብሪካ ጋር በመተባበር ፋየርስቶርም የተሰኘ 200 ጥይቶችን መሸከም የሚችል ድሮን መስራታቸውን አስታወቁ። በሁለቱ የጦር ኢንዱስትሪዎች ትብብር የተሰራውና በኤቭራይስቱ ማላት ተብሎ የሚጠራው የድሮን አይነት 200 ጥይቶችን በመሸከም እስከ 3 ሰዓት ድረስ አየር ላይ በመቆየት የጠላትን ኢላማዎች ለይቶ ለማወቅና ለማጥቃት ይችላል ተብሏል። ድሮኑ 24 ኪሎ ግራም የሚመዝን ሲሆን ሙከራ ተደርጎበት በተሳካ ሁኔታ ኢላማውን መትቷል። የዚህ ድሮን መሰራት በአየር ኃይል በኩል ያለውን የጦር ግንባር የሚያሻሽል ነው ተብሏል። የመካከለኛው ምስራቅ ጦርነት ዛሬም እንደቀጠለ ነው። ኢራን ራሷን ለጦርነት እያዘጋጀች መሆኑ ተገልጿል። በአሜሪካና እስራኤል ትብብር በኢራን ላይ የተካሄደው ጦርነት የተፈለገውን ውጤት አለማምጣቱ ችግሩን በተንጠልጠል ላይ ያስቀርቶታል። በጦርነቱ ወቅት የተነሱ ዓላማዎችም ሙሉ በሙሉ ግባቸውን አልመቱም። የኢራን አብዮታዊ ዘብ ከስልጣን አልወረደም። የኢራን የኒውክሌር እቅድ አልቀረም። የባሊስቲክ ሚሳይልና ድሮን ምርቶቿ ሙሉ በሙሉ አልተደመሰሱም። ኢራን ለሽብርተኛ ድርጅቶች የምትሰጠውን እርዳታ ማላቋረጠችም። አሜሪካና ኢራን በጊዜያዊ የተኩስ አቁም ስምምነት መሰረት ግጭቱን ቢያቆሙም አሁንም ድረስ ውጥረቱ እንደቀጠለ ነው። በሁለቱ ሀገራት መካከል ድርድር ስለሌለም የተኩስ አቁሙ ቀጣይነት አስተማማኝ አይደለም። አሁንም በመካከለኛው ምስራቅ የጦርነት ዳመና እያንዣበበ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መዛታቸውን እንደቀጠሉ ነው። ኢራንም ለጦርነት በመዘጋጀት የአየር መቃወሚያዎቿን እያጠናከረች መሆኑን የዌል ስትሪት ጆርናል ጋዜጣ ዘግቧል። አሜሪካና እስራኤል በቅርብ ጊዜያት ምርጫዎች በመኖራቸው ምክንያት የኢራን ጉዳይ ችላ የተባለ ቢመስልም የሁለቱ ሀገራት መንግስታት የኢራንን ጉዳይ ከነጭራሹ አልረሱትም ተብሏል። ምንም እንኳ አሜሪካ ኢራንን በምጣኔ ሀብት ማዕቀብ እየቀጣቻት ቢሆንም የሚፈለገውን ውጤት ስለማምጣቱ ግን በእርግጠኝነት መናገር አይቻልም ተብሏል። ኢራን ከኢኮኖሚ ማዕቀቡ ማነቆ ለመውጣት ጦርነት ልትከፍት ትችላለች የሚሉ ስጋቶች አሉ። ኢራን የኒውክሌር ጦር መሳሪያ ባለቤት ከሆነች ለእስራኤል ብቻ ሳይሆን ለአሜሪካና አውሮፓውያን እንዲሁም ለመካከለኛው ምስራቅ ሀገራት ትልቅ ስጋት ትሆናለች። የኢራንን የኒውክሌር እቅድም በድርድር ማስቀረት ካልተቻለ ጊዜው ይረዝማል እንጂ በኢራን ላይ ሌላ ጦርነት መከፈቱ የማይቀር መሆኑን አንዳንድ የጦር ጠበብቶችና የፖለቲካ መሪዎች ይናገራሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል። በተለይ በመካከለኛው የሀገሪቱ ክፍልና ተራራማ አካባቢዎች ሙቀቱ ይጨምራል። ነገ ሐሙስ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 28፣ በሃይፋና አካባቢዋ 27፣ በብኤርሸባና አካባቢዋ 29፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። አይቸው፣ የሰዓቱ ዜና ይህን ይመስላል።
2: እናመሰግናለን።

የተከበራችሁ አድማጮቻችን ጋዜጦች ለአንባቢያን ምን ይዘው ቀረው የሚሉት እንመለከታለን። ሶስቱ ጋዜጦች ፊልፒቴ ላይ ይገኛሉ። ማሪ ቪዲዮ ታሮኖትና ሀሬት ናቸው። በቀደም ተከተልን እንመለከታለን። ማሪ ብለስ እንጀምር። የጠቅላይ ሚኒስትር ቢያሚናታኔው ፎቶግራፍ እንዲሁም የሽር ፓርቲ ሊቀመንበር ሬዚን ኮቲን ሁለቱም በማስቀመጥ ለምርጫው የቀረውን ጊዜ በማሳወቅ ሁለቱም በፖለቲካውና በደህንነት በሚል ርዕስ የራሳቸውን ሽኩቻ እንዳላቸው በሰፊ ጽፏል። በቀደም ወደ ጉብኝት ላይ በነበሩ ተማሪዎች ላይ የደረሰው አደጋ እናስታውሰው ነው። የ14 ዓመት ልጅ መገደሉም መሞቱም እናውቃለን። በዚህ ዙሪያም የተጻፈ ጽሑፍ አለ። ኢራን ወደ ጦርነት ለመመለስ ራሷን እያዘጋጀች ነው የሚል ጽሑፍም በዚህ በመጀመሪያ ገጹ ላይ ተቀምጧል። ሮስ ገባብለን ስንመለከት እንግዲህ ዞሮ ዞሮ የምርጫው ጉዳይ ነው። ቤኔት ለጠቅላይ ሚኒስትር የተናገሩት ነገር በሀገራችን ውስጥ ታይቶ የማይታወቅ የሀገር ክደት ሰርተዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በማለት ይወቅሳሉ። አይዘንኮት በራሳቸው በምርጫው ሊኩድኒኮችን የማስገባ የሚመርጥ እኔ ነኝ በማለት ስሳቸው ያስታወቁታል። እንዲሁም የሊኩድ ፓርቲ በትናንትናው ዕለት ፕሬዚዳንት ኢሳክ ሄርጾግ የተናገሩት ንግግር ሁለተኛ ምርጫ እንዳይሄድ የተቻለኝ በሙሉ አደርጋለሁ፣ ያ ማለት እንግዲህ ጥምር መንግስት እንዲቋቋም አደርጋለሁ በማለት የተናገሩት ነገር አለ። ይህንም ሊኩድ ፓርቲዎች ጥምር መንግስት ብሎ ነገር የለም በማለት ምላሽ ለሰጧቸው ምስሉ ይታያል። አላዛር ያይን ቬሌንስኪ የ14 ዓመት ተማሪ ነው። በቀደም በነበረው አደጋ የሞተ ልጅ ነው። ጥሩ ልጅ እንደነበረ ተጽፎለታል እዚህ። ከዛም ባሻገር በተለይ በዚህ ዙሪያ በትምህርት ሚኒስትርና በደህንና ዱር አራዊት ጥበቃ መስሪያ መካከል አለመግባባቶች ተፈጥሯል። እንግዲህ ኃላፊነት ለመውሰድ ማን ነው ኃላፊነት መውሰድ ቦታው ተፈቅዷል አልተፈቀደም በሚል ዙሪያ በከፍተኛው ኃላፊነት አንድ ወደ አንዱን እየሰሩ ይገኛሉ። በአንድ የህፃናት መጫወቻ ቦታ ላይ የዘጠኝ ወር ህፃን እያጫወቱ ያለ ቤተሰብ ህፃኑ ንጥቆት ወድቆ በከፍተኛ መቁሰሉ ተነግሯል። ትልቅ ጥንቃቄ ሊያስፈልጋል እንግዲህ ልጆችን ይዘን ወደ መጫወቻ ቦታ ስንሄድ ማለት ነው። በሰሜኑ የሀገራችን ክፍል ደህንነቱ ዙሪያ አሁንም እጅግ በጣም አጠያያቂ የሆነ ነው። ሂዝቡላህን ወይም ማንነቱ ያልታወቀ የቀላል ድሮን አውሮፕላን መሳይ ተንሳፋፊ ነገር ወደዛ እንደተላከ እና ወይም ፊኛዎች የተላኩ የመላክ ሁኔታዎች አሉ። ይሄን ማን እንደዚህ ያደረገው እንደሆነም ፖሊስ መከላከያ በመመርመር ላይ ይገኛል። በትናንትናው ዕለትም በሐማስ ወይም ጂሃድ እስላሚ 5 ሽብርተኞችን መከላከያ መግደሉን የመከላከያ ቃል አቀባይ አሳውቋል። ምንም የተኩስ አቁም ስምምነት ቢኖርም ጦርነቱ እንደቀጠለ ነው ማለት ነው። የጥቅም 7/2023 ልጆቻቸው የሞቱባቸው ቤተሰቦች ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥያቄ አቅርበዋል። ከጥቅም 7 በፊት የነበሩትን ፕሮቶኮል ወይም ውይይቶች ይፋ አድርግ በማለት ጥያቄ ጠይቋል። ኢራን በከፍተኛ ደረጃ ለጦርነት ዝግጅት እያደረገች ትገኛለች። በተለይ በሆርሙዝ መተላለፊያ ባህር የመርከቦች መተላለፊያዎች መጥላይም የምታሳየው የምትወስደው የእርምጃ አቅጣጫውን የቀየረና በጣም ብልሃት በተሞላበት ሁኔታ ጥቃት እያደረሰች ማለት ዎል ስትሪት ጆርናል የተሰኘው ጋዜጣ በሰፊ ጽፎ እናያለን። ሁላችንም እንደምናስታውሰው የአብርሃም ስምምነት ምክንያት በማድረግ በዛሬው ሰሞኑን የተባበሩት አረብ ኤምሬት እንግዲህ 6ኛ ዓመት እየያዘ ነው። እንግዲህ በዚህ 6 ዓመት ውስጥ የተባበሩት አረብ ኤምሬት ኤምባሲያቸውን ለመክፈት በቴል አቪቭ ለመክፈት ጥረት ተደርጓል። አሁን ፍቃድ ሁሉ ተቀብለው ሁሉም ጨርሰዋል። እንግዲህ ቴል አቪቭ በተወሰነላቸው ቦታ ወደ 15 ፎቅ ከፍታ ያለው ህንፃ እንደሚገነባና ባለቤትነት የነሱ እንደሚሆን ይህ ህንፃ ለተለያዩ የዲፕሎማት እንደ ዲፕሎማ ሆኖ ወይም ደሻግሪሩት አምባሳደር ሆኖ የሚያገለግልበት መስሪያ ቤትና የሰራተኞች መኖሪያ ቤት እዛው ይሆናል ተብሎም ይጠበቃል። ትራምፕ ስንሄድ ፑቲን
ከዘለንስኪ ልክ ፑቲን ወደ ተኩስ አቁም ስምምነት የመምጣት ወደ ሰላም የመምጣት ፍላጎት አላቸው በማለት የተናገሩበት ሁኔታም አለ። ወደ ወንጀል ነክ ዜናዎች ስንመለስ ለአንድ የሻምበል ከበደ የተሰኘ ወጣት ለአስር ዓመት እስራት ተፈረደበት። እንግዲህ በሁለቱ ጓደኞች መካከል በተፈጠረ አምባጓሮ ያው ተደባድበው አንደኛ ጓደኛውን እንደገደለው ያው እንግዲህ የ36 ዓመት የሻምበል ከበደ የ36 ዓመት አፉ ላይ የሚኖር ነዋሪ ሲሆን ይሄም በከሳሽ ጋር በተደረገ ስምምነት ለ10 ዓመት እስራት እንዲን ተጠቅቷል። ከወደ የዲዮት በምንመለስበት ሰዓት የዲዮት አራኖት ሐማስ ኢስካ ወይም ስምምነት የተጠለፉትን ለመመለስ ሲደረግ በነበረው ሁኔታ አብዛኛው ጊዜ ሲነገር ስንሰማ የነበረው ሐማስ ስምምነት አይፈልግም የተጠለፉትን ወገኖቻችን መልቀቅ አይፈልግም እየተባለ ሲነገር የነበረው አብዛኛው ሐሰት ነው በማለት በሰፊው ተጽፏል። ተጠልፎ የነበሩት ሁለት በምርኮ ተጠልፎ የነበሩት እነሱም አሁን ጥሩ ጓደኛሞች እንደወጣቸው እነሱም ሁለት ፎቶግራፋቸውን ከመጀመሪያ ገጹ ላይ አስቀምጧል። ወደ ውስጥ ገባ ዞሮ ዞሮ የምርጫው ሁኔታ ነው ያለ። ምርጫው አሁንም አንዱ አንደኛውን ፓርቲ የመጣጣልና የዛን ድምጽ ለመውሰድ የሚደረግ ጠርነት አለ በዚህ ዙሪያ አለ። በይሁዳና ሰማርያ ወጣቶች የወታደር ልብስ በመልበስ በፍልስጤም ቤቶች በመግባት ከፍተኛ ጉዳት እንዳደረሱና ይህ ሁኔታ ደግሞ ከጊዜ ወደ ጊዜ እየቆየ እየመጣ እየባሰ እየመጣ እንደሆነ የተታወቀበት ሁኔታ አለ። በ2023 ሲመለከት 980 የተለያዩ አምባጓሮ ስራዎች ተደርጓል። በ2024 ሲመለከት 600 2025 800 ነበር። አሁን ደግሞ 2026 950 ክስተቶች በዚህ አካባቢ መከሰቱን የእስራኤልም ጥሩም ስም እየሰጣት እንዳልሆነ በዚሁ ጋዜጣ ላይ በሰፊው ተጽፎ እናያለን። የሳውዲ አረቢያ ልዑል አልጋውራሽ ቤን ስሌማን የጠፉ የሚል ጽሑፍ በዚህም ተጽፏል። እንግዲህ ቤን ስሌማን ከስልጣን ከመጡበት ጊዜ ጀምሮ አሁን የመጀመሪያው ትልቅ ፈተና ላይ ይገኛሉ ይላል። ከሁቲሞች ባለው ግጭት ምክንያት ይቅርታ እስካሁን ደስ ትንሽ ቆይቼ ነበርኩኝ። አሁን ሊክ ተነተነኝ ጀምሮ ማለት ነው። ከወዲህ ይቅርታ እንጠይቃለን። ክብራትና ክብራን አድማጮቻችን ወደ ሀሬት በምንመጣበት ሰዓት ከሞላ ጎደል ሀሬትም የጻፈው ምንም የተለየ ነገር የለውም። እንዳይተው ምርጫን በተመለከተ ነው። የምርጫው ሁኔታ እንግዲህ ወደ ኋላም በደም ስንመለከትበት እናውቀዋለን። ጠቅላይ ሚኒስትር ደሚናታ ነው በምርጫው ዙሪያ ስጋት አላቸው። ምናልባት ፓርቲያቸው ድምፅ ሊያጣ ይችል ይሆናል የሚል ጽሑፍም አለ። ከእንግዲህ ክብራትና ክብራን አድማጮቻችን ከሞላ ጎደል አድማ ጋዜጦች ለአንባቢያን የሚል ሰው ቀረብ የሚሉትኝ የስካሁኑ ነው።

0: አይቻው በድጋሚ እንዴት አደርክ?
1: እግዚአብሔር ይመስገን አንተ እንደምን አደርሃል?
0: ሰላም ነኝ ጻይ ዮሐንስን ሰማው አሁን ረታ ያንቺ ልጅ ያዝ ያዝ አድርገኝ ይላል።
1: ይሁን
0: እንደው ያዝ ያዝ አድርገኝ ካልሆነ
1: ድራማ ይሰራውት ነበር። በተለይ የኤችአይቪን በወቅቱ በሰዓቱ ኤችአይቪ ማለት የኤድስ በሽታ በብዛት የተስፋፋበት ወቅት ነበርና የሆነ ልክ ልመረመር ሄድኩ ይመስልህና ልክ ከዛ ስወጣ ደስ ብሎኝ እንትን አረታ ያንቺ ልጅ ያዝ ያዝ ጠበቅ አድርጊ ብያው በወቅቱ የኔ ጓደኛው ላይ ተጫወተችውን አቅፊ ያሽከረከርኩበት
0: ተዛለኝና
1: ቀሰቀስከኝ።
0: ጥሩ ነው ጥሩ ነው ትዝታ መቀስቀሱ ግን ደግሞ ጥብቀህ ያዘኝ ነው እና እኔንም ያዘኝ ካልሆነ
1: አይ አልችልህም።
0: ጥሩ ነው እንዲህ የተለያዩ
1: ወቅታዊ ትንተናዎች አሉን። በተለይ አሁን ቅድም ትንሽ በ ጋዜጦች ለአንባቢያም ልጅ ቅርብ ብሉት ላይ ጠቀስ ጠቀስ ያደረኩተኝ ሁኔታ አለ። በተለይ በአሁኑ ሰዓት ምርጫው እንግዲህ ወደ 13 ቀን እየቀረው ነው ምርጫው ሊካሄድ። ፓርቲዎች እንዴት ነው ምንድን ነው ኃይል በመጨመር እስካሁን ደስ የነበረውን በኃይል በመጨመር አንዱ አንዱን ለማጥቃትና አንዱ አንዱን መራጭ ለመውሰድ የሚያደርጉት ጥረት በከፍተኛ ሁኔታ አለ እና እንደገና ደግሞ አሁን ዙሮ ጥቅም 7 2023 የነበረውን ክስተትንም የሚያደርጉት ነው ያልና ምን አይነት ተጽዕኖ ይሄ ጥቅም 7 2023 ክስተት በምርጫው ላይ ተጽዕኖ ያመጣል ወይ? ፓርቲው አንደኛ እንደሆነ ለማጥቃት የሚጠቀሙበት ቃላትስ ስለዚህ ምን ትላለህ?
0: ጥቅምት 7 2023 ዓ.ም ተመረተ የነበረው ሽብር ጥቃት በዚህ ምርጫ ላይ ተጽዕኖ እንደሚያሳድር ምንም ጥርጥር የለውም። ግን ደግሞ እነቱ የቱ ጋር ነው ስተቱ የቱ ጋር ነው የነበረው የሚለው እስካሁን አጣሪ ኮሚቴ ቀርቦ ከሌ ነው ኃላፊነቱን የተወጣ የሚል ሪፖርት ስላልተቀበልን የኛው ነው ትክክል የኛው ነው ትክክል ያልሆነ ማለት አችልም። እርግጥ ግን በኃላፊነት የነበሩ ሰዎች ሽብር ጥቃቱ መከላከል ነበረባቸው፣ የሀገር ደህንነትን የማስከበር ኃላፊነት ነበረባቸውና ስህተት እንደተፈጠረ ሁሉም ያምናል። ግን የቱ ጋር ነው በእውነት? አሁን እንግዲህ ከላይ እስከታች ያው በተዋረድ የሚሰራበት ስለሆነ ተጽዕኖ በጣም ከፍተኛ ነው ያለው ሁኔታ ማን ኃላፊነቱን ይወስዳል በሚለው ረገድ ያንን ስላላወቅን። ግን በአጠቃላይ መልኩ ጥቅምት ሰባቱ የሽብር ጥቃት ተጽዕኖ አሳድሯል። ዜጎች በዚህ ቅር ያላቸው አሉ። በፖለቲካው ዘርፍም በመከላከያ ሰራዊቱም ብዙ የሚነሱ አሉ እና ህዝቡ እንግዲህ የትኛው ነው ትክክል የትኛው ነው የሚለውን በምርጫው የሚወሰነው ነው። ግን ከአጀንዳዎች መካከልም አንዱ ነው። ያው በምርጫ ወቅት ምርጫ ሲቃረብ ፓርቲዎች የፓርቲ መሪዎች ታውቃለህ አንዱን እያጣጣሉ ሌላውን ራሳቸውን የተሻለ ለማድረግ የሚጠሩበት የተለመደ ነው። ከዚህም በላይ አለ እና እነዚህ ቃላት የፖለቲካ የምርጫ ቅስቀሳ ናቸው ብንል እንትን የሚል አይደለም እና ምርጫውን ያው ራሳቸውን ለማሳመን ህዝቡ እንዲመርጣቸው ጥሩ ድምፅ ጥሩ መቀመጫ እንዲያገኙ የሚያደርጉት ጥረት አለ። ግን እውነቱ ግን እስካልተጣራ ድረስ ማወቅ አንችልም።
1: እውነቱን ይጣራ የሚባል ሁኔታ አለ እዚህ ጋር ምናምን መሰለህ። አሁን እነኚህ ምረጡን የሚባሉት የህዝብ ተወካይ ሆነው ለማገልገል የሚሄዱትኝ የሚጠቀሙበት ቃላት አሁን በተለይ ከጥቅም 7/2023 ጋር የተገናኙትን አንዱ ገሌ መጥቶ ነበር ገሌ አልመጣም፣ አስቀድሞ ጥንቃቄ ተደርጎ ነበር፣ እሳቸው አልሰማም፣ እሱ አልሰማም፣ ያን አልሰማም፣ ያኔ እኮ እንዲህ ብሎ ነበረ፣ እንደዚህ ሊደረግ ነበረ፣ የጠቅላይ ሚኒስትሩ የመከላከያው ውርስ አማካሪ የነበሩት በኋላ እየወጡ በእርግጥ ምርጫ እንደሆነ ፖለቲካ እንደሆነ ይገባናል። ግን አንዳንዴ ልኩ ከልኩ ያለፈ ይመስል ከገደቡ ያለፈ መስሎ የሚታይበት ሁኔታ አለና ያው በእውነት እንደው አንዳንዴ ከምርጫ በኋላም ሊያሳድር ጠባሳ ሊያሳድር የሚችሉ ነገሮችን ቃላት ባንጠቀምባቸው መልካም ነው እንደኔ አመለካከትና ምረጡ እንባዮችም ነገ ማልዳ ቢመረጡ እኮ ቁጭ ብለው እነሱ ናቸው። አሁንም እኮ እንዴ ይሄን በእንደዚህ አይነት ሁኔታ አንዱ ለአንዱ ክብር የሌለው አንዱ ለአንዱ ክብር አይሰጥ ምንም ፖለቲካ ቢሆንም ነገ ማላ ቁጭ ብሎ እሱ ነው እኛን የሚያስተዳድረኝ
0: ነው። ግን በፖለቲካው የግድ እንደዚህ አይነት ነው። አሁን እኮ በዲሞክራሲያዊ ሀገር እኮ የጦር መሳሪያ በለው የቃል ጦር መሳሪያ ነው ያለ። ስለዚህ በፖለቲካው በምርጫው ላይ የራሳቸውን ድምፅ ለማግኘት ያደርጋሉ። እንዳልከው ግን ለሀገር የሚጎዳ ነገር ባይነገር ጥሩ ነው እንላለን። ሌላው መወያያ ርዕሳችን አይቸው በጉብኝት ላይ የነበሩ ተማሪዎች ከትላንት ወዲያ የደረሰውን አደጋ እናስታውሳለን። አንድ ተማሪ ህይወቱ አልፏል፣ 23 የሚሆኑ ቆስለዋል እና አሁን ኃላፊነቱን ማን ይወስዳል በሚለው ብዙ መነጋገሪያ አለ። እንዴት ነው
1: በትልቅ ሁኔታ ምንድን ነው የሚባል አስቀድመሽ ምንድን ነው የሚባል ተረት አለ? አስቀድመሽ ነበር መጥኖ መደቆስ።
0: ተረቱን ማንተ እኮ ከልክ ኃይል ስንታመት ነው ተመጣ
1: ከዘመን እንኳን ይሆናል ብትርም አይቻልም። እና መጥሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል?
0: ወጭት ጥዶ ማልቀስ
1: ማልቀስ ድስት ጥዶ ማልቀስ እንደዛ ይባል ነገር አለ። ይሄ አይነት ክስተት እንደሚመጣ የተነገረ ነበር የታወቀ ነው። እኛም ከአሁን በፊትም ተነጋግረንበታለን በሰፊው። ቦታዎች አካባቢዎች በደንብ አልጸዱም። ሁሉንም ሙሉ በሙሉ ማጽዳትም አይቻልም። ነገር ግን ወደዚህ ቦታ የሄዱበትን ሲኬድ የተወሰዱት እርምጃዎች ምን አይነት እርምጃዎች የወሰዱት? ትምህርት ቤቱ ከፍተኛ ጥንቃቄ አድርጓል ወይ? በደንና ዱራሮች ጥበቃም ከካል እያልን የምንጠራው እሱም ሲያደረገው ሂደት ምንድን ነው? በአንድ በኩል እዚህ ቦታ አትጎበኝ ብሎ በትልቁ ጽፎ አስቀምጧል። በአንድ በኩል ደግሞ ጎበኞች አሁን በረፍቱ ሰዓትም በዓላቶች ብዙ ጎበኞች ያን ቦታ ጎብኝተው የተመለሱበት አጋጣሚ አለ። እና ስለዚህ አሁን እንደሚነገረው ደግሞ ትምህርት ሚኒስተር ወይም ትምህርት ቤቱ የወሰደው እርምጃ ልክ መመሪያዎቹን ተከትሎ እንደሆነ እየተነገረ
0: ሁሉንም ፍቃዶች ተቀብሏል ትምህርት
1: ይላል። እንግዲህ ያሁኑ ዞሮ ዞሮ ግን አሁን እዚህ ላይ በጣም የሚገርመው ሁኔታ ግን ሰጠ። አሁንም ዞሮ አንዳንዴ የወቅቱ ሁኔታም የሰዓቱ ሁኔታ መቼም ይሄ ልጅም ይሄ ወጣትም በእውነት ገና በጠዋቱ የሚቀጭበት ይኖ ነው እንጂ ያ ቦታ እኮ ያን ያህል ጎብኞች ሲጎበኙበት የነበረው ቦታ እና እንዴት ካጠገው ያው ልክ ከተፈቀደው መስመር ውጭ አትውጡ የሚል ቢባ ሁኔታ አለ። ግን እንደዛ ብሎ ደግሞ ያን ቦታ መፍቀድ መዝጋትም የማይቻልበት ሁኔታ ነው። እና ልጆችም ናቸው ዞሮ ዞሮ ግን አሁንም ልጆች ቢሆንም ለዛ የወሰዷቸው ኃላፊነት ትምህርት ቤቱ በደንብ በሚገባ ልጆችን አዘጋጅቷቸዋል ወይ? አካባቢው እንደዛ አይነት አደጋ ሊከሰት እንደሚችል ምን አይነት ትኩረት ሰጥቷቸዋል? ኮምፕሬት ለተናገርኩኝ አንዴ ብቻ ተናግረህ እንዳታረግ ብለህ ዝም የምትለው ነገር አይደለም። ይሄ አሁንም ደጋግመህ መናገር በደንብ እስከ ኃላፊነት እስኪሰማቸው ድረስ መሆን
0: ትምህርት መውሰድ ነው እንጂ ቅድም ያልከው ነገር አለ አይቼው ሙሉ በሙሉ ማስቀረት አይቻልም። በየአካባቢው በየጣሻው መቼም የወደቀውን ነገር ሰብስቦ ፖሊስም በእውነት
1: ይሄው አሁን ብዙ እኮ ነው የተገኘው። በወታደሮች አሁን እየፈተሹ ነው አካባቢው ነው ብዛት ያላቸው ነገሮች እንዲያውም ረጅም ተምዘግዛጊ ቁራጭ ረኬት ሚሳኤልም የተገኘበትኛ አጋጣሚ አለ።
0: ጥሩ ትምህርት ሊሰጠን ነው ማለት ነው።
1: አዎ፣ ግን የሚያሳዝነው ነገር ይሄን ነገር ለምሳሌ አሁን አደጋ ከደረሰ በኋላ ይሄን መፈተሹ እንደገና ይሄን ነገር ለማጽዳት ትኩረት ሰጠው መመለሱ እጅግ በጣም ያሳዝናል። በሁሉም ዘርፍ ቢሆን ማገራችሁ ልስት አደጋ ከደረሰ በኋላ ለዛ ነገር መፍትሄ የሚሰጠውና
0: በጣም
1: ይሄ ባይሆን
0: በጣም በትክክል
1: መልካም ነው።
0: አደጋው ከደረሰ በኋላ ነው ኃላፊነት የማን ነው የሚባልና መቼም ትምህርት የሚወሰድ ሆነ ጥሩ ነው። ሌላው
1: በጣም የሚገርም አይኔ ልጠይቅ ቆይ ቀስ ብለ ወጥ ወጣት በል እንጂ
0: እሺ ያለን ግን
1: ይህ በተለይ አሁን ባለፈው 2 ሳምንት ይሆን እንግዲህ ፍላይ ዱባይ የምንለው ዱባይ አየር መንገድ ያ ክስተት ሊሆን ከተሆነ ሊፈጸም ሊደርስ የነበረው ክስተት ወይም አደጋ ያው በእግዚአብሔር ኃይል እንደዛ ነው ማለት ነው። በእግዚአብሔር ኃይል ያ ክስተት ሳይሆን በመቅረቱ አሁን አዳዲስ ነገሮች ብቅ ብቅ እያሉ ምንድነው ፋሽን ያደረጉት እንበል እንዴ ምንድነው?
0: አይ አንድ ነገር አሁን ቅድም ከአልነው ጋር ይያዛል። አሁን ለምሳሌ በአውሮፕላን በረራዎች ላይ በፊት መሰራት የሚገባቸው ብዙ ነገሮች ነበሩ። አሁንም ራሱ በፍተሻ እኔ በኢትዮጵያ ያየሁትን በሌላ አካባቢና እዚህ እስራኤልም የምታየው አለ። ፍተሻ ላይ አንዳንድ ቦታዎች ላይ ጥሩ ፍተሻ አለ፣ አንዳንድ ቦታዎች ላይ ፍተሻው ቀነስ ያለ ነው። እና ማን ነው የሚገባ፣ እንዴት ነው የሚገባ፣ የት ሀገር ዜግነት ያለው ነው፣ ችግሩ ይኖረዋል ወይ የሚለውን እርግጥ የሰውን ልብ መቼም 100% አጢነህ ባታውቀውም ግን ከጠላት ሀገር ከሆነ ማስቀረቱ ጥሩ ነው። እና የፍላይ ዱባይ አውሮፕላን ክስተት በዓለም ላይ ሌሎችን አየር መንገዶች ሁሉ ማንነታቸውን እንዲፈትሹ፣ ማን ነው የሚያበር፣ ወደ የት ሀገር ምን ሬክ አለው፣ ምን የኋላ ታሪክ አለው የሚለውን ሁሉ እንዲፈትሹ ያደረገ ስለሆነ አሁንም በዴልታ አየር መንገድ ላይ
1: አሜሪካ ውስጥ
0: ክስተት ሊፈጠር ነው ተባለ፣ ያንን ፈተሹ፣ ዘገየ፣ የኢትዮጵያም አውሮፕላን የተመለሰበት በኢንዶኔዥያ ፓይለት በረራ ባልደረባ ምክንያት እና ይሄ ትምህርት ሰጥቷል ነው የምለው። የበለጠ ግን መሰራት አለበት።
1: የበለጠ መሰራት አለበት። እንዳንዴ ስታዩ ደግሞ አንድ ነገር በሚጀምርበት ያን ተከትሎ ደግሞ የሚመጡት ሌሎች ነገሮችም እጅግ በጣም የሚገርሙ ናቸው። እና እንግዲህ
0: የተወሰነ ጊዜ ክስተት እንዳይሆን ብቻ አንድ ችግር ውስድ
1: እሱን ፍራልኝ።
0: ይህንን ኃላፊነትን ለመወጣት በሚል የተወሰነ ጊዜ
1: ይሯሯይ ብሎ በኋላ የመርሳቱ
0: አሁን አይታል። እስራኤል ሀገር የሆነ ነገር ሲፈጠር ያንን እንትን ለማለት ጥረት ይደረጋል። ከዛ በኋላ ያ ነገር ሲያልፍ ደግሞ ይረሳልና እንደዛ እንዳይሆን በቋሚነት ቢሆን ጥሩ ነው። አሁንም እንዳመመ ነው። ምረቱን ይስጥህ። ጥሩ እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን በ13ኛው ቴሌቪዥን ጣቢያ ከሚሰራው ጋዜጠኛ ፕሮግራም አቅራቢና ዜና አዘጋጅ ማታን አየለ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። እንደምን አለህ ማታን?
2: እንደምን አለህ? ጤና ይስጥልኝ።
0: ጤና ይስጥልን። እናመሰግናለን። እንደው ብዙ ጊዜ በቴሌቪዥን ነው የምናይህ። እንደውም መልክህም ራሱ ወደ ነጮች የቀረበ ስለሆነ አየለ የሚለውን ስናይ ነው ብዙ ጊዜ አበሻ መሆን ግን የተረዳ ነው። በአጭሩ እንደው ማታን ማን ነው?
2: ማታን አየለ ኢትዮጵያ የተወለደ በ11 ዓመቴ ነው ከኢትዮጵያ ወደዚህ ሀገር የመጣሁት። ያው እዚህም በመጣሁ በኋላ አራናና ቦታ ነው የኖርኩት። እዛም ያው በዛው በኩል ትምህርት ቤቴም ስማር የነበረውም እስከ 12ኛ ክፍል የጨረስኩት እዛው ያው በኦስትሮቭስኪ የሚባል የራራና ዋና የታወቀ ፓይለቶች በሙሉ የሚወጡበት ሀይ ስኩል ነው የነበረው ማለት ትምህርት ቤት። ከዛም ውትድርና፣ ከዛ በኋላ ጋዜጠኝነት ትምህርት፣ ከዛም 10 ዓመት ሙሉ ጋዜጠኝነት የእኛንም ርዕስና ጉዳይ ወደ ላይ ከፍ ከፍ እያደረግን ያው ትክክል አንተ ብቻ አይደለም አበሻ መሆኔን የሚጠረጠረው የነበረው ብዙዎቹ ይጠረጠሩ ነበረ። ግን ስራዬ በሙሉ ሁሉ ሁለመነታዬ አበሻ ነኝ። በአበሻነቴ በጣም ነው የምኮራው።
0: በጣም ጥሩ ነው። በጣም እንግዲህ አሁን እንዳልከው መልክህን ስናይ በቴሌቪዥን መስኮት ዜና ስታቀርብ የተለያዩ ነገሮችን ስታደርግ ስንመለከት ቅድም እንዳልኩ ነው ያሳስታል። ብዙ ጊዜ ተመልክተን ይሄ የኢትዮጵያ ይሁዲ አይደለም ነጭ ነው እስከ ማለት ደርሰን እዛ ማታን አየለ የሚል ስናይ ከዛም ጻር ነው እኔም ግንኙነቱን ከአንተ ጋር ያደረግኩ በጣም ነው የምናመሰግን። ከእንግዲህ በብዙ ነገሮች እንነጋገራለን። በሌሎች የህብረተሰቡ ጉዳይም ዛሬ ትኩረት የምናደርገው በፖለቲካው በምርጫው ዙሪያ ነው እና እንዴት ታየዋለህ የምርጫውን ሁኔታ? እየተቃረበ ነው። 2 ሳምንት ያልሞላ ጊዜ ነው የቀረና ዝግጅቱ ምን ይመስላል በፓርቲዎች በኩል?
2: አዎ ያው ለምርጫው ትልቅ ምርጫ ማለት እስከ ዛሬ 4 ዓመት ነበረ ምርጫ የተደረገው። አሁን ከ4 ዓመት በኋላ ያው 13 ቀን ነው የቀረው ዋና ምርጫ። ያው እንደምናየው በየቦታው በየመንደሩ እያየ ነው ያለው። ያው የተወዳዳሪዎች የምርጫ ራሳቸውን ለምርጫ ለህዝቡ ምርጫ ያቀረቡት ተወዳዳሪዎችን ነው ብዙውን ጊዜ መንገድ ላይ የምናያቸው እና የሁሉም ፓርቲ የአሁን ዋና ፓርቲ በየጊዜው አዳዲስ ፓርቲዎች ተነስተው ራሳችንን ለምርጫ እናቀርባለን የሚሉ አሉ። በፊትም የነበሩ እንደ ሊኩድ ፓርቲ፣ እንደ እስራኤል ቤቴኑ፣ የአቪግዶር ሊበርማን ምናምን ደግሞ ፓርቲዎች ደግሞ እዛው ወደ 30 ዓመት 20 ዓመት ያገለገሉና እንደ አዲስ የህዝቡን ድጋፍ ፈልገው መቅረብ እንደ አዲስ ማስቀረብ ይፈልጋሉ። አሁን በዚህ ባለው ጊዜ የአሁኑ ምርጫ በጣም የቀረበና የረቀቀ በጣም ብዙ ወጣና ወረድ ያለበት ምርጫ ነው። ያው እንደምናውቀው ይቺ ሀገር እዚህ ላይ በምንኖርበት ጊዜ ያው በዚች አመት 3 ዓመት ላይ 4 ዓመት ላይ የጦርነት ጊዜ ነበር ያሳለፍነው። ብዙ የኢኮኖሚ የካልካላ ጉዳይ ደግሞ አለ። ያንን ሁሉ ነገሮች በሙሉ እያንዳንዱ ፓርቲ ይዞ ወደዚህ ይቀርባል። የአሁኑ ምርጫ በፊት እንደነበረው በፊት ያው የዛሬ ከዚች 30 ዓመት እስካሁን ድረስ ያለው ምርጫ የነበረው እያንዳንዱ ሰው እኔ የህዝቡን ኢኮኖሚ ወይም የኑሮ ሁኔታ አሻሽላለሁ ብሎ እያንዳንዱ ሰው ይቀርባል። ያው ሰውም ህዝቡም እንደምታውቀው ያንዳንዱ ሰው ይሄ ሰውዬ ይሄ የፓርቲ አባል የኔን ድምጽ በደንብ ይናገራል ተብሎ ሰው ሁሉ ይቀርባል። እስካሁን ያለው የነበረው እንደዚህ ነበር። ያንዳንዱ ሰው ያንዳንዱ የፓርቲ አባል የራሱን ርዕስ ይዞ ይወጣ ነበር። ያሁን ያለው ምርጫ ግን የተለየ ምርጫ ነው። ለምን? በዚህ 3 አመት ያሳለፍነው የጦርነት ጊዜ አሁን ኦፖዚሽንና ኮአሊሽን ይባላል። ያው ህዝቡም ይሄንን ያቃል።
0: አይ መንግስት የጥምር መንግስት ያለና ተቀናቃኞች ወይም ደግሞ ተቃዋሚዎችና
2: የመንግስት እንትኖች አሁን ምንድነው የሚሉት? ተቃዋሚዎቹ ይሄንን መንግስትን የሚቃወሙ በሙሉ ካሁን በዚህ 4 አመት ውስጥ ምንም አይነቱ እዚች ሀገር ውስጥ ለውጥ አልመጣም። በተለይ ይሄ ሺባ በኦክቶበር የዛሬ 3 አመት የተሰራው ግፍና ጥቃት ብዙ ሰው የተገደሉበት በሐማስ ደረጃ እሱን አክራዩት ወይም ሐላፊነት ኩድ ፓርቲ ነተንያሁ መውሰድ አለበት በሱ ብሎ ነው የቀረቡት። አሁን ርዕሱ ዋናው ርዕስ የውድድርና ርዕስ ይሄ ነው።
0: እሳቸው መውሰድ ነበረባቸው የተፈጸመውን የሽብር ጥቃት በተመለከተ የሚሉ ተቀናቃኝ ፓርቲ አባላት አሉ። አሁን እንዳልከው ደግሞ በሌላ በኩል ደግሞ እኔ ብቻ በነበርኩበት ሳይሆን ሌሎችም ባለስልጣናት ነበሩ፣ በተቃዋሚም ያሉ በመንግስትም ያሉ ለጥቅምት 7ቱ ኃላፊነት አለባቸው የሚሉ አካላት ደግሞ አሉ። እንዴት ነው?
2: ብዙዎቹ ያው አሁን በስራ ደረጃ ስታየው ብዙዎቹ በ7 በኦክቶበር የተደረገውን ድርጊት ያሸበርነት የሐማስ ያደረጉትን ነገሮች በሙሉ ኃላፊነት ወስደው ከስራቸው ይወጡ አሉ። እነኚህ ሁሉ የፖለቲካል ሰራተኞች አይደሉም። ብዙዎቹ ወይም በሻባክ የነበሩ ወይም የመከላከያ ዋና የስራ አስኪያጅ የነበረው ሌሎቹም በሙሉ ከስራ ወጥተዋል። አሁን ምንድን ነው በፖለቲካ ደረጃ ስትመጣ ያው እንደምታውቀው ነተንያሁ ብዙም ጊዜ እስካሁን ድረስ ወደ 17-18 ዓመት በሙሉ የመራው በፖለቲካ አንደኛ በደንብ ስራውን ውስጥ አድርጎ በደንብ ስለሚሰራ እሱን የፖለቲካ ጉዳይ ነው እና በፖለቲካ ጉዳይ እንዴት ነው ይሄንን ነገር ይሄንን ሐሳብ ህዝቡ ያመጣውን ሐሳብ ወይም ተቃዋሚዎቹን ያመጡትን ሐሳብ እንዴት ነው ይሄንን አልፌ ይሄንን ውድድር አሸንፌ እስከ የሚቀጥለው 4 አመት መንግስት ላይ መቆየት ችሎታው ምንድን ነው ብሎ ነው የሚቀርበው አሁን። እና አሁን ስታየው ነገሮቹን በሙሉ ይሄን ሁሉ አልፎ ይሄን ሁሉ አድርጎ አሁን ሴከር አለ። ሴከር ያው እንደምታውቀው አዎ እንደሱ አለ። እነሱን አሁን ስታየው ይሄ ሁሉ አልፎ አሁን ሊኩድ ፓርቲ በ3ቱም በትልልቅ ቻናሎች ማለት ነው 12 ቁጥር 13 ቁጥር እና 11 ቁጥር ካላካተተ ስታየው ብዙ ልዩነት የለውም። ሊኩድ 20 ያገኛል፣ ሌሎቹም 20-23 ያገኛሉ እና ብዙ ልዩነት የለውም። እንትን ግን ለዚህ ነው ውድድሩ አሁን ያለው የምርጫ እንትኑ በጣም የተቀራረበ እና በጣም ለእያንዳንዱ ድምፅ ምን አይነት ጥረትና የኃይለኛ ውጊያ እንደሚያደርጉት የታወቀ ነው። እና አሁን ነተንያሁን ዋናው የሚፈልገው እሱ ያሁን ነገሩን በሙሉ መንገዱን በጣም በጥሩ ሁኔታ ነው ይሄንን ማሸነፍ የሚፈልገው የሚለው እኩል ሲሆን ነው። እኩል ከሆነ ከዛ እንደገና ምርጫ ሊደረግ ነው። ብዙ ጥረቱ የሚያደርገው ይሄ የሱ ቡድኖች ያሉት ማለት ነው እንደ ዳቲዎቹ አሉ፣ ሻስ፣ ኦትማ ዩዲት፣ የቤንግቪር አለ ያሉት አተዋለ እስካሁን ያሉት ኮአሊሽን እስካሁን ያሉት የሱ ቡድኖች እነሱን ይዞ ምንም አይነት ድምጽ የሆነ እንዳይወድቅ ብዙ ጥረት ያደርጋል። በዛኛው በኩል ደግሞ ስታየው እነሱም በደንብ እየተዘጋጁ ነው። ያሻር አይዘንኮት፣ በያኻድ ቤኔት፣ እስራኤል ቤቴኑ፣ ሀዲሞክራቲም ያይር ጎላን ሁነው በደንብ እየተዘጋጁ ነው። ግን ምንድን ነው አንድ ነገር የማይሉት ነገር ምንድን ነው ከአረቦች ጋር አሁን ምንድን ነው ዋና የነተንያሁ እንትን እነሱ ቡድን ከአረቦች ጋር ያው በየምርጫው የአረቦች ነገር ሁልጊዜ ይነሳሳል። ለምን ያነገር ህዝብ የህዝቡን ስሜት ለሚነካ በተለይ ከኦክቶበር በነበረው ጊዜ ከሁሉም ነገር ባለፈው ጊዜ የህዝቡን ስሜት በጣም ይነካል። ብትፈልግም ባትፈልግም ብትመርጥም ባትመርጥም የህዝቡ ስሜት ምርጫ ላይ ሲሄድ ወይም እዛች ቦታ ላይ ከራሱ ጋር ቆሞ ማን ነው የሚመርጠው ሲል በስሜቱ ነው የሚመርጠው። ነተንያሁ ይሄንን ጨዋታ በደንብ ያውቀዋል። የህዝቡን ስሜት እንዴት መቀስቀስ አለብኝ፣ እንዴት ነው ህዝቡን ማነቃቃት ያለብኝ ምናምን ብሎ የሚለውን ነገር በደንብ ያውቃል። አሁን እሱ ምንድነው የሚለው

0: አያውቁም እና ያለ አረቦች ያለ ራአም ድምጽ ይሄንን ማድረግ አልቻሉ ያኔ እና አሁን ምንድነው አሁን ነፍታሊ በነት የሚለው ያኔ በነሱ 6 ማንዳት ማግኝቶ በነሱ እጅ ነው ፕራይም ሚኒስተር ሊዮን የሚችለው አሁን ግን ምንድነው የሚለው እኛ ባረቦች ድምጽ እና በኻሪዲም ድምጽ አንገዛም እና ምንድነው የሚሉት እነሱ የፈለገ ነገር ቢሆን 61 ያልሞላ ትንሽ የሆነ ጋቨርንመንት እናቆቁማለን ነው ዋናው እንትናቸው ብቻ ለምሸለት ሚውት የሚባለው ማለት ነው እና እነሱን ዋና ርዕሳቸው 7 የኦክቶበር 7 ያመጣውን የጋቨርንመንት ያመጣውን ምሸላ ከዚህ 4 አመት በኋላ መንግስ ወይም እንትን መምራት አይችልም እና እኛ ለውጠን ነገሮችን በሙሉ እንደ አዲስ አይተን እነሱ ያሳለፉትን ህጎች ምናምን በሙሉ ሰርዘን ሌላ አዲስ ህጎች በክኔሴት ደረጃ እናሳልፋለን የመጀመሪያው ደግሞ ያው ህዝቡን በሙሉ ህይወታቸው ያለፉት የወታደሮችና እንደዚህ ተጠልፈው ወደ አዛ ገብተው የተመለሱት በሙሉ የሁሉም ስሜታቸው ምንድነው ዋና ተከራ ይሄ የአጣሪ ኮሚቴ የነበረውን በሙሉ አውጥቶ መመርመር ያስፈልጋል። በተለይ ስካውን ያለውን መታየው ነገር ከካታር ጋር ያላቸውን ግንኙነት በሙሉ የውትድርና ዋና ሐላፊ የነበረው ከሱ ጋር ከነጠሪያው ጋር የሱ ሴክሬተሪ ማለት ነው የሱ ስራ የውትድርና ነገሮች በሙሉ ወደሱ የሚያቀርብ ከጎኑ ጋር የሚሰራው በሙሉ አሁን ባለፈው የዛሬ ሳምንት ወጥቶ ተናግሯል። መቼኔ አሁን ነተዲያሁል ግዜ የሚለው ምንድነው አልከሰቀሱኝም እነሱ ወታደርና የመሻባክ የራመትካል በሙሉ አልከሰቀሱኝም ከንቅልፌ ነው የሚለው አሁን ይሄ ደግሞ ምንድነው የሚለው እኔ ቀስቅሼዋለሁ ብዙ ማስጠንቀቂያ ተሰጥቶታል ይሄን ማስጠንቀቂያ ነተዲያው ለማየትና ማስረም ስላልፈለገ ነው እና ይሄ ነው የዋና የምርጫው ግንኙነት ያለውና በዚህ ደረጃ ነው እዚህ ምርጫውን የምንሄደው እንግዲህ ህዝቡ ይወስናል የት መጨረሻው ምን እንደሆነ ግን በጣም የተያዘ ነው በጣም ቅርብ ነው አላቅም እንግዲህ ምን እንዴት እንደሚሆን
1: ሁላችንም እየጠበቅን ነው ምን እንደሚሆን ለከነ እንደው ማጣን ወደ መጨረሻ እንደው ለሁለተኛ ዙር አሁን እንደገና ሌላ ምርጫ እናረጋለን ለታስባለስ ወይስ እንደው አሁን ያሉት በቀኝም በግራም በማከለም ያሉት ፓርቲዎች መንግስት ሊመሰርቱ ይችላሉ
0: እኔ የሚመስለኝ እስካሁን ያየነው ያው በስካሪም ላይ ያየነው ግን ብዙን አንድ ነገር በመገንዘብ ያለብን ብዙ ሰዎች ሴኬር ላይ ድምጻቸውን የእውነት ድምጻቸውን የእውነት የሚያደርጉትን አይናገሩም ወይም ብዙዎቹ አሁን እንደኛ አሁን ማለት ነው እንደ ኢትዮጵያኖች አሁን ሴኬር ላይ ብዙ አይገቡም
1: አይሳተፉም
0: ተሳትፎም አያውቁም የተወሰነ ሰዎች ይዘው ነው ሴኬር ብለው የሚያስቡት እና እኔም አስበው ይሄኛው እስካሁን የምናየው ሴኬር ያው እስካሁን ያለ ነው ግማሽ ይመስለኛል ማለት ሙሉ በሙሉ ሁኔታውን አጣርቶ የሚያሳይ አይመስለኝም እኔም የሚመስለኝ በምርጫው ቀን በጨረሻው ውጤቱ የበለጠ ነው የሚመስል በዚህም ይሁን የት እንደሆነ እንትናላለም ግን ህዝቡ መጨረሻ የእስራኤል ህዝብ በደንብ ምን እንደሚፈልግ ምን እንደሚያስከድ እንደሚያስፈልገው በደንብ ያውቃል
1: ስለዚህ የምርጫው ቀን ውሳኔውን ያስተላልፋል ነው
0: እኔ ማስበው የምርጫው ቀን ብዙ አዳዲስ የሆኑ የሚያስደነግጡ ወይም አፍታ የሚያስደርጉ ነገሮች የሚመጡ ይመስለኛል እንግዲህ እሱን ወይ እንደሰጥበታለን ወይ እንግዲህ እናለቅስበታለን እሱ ሁለት አንድ ነው
1: አውታን አውግዴ እና ያለን መዛንቀን እስከዛም እንነጋገርበታለን በጣም ነው እናመስግን እኔ እንደዚህ ማማረኛ ትችላለህ በያስብም አላውቅም እዛ ላይ ራስ ስናይ እንደ መልክ ብቻ ሳይሆን ኢብራይስትህም ያው ሲተወልዱ ያደገ ነው የሚመስልና እኔ ራሱ አሁን ሰርፕራይዝ አርገኛል ባማረኛህና በጣም ጥሩ ነው እንቀጥላለን በጣም እናመሰግናለን ለዛሬው በዚህ እናብቃ እግዚአብሔር ይስጥልን
0: እናመሰግናለን አለ የመጨረሻ ነገር ደግሞ ካለ የአበሻ ተወዳዳሪዎች በየፓርቲው ያሉትን በሙሉ ያው እግዚአብሔር ይቅናቸው
1: ይቅናቸው እንግዲህ እሺ እናመሰግናለን ሰላሙን
2: እናመሰግናለን ክብራትና ክብራን አድማጮቻችን አሁን ደግሞ ወይዘሮ ታክላ አቸነፍ መስመር ላይ ናቸው ጤና ይስጥልኝ ወይዘሮ ታክላ
3: ጤና ይስጥልኝ አይቸው ባየ ሰጠኝ ዘመን እንዴት አደራችሁ ሰላም አደራችሁ
2: እኛ ደህና ነን አንቺ እንዴት አደረሻ እንግዲህ

0: አንቺ ያለ ነው የምናወራው።
1: ምስጋና ይደረሳችሁ ለእናንተ ለህዝቡ ግንዛቤ እንዲያገኝ ህዝቡ የምታደርጉት ትምህርት ነው የምትሰጡት እና ቀድሚያ ለእናንተ ምስጋና ይደረሳችሁ ላለው
0: እንዴስልና መሰግናለን።
1: እዚህ ሰሞን ደሞ ይሁን ምን ጊዜም በእስራኤል ሀገር ሁሉ ጊዜ አደጋ አደጋ እነዚህ ወጣቶች ደሞ ለጉብኝት ደው የሞተው ወጣት ገና ህፃኑ ጮርቀው ነፍሱን ይማር ለቤተሰቡ መጥናናት ንስጥ። አሜን። ጠላት የሚቀብረው መሳሪያ ኢትዮጵያ ድሮ ጣሊያን ቀብሮት የሄደ በየጣሻው ቀብሮት የሄደ መሳሪያ አሁን መሬቱ እየተወደደ ሰው እየረባ ሲሄድ ያንን ሲያርሱ ሲያገኙ ያተሸከሙ ያመጡ አንዳንዱ ፈንድቶ ያገኙትን ሲጠቀሙ ያናይተው ያመጡ ለኛ ህብረተሰብ በእስራኤል ያንን ሲቀጠቅጡ አግለው በሳት ስንቶቻቸው ህይወታቸውን ያጡ አይናቸው የጠፋ እጃቸው የተቆረጠ እዚህ ሁሉ ያይገቡ አሉ እስራኤል ሀገር። የጠላት መሳሪያ ከሄደም በኋላ ቦታውን ለቆ ከሄደ በኋላ ብዙ ይጎዳል። ግን እስራኤሎች ለዚህ ጥንቃቄ ነበሩ ለምን እንደማይፈትሹት እንጃ።
0: አዎ ይህ ትልቁ ችግር እዚህ ጋር ወይዘሮ ታክለ
1: እና በጣም ያሳዝናል። በሰሞኑ ድርጊት አሁንም ደግሞ ወንድማችን ስለፖለቲካው ይናገራል። እግዚአብሔር እየተናቆሩ እነዚህ ፖለቲከኞች አገሪቱን እንዳያበላሹብን ሌላ ሀገር የሌለን ይችን አውድማ መጣል አንዲት ክፍለ
2: ወይዘሮ ታክለ እንግዲህ በፖለቲካ ዓለም ምርጫ ሲደርስ እንደዚህ አይነት ነገር ያለ ነውና ከዛ እንወሰደው እስኪ
1: የኛ ነገር መሟያ መሆናችን እንደው አሁን በተናገረው እንጂ የኛ ነገር መሟያ ነው ምን ጊዜ መሟያ ይነናል። ለኛ ህብረተሰብ ጥቅምም መብትም የሚያስከብር ፖለቲከኛ አላገኘንም መሟያነን። ያው እነሱ ለራሳቸው ጥቅም ነው የተሯሯጡ ጥቅማቸውን ያሟላላቸው ላለው እኔ ልናገር የፈለኩት ለኛ በእኛ ህብረተሰብ ባለው ችግር ነው ልናገር የፈለኩት። በሰሞን የደረሰው ያቺ ምሽቱን ገደለ ባሏን ገደ ምሽቱ ሞተች በተባለው
0: አዎ
1: ይሄ ሰውዬ እኛ ነገሩ ከደረሰ በኋላ ሁሉ በየጊዜው ነው የሚደርስ ይሄን እንነጋገራለን ግን ተነጋግረን ካበቃን በኋላ ወዲያው ይረሳል እንደገና ሌላ ነገር ሲመጣ ይሄ ነገር እኮ ምሽቱን የገደላት ይሄ ሰው እየታማል።
2: እስኪ ስለአሁኑ ምርመራ ላይ የሚያለስ ለሆነ እናዘገየና ይሄ ነው ብሎ በፍረድ
1: ይላል እና ይሄንን መፍትሄ መፈለግ አለብንኛ ባንዲት አውድማ ማለት ነው ያለነ እኛ መፍትሄ መፈለግ አለብን። መፍትሄው እንዴት ነው ወንዶች ማንኛውም ሰው ሀዘን ብስጭት ሲሰማው ወደ ባለሙያ ወደ ህክምና ሄዶ እርዳታ መጠየቅ ያን ሰው እርዳታ ከጠየቀ እርዳታ ማይቀበልበት የለም እርዳታ መጠየቅ አለበት። ይሄ ሰው አንድ ሰው ወንዶች ለምሳሌ ልበል አይጣል ሰጠኝ ስትናደድ ሌላ ነገር ሲመጣብህ በምሽት ላይ ወይም ቅናት ነገር ወይም አንድ ነገር ሲመጣ ስትናደድ አንተ ለህክምና እርዳታ ትጠይቃለህ። ህክምና ደግሞ ወደ ለጊዜው ላንተ ምስጭትክን ያለህን የሃይምሮ ችግር የሚያረጋጋ ሰጥቶ ለባለሙያ ይሰድሃል። ይሄን ማረግ አለብን ይሄን መማማር አለብን። አንደኛ እነዚህ ሰዎች አሁን ሟቿና ገዳዋ ብቻ አይደለም የተበደሉት ልጆቹ ቤተሰቡ የሱ ቤተሰብ የሷ ቤተሰብ ደግሞ አንደኛው እኛ ነገሩ ከደረሰ በኋላ ይሄ እኮ ነው የገዳዩ እህት ናት እኮ ይችላት እናቱ እኮ ብለን መጠቃቀስ ይቅርብን። እነዚያን ሰዎች እኮ በስነ ልቦና እየጎዳናቸው ነው እያሸማቀቅናቸው ነው።
0: እዚህ ላይ ግን አዎ እዚህ ላይ
1: አንተ ለምሳሌ ይሄን ነገር እንዲፈጸም በጠላት ላይም አትፈልግ። አንድ ሰው ህይወት እንዲያጠፋ በጠላት ላይም አይ የእሱ የሰራተን ህይወት እግዚአብሔር የሰራተን ህይወት እግዚአብሔር እንዲወስዳ ነው። ግን እሳ ይቻ አሁን ያለንበት ሀገር በጣም አንተ እንትናት አስተሳሰቡም ሁሉ ለሐጣለ ሁሉም ለሐጣለ
0: እዚህ ላይ ግን ወይዘሮ ታክላ እዚህ ላይ ምትናገሩ ያልሽው ነገር በሙሉ ትክክለኛና ልንማርበት የሚገባ ጉዳይ ነው። እዚህ አሁን ምን አለ አንደኛ የኛ ማህበረሰቡ የምንጠቋቁመው ሁኔታውን ይሄ የምንጠቋቁመው እነኚህን እንዳጋጣሚ ነው በህይወት ስለጠፋ እንደምሳሌ አድርገን ብንወስድ ባልና ሚስቱ ተለያይተው ነው የሚኖሩት። ነገር ግን በአካባቢው ያሉ ሰዎችም እነሱንም ያውቅ የነበሩ ከሊታ እኮ ያንተ ሚስት የነበረችው ሄደች እንዲህ አደረገች ከገሌ ጋር ወጣች ከገሌ ጋር እንትናላት ገሌ ሄዶ ገባ ገሌ እንዲህ ወጣ
1: እንደማይቸው ይንገራውን ጥሩ አመጣው ብርቅ ብሎ የሄማን ጋር ምተድ እኔ ወንድሜ ጋር ሰድባይ እኮ ይሄ የታክላ ምንድነው ብለው ግንዛቤ ያረጉ ማየ ከገሌ ጋር ስትሄድ አንድ ወንድ ጋር እኮ ትላንትና ስትወጣ አየናት ተመልከት። የኛ ደግሞ ያደግነበትን ተመልከት ከሀምሽትና ህናት ጋር ምሽትን ህናት ሀገር ጋር አብረን አገናኝተን ያደግን ሀገር ሰዎች ነን።
2: ሰዎችንስ ችግር ላይ ያሉ ሰዎችን አሁን ለምሳሌ ችግራቸውን ከመረዳት ከማገዝ ይልቅ እንደውም ሻንጣውን ይዞ እንደዚህ ዞራል ብዙ ነገር በየመገናኛ ቦታዎች በድግሱም በደስታው በመከራው ያን ሰው የመናገር ሁኔታ ልክ የተላየን ሰው ሌላ ህይወት እንደሌለው አርጎ የሚቆጠር ነገር ሁሉ አለና ሞራል ሚነካ ከማገዝ ይልቅ እንደዚህ አይነት ነገሮች እንዴት ምናሻሽላቸው ያ ሰው ችግር ውስጥ ሲሆንና ምን ላግዝህ ምን ልርዳህ የሚል ነገር የለም።
1: ይሄ እኮ ነው አሁን ለምሳሌ ሰውዬ ወጥቷል ተፋትቷል ግን ይሄ ሰውዬ በዚያ በአሁን ባለበት አካባቢ አብሮት የበላ አብሮት የጠጣ አብሮት የነበረ ጓደኛ አለ ብድግ አርገው ገሌ ጋር እኮ ስትወጣ አየናት ያን ጊዜ አንተ እንዲህ አረገች እኮ እሳት መጨመር እንደማ አንተን አበል ምንድነው ሴት እሷ ጋር ብትጣለ ሴት ቢሄድ ሴት አይደል አዎ አንተ ምሽትህን እኮ ከእናትህ ፊት እናትህ አሳድግሃለች ሁለመናህን አውቃ አሳድግሃለች አንተ አቅመ አዳም ደርሰህ እኮ ከእናትህ ፊት ልብስህን አታወልቅም አይደለም ከምሽት ፊት ነው ምሽት ገመና ናት ከምሽት ፊት ነው ግን ያች እንኳን ሌላ ልጁን ከልጁ ፊት በዚያን ሰዓት እኮ የሰውዬን ድርጊት ሲፈጽም ልጁ ትዛይለው ማንም ሰው ትዛይለው መከራ ነው እሱ ጋር ያለው ተስፋ ቆርጧል እና ይሄን የምንጨምረው እሳት የምንጨምርበት እሳቱን እፍ ብለህ ካላነደድከው ሀጠፋው ይጠፋል ካነደድከው ግን ይነዳል ይቀጣጠላል እና ብዙ ቤተሰብ ተጎድቷል እና በዚህ መካከለኛ እባካችሁ እንማማርና ለልጆቻችን ጥሩ መንገድ እናሳያቸው ፍቅር ሰው ገለን አባቱን የገደለ ምሽቱን የገደለ እያልነ ከማሳየት እኛ ከዚች ጥሩ ነው የመንግስት በእውነት መገናኛ ሰጥቶናል መሰብሰቢያ መስከሪያ ሳይሆን መስፈኛ ሳይሆን ማልቀሻ ሳይሆን ነገሩ ሳይደርስ እንዳናለቅስበት ፍቅር እንመስርትበት ያን ሰው ማነው ሰጠኝ ለታክላ ምንድነው አይቸው ለታክላ ምንድነው ብለን ማሰብ አለብን ያቺ ሴት እኮ የሱ ብቻ አይደለም ቤት የፈረሰው የሷም ቤት እኮ ፈርሷል ደግሞ ካለመጣጣም ካለመቻቻል ሲመጣ ደግሞ ሴቲቱም ቢሆን ወንድየውም ቢሆን ከባለሙያ መድ እኔ ለራሴ ከህጀ ምስራ ደብረሃት ለባለሙያ ስጡ ይባካችሁ ስነ ልቦና እኔ ባለቤቴ ጋር ጥሩ አይደለሁም የስነ ልቦና ትምህርት ምታስብ ምንድነው የምትፈልጊ በራሴ እኔ ህብሪት አልችልም በአማርኛ ቋንቋ ነው እናገራልኩ ምፈልጋልኩ ሰጡኝ ያቺ ሴት እያመላልሳ እኔን እሱን ጠየቀችው አልቀርምም አለ እና ወንዶች አንድ ነገር አለ አባችሁ ይሄ ውርደት ይመስላል አይደለም ውርደት ሰው መማር ማወቅ ውርደት ነው ነገር እኮ የማታውቀውን ነገር ጠይቀህ ማወቅ ውርደት ነው አይደለም እግዚአብሔር የያዝ ነው የወረስ ነው ባህል እውነት የበላይነት ባህል ወርሰናል ግን ይሄ አይደለም በዚች ባደገች ሀገር እሱም ሞቷል እሷም ሞታለች ከዚያ መሐከል ግን የሞቱ ቤተሰቦች ልጆቹ አብጠቅላላ ነው አሁን አካባቢው ሁሉ ነገር አሾክሽኮ ለብሳ አመራ ስትል እንግዲህ ተፈታች በስኩላ አመድ ተነስነሳ ነው መሄድ ያለባት እና ይሄን ሁሉ ማሰብ አለብን
2: ሁላችንም እንግዲህ መተሳሰብ ይገባናል ጥሩም በመጥፎ
0: መማማር ይገባል ሁሉም ሰው በዚህ ዙሪያ መነጋገር ያስፈልጋል ነገሩ አሁን
1: ዘበተከላ
0: ተላይተንም ተናገርሽ
2: ተላይተንም መተሳሰብ ያስፈልጋል አሁን አንዳንድ ጊዜ በልጅ ማሳደጊያ በልጅ አስተዳደግ ሁኔታ ካንዱ ላይ ወይ ከሴቷ ላይ ወይ ከወንዱ ላይ ጫና ይፈጠራል ያም ራሱ ችግር የሚፈጥር ነው ብዙ ነገሮች አሉ የገንዘብ ጉዳይ ሁሉ ነገሮች
0: አለ ያው ሁሉ ችግሮች እንዳሉ ነው ስለዚህ ይሄ ሁሉ ግን ሆኖ ተደምሮ የሰውን ህይወት የማጥፋት ምንም አይነት መብት የለኝም ያለ ማንም መብት የለውም ይሄ አንድ የፈጣሪ ብቻ ነው እኛ ማህበረሰቡ ግን ወዘሮ ታክል አሁን ሰዓታችን እየጨረስን ነው የተናገርስ ነገር በቃ አንድ ጊዜ
1: ቆይ
0: ይሄን መታደርግ
1: ይሄን መታደርግ ቆይቶ አንተ እኮ ይሄን መታደርግ ሰው ስትሆን ነው ይሄ ሰው እኮ ሌላ ነገር ነው የተሰቀለው
0: የፈለገ ሌላ ነገር ቢሰቀለም ህይወት ማጥፋት የሚባል ነገር ሊታሰብ አይችልም በጭራሽ ሊታሰብ አይችልም ችግሩ እንዳለ ሆኖ ችግሩ
1: የደሮ ህይወት ያሳዝናል
0: እውነት ነው
1: እና ይሄንን የምታደርገው እኮ አንተ ሰው ስትሆን ነው ስቆ ሰው አይደለም ያ ሰውዬ በዚያን ሰዓት
0: እንወያይበት ማህበረሰቡ እንወያይበት በተለያዩ መገናኛ መረቦች ወይ ተስፈጋ ሰዓታችን እየተቃጠለ ነው አዎ
1: በዚህ የተካኑ ደግሞ በዚህ የተማሩ በስነ ልቦና የተማሩ የተካኑ ደግሞ ለህዝባቸው አገልግሎት ያርጉ በጓዳ አድራጎት ያድርጉ የቦታው እየተሰበ እየተገኙ ትምርት ይስጡ ለገንዘብ ለጊዜያቸውን ለራሳቸው ጊዜያቸውን ገለው ህዝባቸው
2: ኑሲሉ መነሱ ባለሙያዎች በየሰፈሩ ሲመጡ እኛ ሜደን ለመማር ትምርት ለመሰምና ችግሮችን ለመፍታት እንሞክር ወይ ዘሩ ታክላ በጣም እናመሰግናለን
0: ዘይስልን ጥሩ ተሳትፎ ይሁን
1: እኔ
0: ማመሰግናለሁ። ሰላም አሉ ለያገራችን ሰላም ያርጉ። አሜን። ክብራትና ክብራን አድማጮቻችን የጧት ስርጭታችን እስካሁን ነበር አብራችሁ ለቆያችሁ እጅግ በጣም እናመሰግናችሁ ለተባበረን ለቴክኒክ ባለሙያ ናቲ ብላንኬት ምስጋና ያደረሰው ሰጠ ይላንተም አመሰግናለሁ።
2: እኔ ማመሰግናለሁ መልካም ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን።
0: እሺ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ተረስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራዝመን አቆጣጥር የመርቢ ጊሜል በኸሽባን ታፍሽን በዛይን ዳሮፓ ዘመን አቆጣጥር ኦክቶበር 14 ቀን 2026 ዓመተ ምህረት እንደ ኢትዮጵያን ዘመን አቆጣጥር ደግሞ ጥቅምት 4 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የፕሮግራም አጠናቃሪ ሃና ስፈራው የስቱዲዮ ተረኛ ተረጋጆች ሰጠይ ዘመነ ወርቅነሽትና ረሃሚም ማላዘርናን በቅድሚያ ማስተዛዘና በእስራኤል ፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎችም የምርጫ ዘመቻቸውን እንደቀጠሉ ናቸው። የግብጽ የመረጃ ድርጅት ኃላፊ አባስ ካሜል ከጥቅምት 7ቱ የሽብር ጥቃት በፊት በእስራኤል ስራ ጉብኝት አድርገው የነበረ መሆኑን ጠቅላይ ሚኒስትር ቤንያሚን ነታንያሁ ዛሬ አረጋገጡ። በተላቪቭ ከተማ ናህላት ቤንያሚን በተባለው መንገድ የሚገኝ አንድ የመኖሪያ ቤት ህንጻ ዛሬ መደረመሱ ታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መዛታቸውን ዛሬም እንደቀጠሉ ነው። የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ ማውጫ ተቋማት ላይ ጥቃት ማድረጋቸውን እንደቀጠሉ ነው የሚሉት ለሰዓት ካለ ዜና ማቀር ወናውናቸው ናቸው። ዝርዝሩን በሰጠ ዘመነ
3: አመሰግናለሁ። ጋሽራሚም በእስራኤል የፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎች የምርጫ ዘመቻቸውን ማካሄዳቸውን አጠናክረው ቀጥለዋል። የፖለቲካ ፓርቲዎች በተለያዩ መገናኛ አውታሮች በኩል የምረጡኝ ዘመቻቸውን አጠናክረው እያካሄዱ ይገኛሉ። ጥቅምት 7 ቀን 2026 ዓ.ም ምርጫ ለሚካሄድ 26ኛው ብሔራዊ ክኔሴት ምርጫ የሚሳተፉ የተለያዩ የፖለቲካ ፓርቲዎች በክኔሴት ብዙ የመቀመጫ ወንበሮችን ያስገኝልናል ያሉትን የምርጫ ቅስቀሳ እያካሄዱ ይገኛሉ። የመገናኛ አውታሮችም ህዝባዊ ግምገማዎችን በየዕለቱ እያወጡ ይፋ አደርጋሉ። ፉክክሩ በሊኩድና ሻር ፓርቲዎች መካከል ይበልጥ ተቀራራቢ ነው ተብሏል። የግብጽ የመረጃ ድርጅት ኃላፊ አባስ ካሜል ከጥቅምት 7ቱ የሽብር ጥቃት በፊት በእስራኤል የሥራ ጉብኝት አድርገው የነበረ መሆኑን ጠቅላይ ሚኒስትር ቢንያሚን ናታንያሁ አረጋገጡ። ጠቅላይ ሚኒስትሩ ከ14ኛው ቴሌቪዥን ጣቢያ ጋር ትላንት ምሽት ባካሄዱት ቃለ ምልልስ እንደገለጹት የግብጽ የመረጃ ድርጅት ኃላፊ ከጥቅምት 7ቱ የሐማስ የሽብር ጥቃት በፊት በእስራኤል ጉብኝት ቢያደርጉም ከኔ ጋር ግን አልተገናኙም ብለዋል ናታንያሁ። የግብጽ መረጃ ድርጅት ኃላፊ ከርሶ ጋር ተገናኝቷልን ተብሎ ለተጠየቁ ሲመልሱ አንድ ነገር ልንገርህ፣ ከኔ ጋር አልተገናኙም፣ ምክንያቱም እኔ በወቅቱ መስዋዕት የከፈሉ ወታደሮች መታሰቢያ ዝግጅት ላይ እየተካፈልኩ ነበርኩ። ከመቼ ወዲህ ነው የመረጃ ድርጅት ኃላፊ ከሀገሪቱ መሪ ጋር ለመወያየት የሚመጣው? እንዲህ አይነት ነገር አንድም ጊዜ አላጋጠመኝም። የግብጹ ባለስልጣን ከማን ጋር እንደተገናኙ እኔ ማወቅ ፈልጋለሁ፣ እውነቱን ማወቅ እሻለሁ። ሀቁ እኔ እሳቸውን አላገኘኋቸውም፣ ግን ከእሳቸው ጋር ግንኙነት የነበረው አካል ጉዳዩን ወደ እኔ ማሳለፍ ይፈልጋል ብሏል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በቴላቪቭ ከተማ ናህላት ቢንያሚን በተባለው መንገድ የሚገኝ አንድ የመኖሪያ ህንጻ ዛሬ መደርመሱ ተገለጸ። ህንጻው በመታደስ ላይ ስለነበር በውስጡ ነዋሪዎች አልነበሩበትም፣ የተጎዳ ሰውም የለም። ቃል አቀባያችን አዳስ ግሪንበርግ ካደረሰችን ዘገባ መረዳት እንደቻልነው በህንጻው እድሳት ስራ ሲካፈሉ የነበሩ 5 ሰራተኞች በራሳቸው አቅም ወጥተዋል፣ የህክምና እርዳታም አላስፈልጋቸውም ተብሏል። አደገኛ ጾችን በመሸጥ የተጠረጠሩ 28 ዜጎችን የፖሊስ ሰራዊት በቁጥጥር ስር አዋለ። ተጠርጣሪዎቹ የተያዙት በድብቅ በሚከታተል ሰው አማካኝነት ነው። ሰላዩ የወንበዴ ቡድን አባል ሲሆን ከተጠርጣሪዎች ኮካይንና ኤክስታዚ የተሰኘውን እጽ አይነት ገዝቷል። የፖሊስ ሰራዊት ተጠርጣሪዎችን በቁጥጥር ስር ባዋለበት ወቅት እጾችንና ከ100,000 ሸቀል በላይ በጥሬ ገንዘብ እንዲሁም 12 መኪናዎችን በቁጥጥር ስር አውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መዛታቸውን ዛሬም እንደቀጠሉ ነው። ትራምፕ በአላስካ የምርጫ ዘመቻ ወቅት ባሰሙት ንግግር የኢራኖች ጉዳይ አሰልችቶናል፣ በኢራን ስለምናደርገው ነገር ታግሳችሁ ከተጠበቃችሁን ታያላችሁ፣ በኢራን ጠበቅ ያለ ነገር እንፈጽማለን፣ ዋናው ነገር ለኢራን የኒውክሌር ጦር መሳሪያ አይኖርም በማለት የተለመደ ዛቻቸውን ትራምፕ በኢራን ላይ አሰምተዋል። ይበንዲ እንዳለ ኢራንን ብትሆን ጦርነት ይነሳል በሚል ስጋት የአየር መቃወሚያዎችና ሌሎች የጦርነት አቅሟን እያጠናከረች መሆኑን የዌል ስትሪት ጆርናል ጋዜጣ ዘግቧል። የሮይተርስ ዜና ወኪል እንደዘገበው ደግሞ ኢራን በሆርሙዝ የባህር ወሽመጥ አካባቢ የጦርነት ስልቷን በመቀየር የነዳጅ ጥረት እንዲኖርና ዋጋው እንዲጨምር በማድረግ በአሜሪካ በመጪው ወር በሚካሄደው የሴናትና ምክር ቤት አባላት ምርጫ ላይ ተጽዕኖ ለመፍጠር እየተንቀሳቀሰች ነው ብሏል ሮይተርስ። የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ ማውጫ ተቋማት ላይ ጥቃት እንደሚሰነዝሩ ዛቱ። ሳውዲ አረቢያ እና ተባባሪዎቿ ትላንት በየመን ዋና ከተማ ሰና የሚገኘውን የምድር ውስጥ ነዳጅ ማጠራቀሚያ ላጠቁበት ያጸፋ መስ ሁቲዎች በሳውዲ የነዳጅ ማውጫዎች ላይ ጥቃት ለመፈጸም መዛታቸውን የሊባኖሱ አልአኽባር ጋዜጣ ዘግቧል። ይህ በእንዲህ እንዳለ የየመን ሁቲ አማጽያን ከቻይና ቴክኖሎጂዎችን በመውሰድና በኢራን እርዳታ የባሊስቲክ ሚሳኤሎችን በሀገራቸው ለመስራትና በኢራን እርዳታ ብቻ ሳይቆሙ በራሳቸው አቅም ለመንቀሳቀስ እየጣሩ መሆኑን የአሜሪካው ዌል ስትሪት ጆርናል ጋዜጣ ዘግቧል። የሁቲ አማጽያን እንዲኖራቸው የሚፈልጓቸው የባሊስቲክ ሚሳኤሎች 2000 ኪሎ ሜትሮችን መጎንጨፍ የሚችሉና የእስራኤልና ሳውዲ አረቢያን ሁሉንም ግዛቶች ሊያዳርሱ የሚችሉ ናቸው ተብሏል። ስፖርት። ሁለተኛው ዙር የአውሮፓ ሻምፒዮን ጨዋታ ዛሬ ይካሄዳል። ዛሬ ምሽት 7 ሰዓት ከ45 ደቂቃ ጀምሮ ሊቨርፑል ከላስክ ፊንሮድ ከኮሙ ጋር ይጫወታሉ። ምሽት 10 ሰዓት ጀምሮ ደግሞ ሻክተር ዶኔትስክ ከአቱና፣ ሮማ ከሪያል ማድሪድ፣ ፖርቶ ከቤቲስ፣ ቦርሲያ ዶርትሙንድ ከቦዴ ብሊማት፣ ማንቸስተር ሲቲ ከፓሪስ ሳን ጀርመን ጋር ይጫወታሉ። ትላንት በተካሄዱ ጨዋታዎች ባርሴሎና ስፖርቲንግ ሊዝበን፣ ቪያሪያል፣ አርሴናልና ክለብ ብሩጅ ተጋጣሚዎቻቸውን አሸንፈዋል። ባየር ሙኒክ አቻ ወጥቷል። የገንዘብ ምንዛሬ። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቅል ከ7 አጉሮት ሲመነዘር አንድ ዩሮ በ3 ሸቅል ከ44 ሳንቲም ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል፣ ነገ ሐሙስ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 28፣ በአይፋና አካባቢዋ 27፣ በኤርሸባና አካባቢዋ 29፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ነው። ከአሽራሚም ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ሰጠ ዘመና

ክቡራትና ክቡራን አድማጮች ከጥቂት ደቂቃዎች በኋላ ወደ ቴሌፎን ውይይት ስለምንሸጋገር የስልክ ቁጥራችን ከወዲሁ እናስተዋውቃችኋለን። የተለመደው ስልክ ቁጥር ነው 0723940555 ደግሞ አለው 0723940555 ነው።

0: የመረጥነው ድምጽ በርግጥ እንደተቆጠረና በመርጫው ሂደት ማጨበርበር እንዳልነበረ ፍታዊነቱ የተጠበቀ እንደሆነ እንዴት ማወቅ እንችላለን? ጥያቄ ማቅረባችሁ በጣም ጥሩ ነው። የማዕከላዊ ምርጫ ኮሚቴም የምርጫው ሂደት ፍታዊና ተአማኒ እንዲሆን ተለያዩ መከላከያ መንገዶችን ያካሂዳል። ድምጽ ስንሰጥ ወረቀቱን ሳጥን ውስጥ የምንከተው ራሳችን በእጃችን ነው። ስለዚህ የሳይበር ጥቃቶች ምርጫው ላይ ተጽዕኖ ማሳደር አይችሉም። ምርጫዎች በሚካሄዱበት ጊዜ ለድምጽ መስጠት የሚጠቅሙ ቁሳቁሶች ሁሉ እንደ አዲስ ይዘጋጃሉ። እናም በሁሉም የድምጽ መስጫ ቦታዎች የምርጫ ተአማኒነት ተቆጣጣሪዎች ይገኛሉ። የድምጽ ቆጠራውን የሚያከናውኑት ጥንቃቄ የተሞላበት ማጣራትና ተገቢውን ስልጠና የወሰዱ የምርጫ ጣቢያ ኮሚቴ አባላት በጋራ ነው። ኦክቶበር 27 ቀን ምርጫው የሚወሰነው በእናንተ ድምጽ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተ ድምጽ ያስጠብቃል።
1: ክብራትና ክብራ አድማጮች ደግሞ እንግዲህ ወደ ውይይቱ መድረክ እናልፋለን። ወርቀነሽ እንዴት ነው እንግዲህ?
2: አለን እንዴት ነህ ጋሽራም? እንዴት ሰነበት?
1: እኔ ሰላም ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ያው ፖለቲካው ምናምኑ እንቅስቃሴው እንዳለ ነው አለ። ይህን በስመለከተ እንግዲህ ነካ ቀናርገው
2: ፖለቲካው ምርጫውን ተከትሎ እንዳልከው ምርጫው ያው በፖለቲካ ፓርቲዎች መካከል አሁን ሰጣ ገባም አለ። የሚስማሙበት የተለያየ ጉዳይ አላቸው። የሚገርም ነው። አሁን እንደምናየው በተለይ የፓርቲ መሪዎች አንዳንዴ ጥሩ ነገር ሲሉ፣ አንዳንዴ ደግሞ እንደምንሰማው ነው። እንደው በአጠቃላይ ጠቅለል አድርገህ እስኪ ያለውን ተጨባጭ ሁኔታ ተመልከተው።
1: ይኸው እንግዲህ የቀረው አንድ 13 ቀናት ያህል ቀርተዋል። የአጠቃላይ ብሔራዊ የክነሴት አባላት ምርጫ የሚካሄድበት ቀን 13 ቀን ነው። እያንዳንዱ ፓርቲና የፓርቲው ኃላፊ ይኸው እንግዲህ የህዝቡን የመራጩን ፍላጎት ወደ እሱ እንዲሆን ለማድረግ ቅስቀሳቸውን በተለያየ መንገድ ዘዴ በመጠቀም ላይ ነው የሚገኙት። በተለያየ በቴሌቪዥንም ይኸው ተጀምሯል። አሁን በአማርኛም እናሰማዋለን፣ በሌላም ቋንቋዎች እንደዚሁ ያለ ነገር ነው። ስለዚህ የመራጩን ቁጥር ለማብዛትና ድጋፍ ለማግኘትና በርካታ አብላጫ ድምፅ ለማግኘት ጥረቱ የተካሄደ ነው የሚገኘው። የተለያዩ ፓርቲዎች እንግዲህ የራሳቸው መፈክር አላቸው። የራሳቸው እኔ ይህን አደርግላቸዋለሁ ከዛኛው እኔ እሻላለሁ የሚለውን መልእክት እያቀነባበሩ ያው ፖለቲከኞች እንግዲህ ያው ያ ነው ባህሪያቸው ለማስረዳት ነው እየሞከሩ ያሉት። እና እንግዲህ የተለያዩ ለምሳሌ የጋዲ አይዘንኮት እሳቸው የሚመራው ፓርቲ የራሱ የቅስቀሳ ዘዴ ያለው አሁን እንግዲህ እንደምናውቀው ያው ከትናንት ጀምሮ የቅስቀሳ ወይም ደግሞ የፕሮፓጋንዳ ማስታወቂያው እየተካሄደ ነው የሚገኘው። እኛ የአንዱን ፓርቲ ድጋፍ የሚሰጥ ዝንባሌ ያለን እንዳይመስል መጠንቀቅ ይገባናል። እና ስለዚህ ይሄኛው ጥሩ ነው፣ ይሄኛው ጥሩ ተናገረ፣ ይሄኛው መልኩ ጥሩ ነው፣ ይሄኛው አለባበሱ ያምራል፣ እንደዚህ ማለት አይገባንም።
2: ማዕከላዊ ነን፣ ጋዜጠኞች
1: አለ፣ እንደዚያ መሆን አለበት። እና እርግጥ ያው ቅስቀሳው እንግዲህ እንዳልኩሽ እየተካሄደ ነው የሚገኘው። ይህን 13 ቀናት እንግዲህ ያው በቃላት መታኮስ ነው ተኩስ ነው አንደኛው።
2: እውነት ግን የቃላት እኮ መታኮስ ነው። በጣም አሁን እንዳልከው እንግዲህ የምርጫ ጉዳይ ያለው ሁኔታ ቀላል አይደለም። ቀኑም እየደረሰ ነው። በ27 13 ቀን ይመስለኛል ዛሬ የዛሬ በኋላ የሚቀረው
1: 13 ቀን ነው የቀረው
2: 13 ቀን ነው የሚቀረው። አዎ፣ ከዚህ ጋር ተያይዞ ጋሽራሚም የደህንነት ጉዳይ በሰፊው እየተነሳ ነው። እንግዲህ በሀገራችን በተለይ ጥቅምት 7 ቀን ከደረሰው የሽብር ጥቃት አደጋ ጋር ተያይዞ አሁን ብዙ ነገሮች እየወጡ ነው ያልሰማናቸው። የዚህ ሀገር መረጃ መጥቶ ነበር፣ የዚህ ሀገር ፕሬዚዳንት አስጠንቅቆ ነበር የሚሉ ነገሮች እየወጡ ናቸው። እና ሰሞኑን ደግሞ እንግዲህ ከትናንት ጀምሮ ከግብጽ መረጃ ድርጅት ጋር የነበረ ግንኙነት አለ፣ ብዙ አነጋጋሪ እየሆነ ነው።
1: አዎ፣ አነጋጋሪ እየሆነ ሄደዋል። እንግዲህ ይሄ ሁኔታ ቀደም ሲልም የአረብ ኤምሬት መሪም ጠቅላይ ሚኒስትር በንያሚን ኔታንያሁ የሆነ መልእክት አስተላልፈዋል የሚባል ወሬ ነበር። ያንም ጠቅላይ ሚኒስትሩ አስተባበሉት። ከዚያም ደግሞ አባስ ካሚል የሚባለው የግብፅ የመረጃ ድርጅት ኃላፊ እንደዚሁ በምስጢር መጥቶ ለአጭር ሰዓታት ውስጥ እስራኤል ደርሶ ይህን ነገር ማለትም ሐማስ በእስራኤል ላይ አደጋ ለማድረስ የተዘጋጀ ነው ተጠንቀቁ የሚል መልእክት አስተራለፉ ተመለሰው ሊባል ወለ ነበር ታላይ ምስርነት ታደም ለሳስተባብሎ ቆይቶ ነበር አሁን እንደምሉት ከሆነ መጥቷል ግን እኔ ያላገኘሁትም የሚል አዲስ ነገር ነው የተናገሩት ይሄ እንግዲህ አጠያቂ ሆኗል ለምን መጀመሪያ እንደዚያ ብለው አሁን ደግሞ እንደዚህ ይላሉ ሌላም ሌላም እንግዲያውማ የታሸገ የተደበቀ ነገር አለ የሚል ጥርጣሬ በብዙዎች እየሰደረ ነው የሚገኘውና ይሄ ሁኔታ በዚህ በመርጫ ቁስቀሳም እንደዚሁ የመሰዳደቢያ ወቃቀሻ በህብረተሰቡ እምነት የማሳጣት ሁኔታ ያደርሳል የሚል ግምት አለ። ጠቅላይ ሚኒስትር ናታንያሁ በበኩላቸው የሚሉት ምንድን ነው? እኔ የሀገሪቱን ደህንነት ለማስጠበቅ ሌት ተቀን እየሰራሁ ነው የምገኘው። አሁንም ቢሆን ያሉት ምንድን ነው? የኢራን መንግስት ይህን አሁን በእስራኤል በብሔራዊ ደረጃ ሊካሄድ ታቅዶ ያለው ብሔራዊ ምርጫ በዚያው ቀን ለማክሸፍ አደጋ ለማድረስ ኢራኖች ይሞክራሉ ብለው ጠቅላይ ሚኒስትር ናታንያሁ መናገራቸው ምን የሚያውቁት ነገር አለ የሚባል መነጋገሪያ ጉዳይ ሆኖ ነው አለው። እና ምን ያረስተዋል ይደሆን አይታወቅም። ለማንኛውም ጥንቃቄ ማድረግ አለብን። ጥላቶቻችን በዚህ በምርጫው ቀን ምርጫውን ለማደፍረስና እንዳይካሄድ ለማድረግ ይሞክራሉ የሚል ሁኔታ ነው ጠቅላይ ሚኒስትር ቢንያሚን ናታንያሁ እየተናገሩ አሉት። እና አባሁን ጊዜ እያንዳንዱ የፖለቲካ ፓርቲ መሪ መሆነ ወይም አባል የሚናገረውን ነገር 100% እውነት ነው ብሎ መስራት አይቻልም። የራሱን ራሱ ምን ያህል ለሀገሪቱ ለህዝቡ አሳቢ መሆኑና በተለያዩ ዘዴዎች በጠላት በኩል ያለውን ሁኔታ ለምን እንደሆነ ለማወቅ ጥረት ያደረገ መሆኑን ለህዝቡ እንዲያውቁለትና እንዲደግፈው የማድረግ ባህሪ አለና ይሄም ከዚያ ጋር የተያዘ ሊሆንም ይችላልና በአሁኑ በዚህ በቀሩት 13 ቀናት መካከል የፖለቲከኞች የሚናገሩት ነገር ሁሉ አጠያቂ አስተርጣሪ ነው የሚሆነው። የራሳቸውን የፖለቲካ ሁኔታ ለማጎልበት ነው እንጂ እውነት አይሆንም የሚሉ ሁኔታዎች በህብረተሰቡ በኩል ሊያድሩም ይችላሉ። ያም ሆነ ይሄ አሁን ዋና ማነጋገሪያ ሆኖ ያለው የጥቅምት 7 ቀን ጉዳይ ነው። የመንግስት ተቀናቃይ ፓርቲዎችም ይሄንን ለማጠናከርና ህብረተሰቡ በመንግስት ላይ ያለውን አመለካከት መጥፎ እንዲሆን በሌላው የቅስቀሳ ዘዴ ነው። እንግዲህ ይሄን ነው እያየን ያለ ነው።
2: አው እንግዲህ እንዳልከው እንግዲህ ኢራን አሜሪካ እስራኤል ጋር የተያዘ ነው አሁን የተነሳው ርዕሰ ጉዳይ። ምናልባት በአሜሪካ ምርጫ ይካሄዳል ጋሽራዊም ከእስራኤል ምርጫ በኋላና ወቅቱ በጣም አስቸጋሪ ወቅት ሊሆን ይችላል። ኢራን ምናልባት ይሄን አጋጣሚ ትጠቀማለች የሚል ስጋትም አለ። እንደው ኢራን ብታጠቃ እስራኤልን ታጠቃ ይሁን በቀጥታ
1: ለታረክ ተቸል ይሆናል። እንግዲህ ምን ይሉታል ሚስ ካልኩሌሽን ይሉታል በእንግሊዝኛ ምንድነው እንግዲህ ያን ጣላቴ እኔን ለኔ ሁሌ መጥፎ የሚያስበው ክፍል አስቀድሞ አደጋ ደርስብኛል የሚል አመነታይ ወረውና አስቀድሞ ለቅደም የሚል እርምጃ ወስዳል። ያ ነው እንግዲህ ሚስ ካልኩሌሽን የሚሉታኝ እንግዲህ።
2: ስለዚህ በርበሩ መዝጋት ማለት ነው።
1: አዎ አስቀድሞ አዎ ይሄ ወይም ደግሞ እንደዚህ ከጅሎኛልና ሳደርገው ላደርገው ይችላል አንኩ ቢጠረጠረው ግን ሳደርገው ለያድርክ ለቅደመው የሚል
2: የፍራት ምላሽ ነው።
1: አዎ ለቅደመው የሚል ሁኔታ እርምጃ ወሰዳል ነው እንግዲህ። ያን ነገር ኢራኖቹ እንደዚህ ይረዱና ራሳቸውን አስቀድመንንም ተብለው ባይታሰብም ይከፍት ይሆናል ጦርነት ወይም የማጥቃት እርምጃ ወይም በረጅም ርቀት ሚሳይሎችን ርቀት ያላቸውን አደገኛ ሚሳይሎች ለመተኮስ እና አሁን ኢራኖቹ የሚሉት ምንድን ነው? የኢራን የመረጃ ክፍል ኃላፊ ያወጣው መግለጫ ምንድን ነው የሚለው? አሜሪካና እስራኤል በእኛ ላይ እንደገና ጦርነት ቢከፍቱ ቀደም ካላዩት ያላዩት ጦር መሳሪያ ይጠብቃቸዋል። በእኛ በኩል ያላወቁት ያልገመቱት ጦር መሳሪያ በእኛ በኩል ይጠብቃቸዋል የሚል ንግግር ነው ያሰማ እንግዲህ። እና ምን ያለው ነው ይሁን አይሁን አይታወቅም። ይሁን እንጂ የአሜሪካ ሞን የተለያዩ መረጃ ክፍሎች በተለይ የስለላ ድርጅቶች አሉት ምንድነው ይሄን አሁን ያለውን የመረጋጋት ሁኔታ ኢራን በመጠቀም የ ረጅም ርቀት ተወንጫፊ ሚሳኤል ማምረቻ ጣቢያዎችን ፋብሪካዎችን አሻሽላ እያመረተች ያለችው የሚባል ነገር አለ። ከዚያም በተጨማሪ ይሄ የኒውክሌር ጦር መሳሪያ መታብላላበት ዩራኒየም የሚባለውን መታብላላበት ቦታ አለ። አንድ ሃርማኮሽሎታል በብራይስት ትርጉሙን ቅድም ስመለከተ ምንድን ነው የሚለው? ማጭድ ወይም ደግሞ እንደ አካፋ ያለው የተራራው እንግዲህ ቅርጹን ነው። ቅርጹን በማየት በቅርጹ ስም ሰጥተውታል። አሁን እዚያ ያነ ተራራ ያሽን ተራራ ነው። ተራራው ኢራኖቹ ከ80 እስከ 140 ሜትር ጥልቀት ያለው ዋሻ አዘጋጅተው ከዚያ ውስጥ ነው ይህን
2: ተደብቆ
1: ይህን ጦር መሳሪያ ይህን ዩራኒየም የሚያብላሉበት ይባላል። እንግዲህ ያ ተራራ ደግሞ በአብዛኛው ይህ ጥቁር አለት ጠንካራ ግራኒት የሚባለው በእንግሊዝኛ ከዚያ ተራራ ነው አሉ። እና አሁን ፈንጂ ቢጥሉበትም አሜሪካ መሆነች እስራኤል በቀላሉ ሰርጎ ገብቶ ያን እዚያ ውስጥ ያለውን ተጠርጣሪ ነገር ሊወራው አይችልም።
2: አለቱ ሊደብቅ ሊከላከለውም ይችል ይሆናል። አለቱ ጥንካሬ
1: ስለ አዎ። እና እንደዚህ ያለ ሁኔታ እንዳለ ነው የሚነገር ያለው። እንግዲህ በግር ገብቶም ሊሆን ይችላል አይታወቅም። እንግዲህ እስራኤልና አሜሪካ በአይነ ቁራኛ ነው የሚከታተሉት ያን ቦታ። ከዚያም ደግሞ የተከለከሉ ጦር መሳሪያዎች ቆጣጣሪ አካል አለ በተባበሩት መንግስታት ድርጅት። እሱም ደግሞ እንደዚሁ በአቅሙ በችሎታው ደግሞ እሱም ይከታተላል። ግን እነዚህ ሁለቱ ሀገሮች ናቸው፣ በተለይ ደግሞ እስራኤል ሙሳድ። እና ባለፈው አንድ የሙሳድ ሰው አለው ምንድን ነው በተለያዩ ቦታዎች ኢራን የኒውክሌር ጦር መሳሪያ ተዘጋጅበታለች የሚባለውን ቦታ እኛ ገብተን ተንሸራሽረንበታል የሚል እንግዲህ እነሱም መስለው ሳይንቲስት መስለው ብዙ ነገር እንደሚሰሩ መቼም መገመት አያቅተንም። እና እንደዚያ ስላደረጉ ይመስላል። እንግዲህ
2: እስኪ ያው አንድ ቀን መቼም መነጋገሪያ ይሆናል የሞሳድ ስራ እንዳልከው በጣም የሚገርም ነው። እንጠብቃለን። ሳውዲ አረቢያ እና በሁቲ መካከል ያለው ግጭት በጣም አሁን እየገነነ ወጥቷል። ሳውዲ አረቢያ በሚገርም ሁኔታ እንግዲህ የሁቲ አማጺ ቡድን በእኛ በሚገባን አማርኛ እያንቀጠቀጣት ነው ይባላል።
1: አዎ ደፍረዋታል። እነዚህ ሁቲ የሚባሉት ሳውዲ አረቢያ በጣም ነው የደፈሯት። ብሔራዊ አይሮፕላን ማረፊያዋ ላይ ሁላ አደጋ ደርሰዋል። ከዚያም ቅዱስ ከተማ ምትባል ኦራንዶ ከተማ ላይም እንደዚሁ ጎድተዋል። ሌላም ደግሞ የነዳጅ ማውጫ ፋብሪካም እንደዚሁ ጎድተውበታል የሆነ ቦታ ላይ። እና ያንያን በመሰለ ሁኔታ ደፍረዋታል። ከዚያም በተጨማሪ ደግሞ የሳውዲ አረቢያ የነዳጅ የጫኑ መርከቦች የሚያልፉበትን የባብ ኤል መንደም የሚባለውን ባህር ወሽመጥም እሱን ይዘራል ብለው ነበር እስካሁን እስከ ትላንት ድረስ። አሁን እንደገና ሳውዲ አረቢያ መልሼ ይዤዋለሁ የሚል መግለጫ አውጥታለች። እንግዲህ እና አሁን ሳውዲ አረቢያ ባለፈው ትላንት በስቲያ በመቶ የሚሆኑ ጦር አውሮፕላኖችን በእነዚህ በሁቲም ላይ አዝምታ እንደነበር ነው የተነገረው። ስለዚህ ሳውዲ አረቢያም በጣም ተነቃለች ሰሞኑን። እንዴት እነዚህ ሁቲም በአነስተኛ ጦር መሳሪያ የሚጠቀሙ ይህን የመሰለ ድፍረት ይደርስባታል ተብላ ነበር። ከዚያም አሁን የሚባለው ምንድን ነው እነዚህ ሁቲ የሚባሉት ከቻይና ያገኙት ቴክኖሎጂ አዲስ የራሳቸው የሆነ ረዥም ርቀት ተወንጫፊ ሚሳይል እየሰሩ ነው የሚባል ነገር አለ። ከቻይና ያገኙትን ነው እንግዲህ ቻይናዎቹ ያስተላለፉላቸው በንግድ መርከብ። በዚያ ያቺ መርከብ እቃ የንግድ እቃ ያዘች አስመስለው ከዚያ ውስጥ ደብቀው ያሳለፉላቸው ነው የሚባል ነገር አለ። እና በዚህ ሁኔታ የሁትና የሳውዲ አረቢያው ጉዳይ አሁንም ቢሆን ያልተቋጨ ችግር ነው አለው።
2: በነገራችን ላይ እስራኤል ጠቅላይ ሚኒስትር ቢንያሚን ነታንያሁ ሳውዲን ማገዝ ይፈልጋሉ በአሜሪካ አማካኝነት ይባል ነገር ነበር። የሳውዲዎች ደግሞ እንዳልተቀበሉ ሀሳቡንም ሲነገር ሰምተናል። ጋሽራ
1: ሳውዲዎች የሚፈልጉት እንግዲህ ምሳሌው ይቅርታ አድርጊልኝ እንጂ ልክ በጓሮ ጓዳ እየገባ ውሽማ እንዳስቀመጠ ሰው ነው።
2: ጥቅሙን ይፈልጋሉ ከእስራኤል ግን በይፋ አይፈልጉም።
1: አዎ በአንድ በኩል መረጃ ይቀበላሉ ከእስራኤል፣ ባካችሁ መረጃ ስጡን ይላሉ። በሌላ በኩል ደግሞ በይፋ
2: ዲፕሎማሲ ግንኙነት አይፈልጉም
1: አይፈልጉም እና እዚህ አይነት ጨዋታ ነው የሚጫወቱ ያሉ። ስለዚህ ነው ደግሞ በጣም በመጥፎ ቃል የተወቀሱ ያሉት። እኔ ደካማዎችን ይሁን ለሀብት ይዘው ይሁን ለጦር መሳሪያ ያላቸው ዘመናዊ ጦር መሳሪያ ያላቸው F-15 ያላቸው ከአሜሪካ ተቀበሉት እና እንዴት ወጭም እንደዚህ
2: አይነት ነው ሰራም። ይሄ F-15 እየሰራ አይደለም
1: አይደለም። አዎ እና ይሄንን መሰሰለ ጉዳይ ላይ ያለው
2: የሚገርም ነው። ብቻ ወጋሽ ራሚም ጥሩ እንግዲህ አድማጮችንም እንቀበልበት ለት ስለሆነ ደስ ይነበር ይል ነበር ወይይቱን እንቀጥል። አድማጭ መስመር ላይ ያለሽ ነውና ወደ አድማጭ እንለፍ።
1: እሺ እንቀበላለን። እንግዲህ ጸጋ ፈንታውን መስመር ላይ ትገኛለሽ መሰለኝ። እላው ጸጋ
3: ጤና ይስጥልኝ። ራፋሚም ጤና ይስጥልኝ ወርቅነሽ፣ እንዲሁም የተከበራችሁ አድማጮች እንደምን አላችሁ?
1: እንዴት ነሽ?
3: እስራኤል አምላክ ይመስገን ደህና ነኝ።
1: 13 ቀን ቀረው ምርጫው አይደል? አንቺ የለሽበትም?
3: አዎ 13 ቀን ቀረው። እኔ ባልወዳደርም እንግዲህ ጭንቀቱ ጥራቱ እንደማንኛውም ዜጋ ነው ሲሆን በለጥ ያለ
1: ግን እንደው በነበርኩበት እዚህ ምናብሬ በተጫወትኩ ምናምን ምን እንደው አንዳንድ ውስጥሽን የሚያነሳሳ ነገር የለም?
3: ተመልከት፣ ለሁሉም ጊዜ አለው ብሏል ጥበበኛው ሰለሞን። ብልህ መሆን አለብህ ጨዋታውን ለመጫወት፣ ጊዜ መጠበቅ አለብህ። ለሁሉም ጊዜ ስላለው በጊዜው ቦታው ነበርኩ። ቦታው እግዚአብሔር ይመስገን ጠቅላይ ሚኒስትር ቢንያሚን ነታንያሁ 37ኛ ቦታ ሰጡኝ። ምንም ሳልደክም ገባሁ። ገብቼ ህብረተሰቤን ምንም ጦርነት ቢሆን ከባድ ጊዜ ቢሆንም በተቻለ መጠን አገልግያለሁ ወገኔን። ጥሩ ውጤት ማድርጊያለሁ ብዬ ነው የማስበው። ለወደፊቱ ደግሞ በተለያዩ መድረኮች ማገልገልን እቀጥላለሁና በጣም ደስተኛ ነኝ። ለምን እኔ በኖርኩ ባልኖርኩ የሚለው ምንም ነገር የለም። ለሁሉም ጊዜ አለ።
1: ወርቀነሽም መዚያ ተገበ ያለች እንግዲህ እሷ ደግሞ ጥያቄ ዶራታል።
3: አዎ ሬዲዮ ነበርኩ ብዙ አመት አገለገልኩ በደስታ አበቃን።
2: አዎ ለሁሉም ጊዜ ያለው አይደል? እውነትሽን ነው። እውነትም ለሁሉም ጊዜ ያለው
1: ነው። ግን ሬዲዮ ነበርሽበት አሁንም እየተነጋገርንበት ያለው ከነሴትስ እንደገና ትነጋገሪበታለሽ ገብተሽ እዚያ አዳራሹ ገብተሽ ወይስ አለቀለት?
3: አይታወቅም።
2: የፖለቲካ ነገር
1: ገባይ
3: ምንድን ነው የሚባለው? የሚሆነው አይታወቅም። ምንልህ አንዳንድ ጊዜ ይሆናልም አይሆንንም አንልም። ግን ያለህንን ጊዜ በጥሩ ማገልገል፣ ያለህን ጊዜ በጥሩ መጠቀም እርካታ ይሰጣል።
1: ኔቨር ሴይ ኔቨር።
2: ጸጋ፣ የሊኩድ ፓርቲ እንግዲህ ያው እኛ ኢትዮጵያ አይሁዳውያን ቁጥራችን እንደሚታወቀው ለሀገሪቱ ያለንም አስተዋጽኦ አበርክቶ በጣም ጉልህ ነው። በሊኩድ እንግዲህ በዚህ አንጋፋ ፓርቲ ውስጥ ተወካይ የለም እየተባለ ነው። በሚገርም ሁኔታ እንግዲህ 43 ቁጥር ያለው ጋቢ ወርቆ ገባ፣ እሱ ነው ቦታውን ተወዳድሮ ያሸነፈው እና ትልቅ መነጋገሪያ ጉዳይ ነው። ማህበረሰቡ ትንሽ ተስፋ እየቆረጠ ነው ያለ በዚህ ፓርቲ እና ምን ትያለሽ?
3: በጣም ጥሩ ጥያቄ ነው ወርቅነሽ ያቀረብሽው። በመጀመሪያ ደረጃ እኔ አንድ የምናገረው ነገር አለ። ሌሎቹን ከመወንጀላችን በፊት ራሳችን መፈተሽ አለብን። እኛ ጨዋታው መጫወት ችለናል ወይ አልቻልንም ነው። በዚህ በፖለቲካ ዙሪያ የተመለከትን እንዶ በተለይ በአሁኑ ምርጫ የምናየው በህብረተሰባችን ዙሪያ ለዚህ ሁሉ መሰናክል የሆነው ራሳችን ነን። ይህን ያልኩበት ዋናው ምክንያት ምንድን ነው? እወዳደራለሁ ብለው የቀረቡት ሰዎች ቁጥር ከፓርቲዎች በላይ ነው። የፓርቲውን ቁጥር ስትወስድ እናወዳደር ያለው ያለ የኛ ህብረተሰብ በጣም ብዙ ነው። በአሁኑ ሰዓት ተመልከች፣ የኛ ህብረተሰብ በሊኩድም ስንት እንወዳደራለን ብለው ቀረቡ። በሌሎችም የፖለቲካ ፓርቲ ስትሄጂ ከአረቦች የፖለቲካ ፓርቲ በስተቀር የኛ ህብረተሰብ ያልገባበት የለም። የአረቦችም ለወደፊቱ የሚገባ ሊኖር ይችላል፣ አይታወቅም። በአሁነኛው ባይሆን ለምንድን ነው ይሄን ያልኩትኝ? ቁጥራችን ማየትና ውጤት ማግኘት ያስፈልጋል። ቁጥራችን ምን ያክል ነው? የኛ ህብረተሰብ ቁጥራችን በጣም ጥቂት ነው። ብቻችን ፖለቲካ ፓርቲ አቋቁመን ብንሄድ ከ160,000 ድምፅ በላይ ስለሚያስፈልግ ያን ያክል ድምፅ የለንም፣ ሁላችን አንድ ሰው ሳይቀር እንኳን ብንመርጥ። ከዛ በተጨማሪ በሌሎች የፖለቲካ ፓርቲ በብዛት መሄድ እኔ የማየው ከቁጥራችን ጋር ድክመትን ያመጣል። ፖለቲከኞችን በአሁኑ ሰዓት የሚያዩን በማክበር አይደለም። ለምን ያልን እንደሆን ፖለቲካ የጥቅም ማስከበሪያ ነው። ጥቅም ማስከበሪያ ሲባል ተወካይን ትልክ ያለሽ። ተወካይ የምትልኪው እንዴት ነው? ማንኛው ችሎታ አለው፣ ማንኛው ልምዶ አለው፣ ማንኛው ይሰራልናል የሚለውን አመዛዝኖ ተወካይ መላክ ነው እንጂ እኔም ስትይ ተቀባይነት ይቀንሳል። ለዚህም ለሁሉም ነገር ለዚህ አይነት ችግር ያመጣ ነው ራሳችን ነን። በሊኩድ ፓርቲ የተመለከትሽ እንደሆን ለፓርቲው እወዳደራለሁ ብለው የቀረቡ ሰዎች ቁጥራቸው ስንት ነው? የኛ ህብረተሰብ ሁሉም የቀረቡት ሰዎች እንደውም አንዳንዶቹ ተሰምተውም ታይተውም ማይታወቁ እንዲሁ አለም ብለው ሁሉ የቀረቡት ያለሽ ችሎታም የላቸውም እውቀቱም የላቸውም ካሁን በፊትም አገልግሎት አልሰጡም። ያም ሆኖ አንድ ሰው ከተወካይ ቢሆን ኖሮ ይሆን ነበርና እኛው ራሳችን ያመጣነው ድክመት ነው። ይሄ ድክመት ደግሞ ዛሬ በክነሴት ብቻ አይደለም በኢሪያ በመዘጋጃ ቤቱን ባለፈው 2 አመት በተካሄደው ምርጫ አይተነዋል፣ በኸደራ ከተማ አይተነዋል፣ በኪራት መላካ አይተነዋል፣ በቅራት ጋር አይተነዋል። የኛ ህብረተሰብ እንኳን በብዛት በሚገኝበት ከተማዎች ለምሳሌ ቅራት መላካን ብትወስድ ከ17 እጅ የሚሆነው የከተማው ነዋሪ የኛ ህዝብ ነው። አንድ ሰው አላስገቡም። የሆነበት ምክንያት ምንድነው?
4: የሻርባረሽ
3: አንድ ሰው ተወክሎ መቅረብ ሲገባው እኔ ያለሁን ያየው ይያሉና ወይም ያንዱ ሊወዳደር የቀረበውን ወይም ራሳቸው እንኳን የከተማው ነዋሪ በስምነት የመረጡትን ሰው እንደገና በጎን ሌሎቹ ስለሚመጡ የመዘጋጃ ቤት ከንቲባዎችን በይ በአገር አቀፍ ደረጃም ክነሴት ይሄን ሁኔታ በንቀትና በእኛ ላይ ያመጣነው መሆኑን ማወቅ አለብን። ስለዚህ ዋናው ጥፋተኞች እኛን ሌላውን ከመወንጀላችን በፊት ራሳችንን እናስተካክል ወገኖች።
1: ከባይ ሌላው ጸጋ ከጥቂት ቀናት በፊት እዚህ በኤርሸባ አካባቢ አሳዛኝ በሆነ ድርጊት ተፈጽሟል። ባል ሚስቱን መግደሉ በጩቤና ይሄ ሁኔታ አልፎ አልፎ በመደጋገም የሚታይ ነገር ነው። ስለዚህ ጉዳይስ ምን አስተያየት ምን መከራለሽ?
3: በጣም ጥሩ ረሃሚ። በእውነት ይህ የግድያ ሁኔታ ሴቶች በባሎቻቸው መገደል በእኛ ህብረተሰብ ከ20 አመት በፊት 15 አመት በፊት በብዛት በመታየቱ ሁላችንም ያቅማችን ረብርብ አድርገን ህብረተሰባችንም እግዚአብሔር ይመስገን በሁኔታው ላይ ግንዛቤ እየተሰማው አላፊነት እየወሰደ ይሄን ነገር ቀንሰን ነበር። አሁን ከጥቂት ቀናት በፊት በቤርሸባ የተገደለችው እናንዬ መሰለኝ ስሟ እሷ የ40 አመት ከተፋቱ በኋላ ይሄን አይነት ድርጊት መፈጸም በመጀመሪያ ደረጃ በመጽሐፍ ቅዱስ በሃይማኖቱ ስንሄድ ሰው መግደል ክልክል ነው። የሰው ነፍስ ሰው አያጠፋም፣ መግደል ኃጢያት ነው። በሁለተኛ ደረጃ እቺ ሰው እኮ የሞተችው የተገደለችው ልጆቿ ፊት ልጇ ያያየ ልጆች አሉ። ይሄም ገዳዩ ሰውዬ ልጆቹን እንዴት አያይም? እሷን ገሎ ምንድነው የሚያገኘው? እስር ቤት ደውሎ እሺ ደወላል ራሱን እንደናልገደለም እስር ቤት ይግባ። እሱ እስር ቤት ገብቶ ልጆቹ ምንድነው የሚሆኑት? እሷን ገሎ ምንድነው የሚጠቀመው? አልተስማማም መሞት ካለ መፋታት ተፋታ። ከተፋታ በኋላ ምንድነው የሚያስፈልገው? እና ይሄ ድርጊት መቆም አለበት ወገኖች። በጣም በጣም የሚያሳዝን ነው። ልጆች አለወላጅ ይቀራሉ። እናት እህት ልጅ ሆነች ምን የመሰለች ሴት ተገደለች። ምንድነው የሚያገኘውና ወገኖች ይሄን ማቆም አለብን። ችግር ካለም ለችግር መፍትሄ መጠየቅ ይቻላል እንጂ የሰው ነፍስ ማጥፋት ኃጢያትም ነው ተገቢም አይደለም። በእኛ ህብረተሰብ በኩል በእውነት የእስራኤል አምላክ ይመስገን ቀስ በቀስ በዚህ ጉዳይ ላይ የነበረውን ሁኔታ ቀንሰ ነው ነበር። አሁን ደግሞ እንደዚህ መመለሱ በእውነት በጣም የሚያሳዝን ነው። ብዙ ሰዎች ነው የደወሉልኝ፣ በተለይ ወንዶች በጣም ይያዘሩ ነው የደወሉልኝ። ጸጋ ይሄን ነገር በሬዲዮ ተነጋገሩበት፣ ይሄን ነገር አንድ ነገር አድርጉ የሚል ነው። ራሂም ወርቅነሽ ታስታውሳላችሁ፣ በተለይ ራሂም ታስታውስ እንዱ ከ20 አመት በፊት በየጊዜው እንዲህ አይነት ድርጊት ሲፈጸም ሁላችን ነበር ምንሸማቀቀው። ራሳችን እንደፈጸም ነው። አዎ ግን ህብረተሰቡ ተነጋግሮ ተረባርቦ ችግሩ ምንድነው አገር መለወጡ ነው የባህል ለውጥ ነው ወይስ ምንድነው እየተባለ ብዙ ስንነጋገር ነበር። አገር መቀየር ይሁን የባህልም ለውጥ ይሁን የተለያየ ችግር የሚምጣ የሰው ነፍስ የሚያጠፋ ሰው ኃጢአተኛ ነው። እና በጣም ነው ማዝነው
1: ረሃሚ፣ በጣም እንዳልሽው ቀደም ብለሽ ልጆችም እናት አልባ አባትየው እስር ቤት ገብቶ እንዲሁ ዝም ብሎ ይሄን ማሰብ ሲገባን በቁጣ በግንፍልነት የምንወስደው እርምጃ የመጨረሻ ጸጸት ነው የሚሆነውና ይሄን ብናስብበትና ከዚህ ነገር ብንታቀብ እያንዳንዱ ችግር መፍትሄ ያለው ወረጋ ባለ ሁኔታ በሰከነ ሁኔታ ከዋቂዎች ጋርም ከሽማግሎች ጋርም መመካከርና መፍትሄ መፈለግ ሲገባ በግድያ መፍትሄ ነው ብሎ እርምጃ መውሰዱ ያን ያህል ጠቃሚ አይደለም። እና ይህን ማስመለከተ ነበር መነጋገር የፈለግ ሌላለሽ አጭር በጭሩ።
3: ስለዚህ ነው ዋናው የፈለግኩት የነበረ ለምን መሰለ ይሄን ያልኩበት ምክንያት አሁን ይሄ ትንሽ ልጅ እናቱ እያየን የተገደለችው ይሄ ልጅ ምን ይሆናል ብሎ ማሰብ ያስፈልጋል። ሌሎቹም ልጆቹ ምን ይሆናሉ ብሎ ማሰብ ያስፈልጋል። ሌላው በተጨማሪ ረሃሚም ካልከው ምጨምረው ዛሬ ተለያዩ ርዳታዎች ይሰጣሉ። ከሞት የሚያደርስ አንድም ነገር የለም። ምንም ምክንያት የለም። አሁን አንዳንዶቹ ምን ይላሉ? ያለው ሁኔታ ካልተግባቡ ወንድየው ከቤት ወጥቶ ይሄዳል፣ ከዛም ደግሞ መዞኖት ይከፍላል። የተለያዩ ነገሮችም ይሄ ሁሉ ሰው አስገድልም ወገኖቼ። ሰውን የሚያስገድል ነገር የለም። ይሄንን ካልተስማሙ መለያየት አለ። ይሄ ሰው አሁን ከተለያየ በኋላ ነው የገደላት።
1: ያ
3: ከተፋታ በኋላ ምን አስፈልጋ? ተለያይቶ ኮሌጅን ያሳድጋሉ እኮ ምንም ችግር የለም። መጋባትም የነበረ ነው መፋታትም የነበረ
1: ነው።
3: እና ባካችሁ ወገኖች ይሄን ነገር አቁሙ ባካችሁ። ችግር ካለ ለሚመለከታቸው መስሪያ ቤቶች ጠይቁ። ብዙ ሰዎች እርዳታ መስጠት የሚችሉ መስሪያ ቤቶች አሉ፣ የተለያዩ አካላቶች አሉ። ስለዚህ ለሚመጣ ችግር ግንፍል ብሎ እርምጃ ከመውሰድ በፊት ማጤን ያስፈልጋል፣ መረጋጋት ያስፈልጋል። ትልቁ ነገር ኃጢአት ነው፣ አትርሱ።
1: ታጋ እናመሰግናለን።
3: እና ይስጥልኝ፣ አመሰግናለሁ።
1: ሰላም ሰላም። አድማጮቹ ደግሞ ቀጣይ ሰው አለን መስመር ላይ። ሄሎ
4: ሄሎ።
1: እናስጥልኝ።
4: እናስጥልኝ።
1: ማን ልበል?
4: ቸኮለ ተካባላል።
1: እሺ አቶ ቸኮለ፣
4: አመሰግናለሁ ለሙላችሁም ለሰሚው ክፍል።
1: እሺ አመሰግናለን። እኛ
4: ነገሩ ተነግሯል። እንግዲህ በጣም የሚያሳዝን ነገር ነው። ተሆዳን ስተን ለትንሹም ለትልቁም የሚበላና የሚያም ነገር ነው። የእህታችን በሞታቸው ነው እኔ ጧት ሰምቼዋለሁ። አንዳንድ የተባረቁ ሰዎች መካሪዎች ሲናገሩት በዚህ ሲልበር ሸባ በሞታቸው ልጅ እህታችን በጣም ይዘገንን ነው። በጣም የሚመር ነገር ነው በእውነት። ጋሽ ራሚን ለእኛ ህብረተሰብ እንደዚህ መሰጠቱ በጣም ደህና ትተነው ነበር። እሲ ምሽትን ያክል ይህን ኩላ ዘመን አብረው ኑረው አርዶ መጣል። ደሮ እኮ ሲታረድ ዘፍ ዘፍ ሲል በጣም ነው እንትን የሚለው የሚበላው እንኳን ሰውን ያክል ምሽትን ያክል። በጣም አሳፋሪ ነው ያለንበትኝ። እግዚአብሔር ከኛ ጋር ይሁን እና የልጇንም ልጁ ሳሁን እንግዲህ እንዴት ብሎ ነው የሚኖረው? ያጻን እናቱ እንደ ከብት ደም ተጃችን ሲፈስ እኮ ሌላ ነገር የሚያንገበግበን እንኳን እናትን ያክል። ሙላውም ተፋቷል። ለምሳሌ እኔ ራሴ ምሽቴንም ፈትቻለሁ። ተፈታ ሆይ እናትዬ ተልጆችሽ ጋር ሰኖች ተልጆችሽ ጋር ልሰኖች ተብሎ ምስትርን በስልክ እየተነጋገር ልጆቻችን መምራት ሁሉንም ልጆቻችን በትምህርት ደረጃ ብንድርም ብንኩልም ቀለበት ብናረግም ማንኛውን ደረጃ ብናረግም እየተደዋወሉ ከምስት ጋር ነገር ማሳለፍ ነው እንጂ በለጋ ሁለት በገና ነገሩ ሳይበስል ይጣላል፣ ይፋጃል፣ ያምሽ ባህ ወዲና ወዲህ ይላል። ነገር ግን ራቅ ብለን ስናስበው ፈቀቅ ብለን የጭን ምሽቴንን ያሳደግኳት ምሽቴንን እንደ ከብት ተማርዳት እና ተልጆች ፊት ፈቀቅ ብዬ ጥየው ማለት ምን ጎደለብኝ? ዛሬ ተምስቴ ጋር ተላቀኩና ምን ጎደለብኝ? ምን የሚጎልብኝ ነገር የለም። እሷ ደህና ትሁን፣ ደህና ልሁን። ለምንድን ነው እንደው ይሄኛ ህብረተሰብ እንደው መቼ ነው እንዲህ ነገርኛ ተምረ ነው ሁኔታውን ተውስጥ አስገብተ ነው ምነደው? በእውነት በጣም ያሳዝን ነገር የሚያም ነገር ነው። ልጅ እንዴት ልጅ ያየ ምስትን ያክል እናቱ ተናግረዋለች። አንድ ሰትዮ እናት መከራዋን አይታ ታደገ በኋላ የልጇን ውስጥ ስጋውን ምነትን አታይም። እቺ ሰትዮ ግን ወልዳ ለባድ ሰጣለች። ሁለመናው መታሳየው ለሱ ነው። እንዴት ሴት ልጅ ታረዳል? ለምንድን ነው በእውነት ይህን ነገር? ይኸው እህት ጸጋም ተናግረዋለች፣ ትላንትም ተናግረውታል፣ ዛሬ ጠዋትም ብዙ እናቶቻችን ተናግረውታል። ይህን ነገር እንዲያው በእውነት እንዲያው እንዴት አድርገ እንደምናርመው ቅጡን የጠፋን። ዛሬ ደግሞ ገነፈለብን። ሁለተኛ ደረጃ ይሄ የውጭ ወሬ ነው የገደለን
1: ማለት
4: ይሄ ውጭ ወሬ ማለት አንድ ሰው የአንድን ቤት ለማፍረስ በውጭ እኔ ጋር ምስቴ ጋር በጎማጎም ሌላው ነው የሚያፈርሰው። እኔና ምስቴ አይደለንም፣ ሌላው አዋጊ ክፍል ነው ያለ። ብዙ አዋጊዎች አሉ።
1: መጥፎ መካሪዎች ማለት ነው።
4: ክፉ መካሪዎች። ለምን አንዲት ሴት ተባለው ሀገር ስምምነት ተኖረች፣ በሰላም ተኖረች፣ በማንኛውም ደረጃ ምሽቱን ከብክቦ ባሏን ከብክባበት ኖር ያችን ሰትዮ ትዳሯን ለማፋረስ ነው የሚሯሯጡ። ይሄ ምንም ቢሆን ማላፍርበት ነገር ነው። ምናገረው ነገር ነገ ማልዳ እንድናገረው አርገ ነው እንትምለው ወይም ደግሞ እንትን እንዴት ያላ ያልተጨባጭ ነገር ባይባልም በሚዲያ በሁሉም ነው የሚታየው ነገር ነው። ይሄ ነው ቤታችንም ኑሯችንም ልጆቻችንም የፈታው የሌላው አፍ ነው። የራሱን ቤት ሳይሰራ የሰው ቤት ሲያፈርት ይውላል፣ የሰው ቤት ሲሰራ ይውላል። አይ ብዙ ሰዎች አለነ ብዙ ተራሴ ጀምሮ ማለት ነው እንግዲህ እኔ ራሴንም ወሰዋለሁ እና ይሄ ነገር አስከፊ ነው። ጋሽራን በጣም አንተ አንተ እንደዚህ የሚዘገንን ነገር ነው ተላለተ ተናገር ይዘገንናል እንጂ እንዴት አይዘገንንም ይሄ ነገር
1: ያ በጣም
4: ጋሽራን እንዴት እንደ ከብት ትታረዳለህ ሴት ልጅ
1: በጣም በጣም
4: ነፍሴን ሰጥቼ ምን ወርባትን ምስቴን እንዴት አርጀ በላታለሁ ስጋር አቋቲ የፒሳ ስጋር አቋቲ ቁርባን አረቋቲ እንዴት ነው የምናረገው? ቁጡ ነው የጠፋነ የተላዩ መካሩ ሽማግሌ ሽማግሌ ዛሬ ያገር ሽማግሌ እየተባለ ነው ሀገርን የፈጀ ያገር ሽማግሌ ቀድሞ ኢትዮጵያ ነው የቀረ ኢትዮጵያ ነው የቀረ ስንቶች አሉ አሁን በሽምግልናና በእንትን ቤት ሰርተው የሚቀመጡ የሉም። አክሎ ነው አዛውሩ አፍርሶላት ሚሄድ ተተፋታች አታስገባው ተተላቀቀች አታስገባው
1: ለቢፋቱም እኮ ለምሳሌ አንድ ሰው መቼም ተዋዶ ተጋብቶ ወልዶ ከብዶ ቤት መስርቶ ይያለ በሆነ ምክንያት በተለያየ ምክንያት ማንም ሰው ጋር ያለ ነው ኖር አይደለም መፈታት እና ከተፈቱ በኋላ ደግሞ እንዴትና እንደ ወንድም እንደ ልጅነት እና እንደ ልጅ አባት ሆነው ምኖር እኮ ይችላሉ። እሷም ሌላ ባላገ ከፈለገች አገብታ እሱ ሌላ ሚስት አገብቶ ግን እነሱ መጣላት የለባቸውም ይሄን ከመሰለ አሰቃቂ ደረጃ መድረስ የለባቸውም ቀላል ነገር እኮ ነው።
4: ጋሽራም ይገርም ነገር ነው ለራሴ በኩል ማንኛውም ቢሰማው እኔ አላፍርበትም ለዚህ ነገር መብቴ ነው ለመናገር መብቴ ስል ደግሞ መህቶችንን ሶን የሚነካውን መህት ጠብቄ ነው የምናገረው። ይገርም እኔ አሁን ለራሴ ተምስቴ ጋር ተሳደኳት ምስል ጋር 3 አመት ነው ተተፋታው ተፋተዋል ትጨ በለጋው ለታው ተባጨግና ብዙ ነገሮች አረግነ አይደለም። አሁን ልጆችንን በማስበው ጊዜ ልጆችን በመድረው ጊዜ ግን ተምሽቴ ጋር እህቴ ይሄን ብናርገን ይሄን እናርግ ነይ እንደሌላው ሰው እንዳንድ ሰው አንዱ ለጎን አንዱ ለጎን አንሄድ በትክክል አርገን የልጃችን ቀረበትን የልጃችን ሰርግን ማዶን ብናረግን በተለያየ ነገር ተመካክረን እናርግ ይያልኩ ነው የምናገረው። ለራሴ ላከብር አይደለም እንኳን ለዚህ ነውና እንኳን ለሷ ነውና እሷ ባታዳምጠኝም ትልቅ ወንድሟን ሰድጄሽም ግልና ተደርኩት እባክህ ወንድም አለን የልጆቻችን እንደዚህ ማለን እዳም አለን ሁኔታውንን አንተም ግባበትና በቤተሰብ እንግባ ያለፈው አልፏል ፍርድ ቤት ነው ምንም አይደለም በፍርድ ቤት እናረጋውን በፍርድ ቤት ጨርሰናል። አሁን ደግሞ ልጆቻችን የሚመታ ነገር ታለ ልጆች እንዳይጎዱብኝ እሷና እኔ እንዝጋውብዬ ሽምግልና መሰደርኩበት ጊዜ አለ። ማንንም እኔ አሁን ተናግሬ ምን ነገር ነገ ማልዳ እንድነገር ነው ፍላጎቴ ነው ይሄን ነገር ከልብ ተናግሬያለሁ። ያንን ስናገር ትልቅ ወንድሟ ነው ያሁንም ሊሰማን ይችላል ትልቅ ወንድሟ ነው ድምጡን አጥፍቶ ነው በዛው ይቀርብኝ እኔ ምንድነው ያለኝን ተግባር ተናግሬያለሁ ያለኝን ቅንነት ተናግሬያለሁ ያለኝን ውሳኔ ተናግሬያለሁ ለልጆቼ ፍቅር የሚመጣበትን ለምሽቴ ማትጎዳበትን ለራሴ ማልጎዳበትን ስብህጃለሁ። ይሄ አይደለም እንደዚህ አርገን ማናስ ለምንድነው ምን አረገች ጋሽራ ምን አረገች ሴት ልጅ ምንድናት ሴት ልጅ እኮ ትናገራለች አምኮ የላትም አርዶ ይበላታል እንደስጋ ይሄ ተከክል አይደለም በእውነት ይሄን ነገር በመንግስት ደረጃም እንደው በጥብቅ ሆኖ ምክር የሚገባበት ነገር ታለ እንደው ተህቶችም ተናቶች እናቶቻችን አሉ ብዙ ቀን አሁን ተዚች ሊተሞተች አንስቶ አዲስ ነው የሆነብነ ቀድሞ ቀርቶ ነበር ይሄን 3 4 አመት እንደው ርፍ ብለን ነበር የሰው ደም ምን በለው ርፍ ብሎ ብነን ነበር።
1: አሁን አቶች አቆል ቀድም መንግስት ያልከው ለምሳሌ አሁን መንግስት ሁሌ መንግስት ማለት የለብንም ዳኛ መንግስት ጠበቃ ፍርድ ቤት ሰንል እኛው ራሳችን በራሳችን መጀመሪያ እዚያው ባልና ሚስቱ የሚፋቱትም ለፍች ለመፋታት ከወሰኑ በሰነ ስርዓቱ በህጉ መሰረት ተፋቶ መለያየትና ያንዳንዱ የግሉን ኑሮ መኖር የሚችልበት ሁኔታ አለ። ስለዚህ ቂም ተያይዞና ቂም በቀልነት እርምጃ መውሰዱ አስፈላጊ አይደለም ፈጽሞ።
4: እኔ መንግስት ያልኩት ጋሽራሚም አቶች አቆለ ለተለይማችልም ወንድሜ ነው ምንም አይደለም አባቴ ነው እንጂ እኔ ያልኩት ምስራ ዳርባ ሀብተድ ለራሳቸው ማናክ ነው አጣልተው ነው የሚሰዱ فهي سوية اللي تجبى بوليس تجبى بوهالا فردبية تجبى بوهالا تور بوتا ما تصابر حقا ميلوت هالله كذا تورتا بوهالا هيرق با ميلوت نجر تككلا دل تككلا دل هيرق ديال مالتنو هيرق ديال كوهدي قوصلا نجر بشارية تنكا ايهون مكانو عند الزيت هون بي فاقك يلجوش ما صادقنا يتكبرتو مشتنن بك انو عند تنوربتي يهوتو انقست عند تنوربت موسى دال بي ايهن نو منقست ياركو تنجي منقست ما منقستكو مكارون نمي لنيا منقستكو لنيا ميجنك لنال منقستكو ما عارقو فترات يلن سو مشتو شاكونا يقدلونو بيتا شونا يتورسو بيتا شونا يكافلو تبلن بيتا شونا يكافلو كوارق منقستكنك لنال لجو سمع رغبتين منقستكو يتجنك لنال

0: ማንዳ ተናግረዋለች ጥርስ ያለውን ነገር ወይዘሮ ጠጋም ቅድም ተናግረዋል ጥርስ ያለውን ነገር ምንም ይሄን የምናገረው ነገር ትንሽ ስላመመኝና እንደው ትንሽ እንደው ያለኝን ተሆዴ ውስጥ የቁስል ላውጣው ብዬ ነው እንጂ ተናግሯል ተናግረም ምንም ቢሆን ነገም ዛሬም ቢሆን እህቶቻችን መመከር አለባቸው ባላቸውን ታስወጡ በኋላ ማስገባት አያስፈልግም እኔ በራሴ በኩል ህይወቷን ለማጥፋት ነው የምታስገባው
1: እሺ መልእክቱ ግልጽ ነው አቶ ቸኮል ተካ አመሰግናለሁ
0: ሰላም
1: ሄሎ ሄሎ
2: ሄሎ
1: ጤና ይስጥልኝ ማለበል
2: እኔ ሻምበል አባያ ነው እባላለሁ ጤና ይስጥልኝ አቶ ራሚም እንዲሁ አድማጮች በሙሉ
1: ጤና ይስጥልኝ ሻምበል
2: ጤና ይስጥልኝ እኔ እንኳን አስታቢያው ብዙዎች ተናግረውታል ትዳርን በተመለከተ ነው ትዳር ቀላል አይደለም ትዳር ማዝ ከሰማይ ይርቃል መጠንቀቅ ያስፈልጋል እዚህ ሀገር ኑሮ የሚያፋጀነ አንደኛው ጥጋብ መሞቅ ደፋሻ ውሃ ጠጠን ድርቶ ለብሰን ልብስ ደርተን በጭቃ ተጨማልቀን ምሽታችን አክብረን በዓላቸውን አክብረው ተከባብረን እንዳንተ ያለ አዛውንት ሽማግሌ ሲጎማጎሙ እያስታረቀ ልጅ አሳድጎ መስርቶ የልጅ ጎረቤት ይዞ ይኖራል። ከዚህ ግን የሚጠጣ የተጣራ መጠጥ ይጠጣል። ዛሬ የምታዩት በየቦታው ሁለዚህ ድግስ ነው፣ ሁለዚህ ሰርግ ነው፣ እንደ ልብ ነው። ቤትን ልም አድርጎ ያጠፋው ትዳርን ነገረ ሰሪ ይላል። ሰው ሞኝ ነው አይደለም። ሚስቴ ማኖራት እኔ ነኝ፣ ሚስቴን መፈታት እኔ ነኝ። አሁን ችግሩ ከዚህ ሀገር ማይሸጥ ገዢ የሌለው ቅናት የሚባል በሽታ፣ ትልቅ በሽታ፣ መድኃኒት የሌለው ቅናት ነው።
1: ይህ ምን ቅናት ነው? የሀብት ቅናት፣ የትምህርት፣ የመልክ ቅናት፣ የምንድን ነው ቅናቱ? ከምን የመነጨ ነው?
2: ጥሩ ጥያቄ ነው። አሁን ቅናት የሚለው የኔ ምሽት ታንድ ሰው ጋር ቁማ ተዋጋች፣ አንቺ ምን እያደረግሽ ነው እሱ ጋር? በሀገራችን አይተንም ሰምተንም አናውቅም። ስንኖር ቅናት ስምም የለውም። ለምን በሀገር ሽማግሌ ቢጣላ ትልቅ ሰዎች ምን ይላሉ? ገልግለው እምቢ ሲሉ በሉ ለሁለት ሰነት ተመካከሩ ይባላል። በሁለት ሰነቱ ዞሮ ተስማምቶ ወልዶ ከብዶ ልጅ የሚያሳድግበት ሀገር ነው የነበርነ። ለጥቆ የተማረ ነው፣ ሳይማር በጭንቅላቱ የተማረ ራሱ ማክሸብ ሆኖ የሚኖር ህዝብ ነው። ከዚህ ግን ከመጣ በኋላ ያመጣውን ጥጋብ እኔ እንጃ። ምሽት ትታረዳለች። ምሽት እኮ አዝማናት። አዝማ ስንጎረጉሩ አይባለም ንቡ አዝማናታል። ምሽት እኮ ሶስት አይነት የያዘች ናት። እናት ናት፣ ምሽት ናት፣ እህት ናት፣ ራብ ገዳይ ናት። ታዲያች ትታረዳለች እንዴ? ዶሮ እኮ ለማረድ የጨንቆ ጠቦ ነው የሚታረድ ነበር። ሰው ይታረዳል። ይሄን ያመጣው ጥጋብ ነው። ጥጋብ በጣም አይቻልም። ራብ ግን ያንን ጨምቆ ጎመን ቀርድዶ በልቶ ሲያደርግን ደህና ዋልሽ ደህና ዋልክን ነው። ዛሬ ደህና ዋልክ አይለው፣ ተገፋፍተው ነው የሚተላለፉ ባድናምሽ። ይሄ ነው እንደገና። ቅድም አሁን በፊት የነበረው አድማጭ ተናግሯል። ከተፋቱ በኋላ ተከደሩ ሆን በዚች በወለሉ አልፈህደ ተቀመጥ የሚሉት እሱ ራሱ ጠቡን ማባባስ ነው። እንደገና ስራ ዳርባ ብትሄድ ለጊዜ ይገድፋታ ላይ ይዞሽ ምን ብለሽ ምናምን ይላል። የሰው እንጀራ ውጭ እንደ ሰልጠሪያ መሆን ነው። ሰልጠሪያ ነው አውጦ ለጌቷም ያበላል። እንደዚያ መሆን ነው እንጂ ዋናውን የምለው አሁን እንግዲህ ህዝቡ ይቀበለውም አይቀበለውም፣ እኔ የምለው በየከተማው ተሴት ሁለት ተወንድ ሶስት አምስት ሽማግሌ መመረጥ አለበት። ለምን የወንድየው መላ ወንድየው ነው የሚዋጣው፣ የሴቷን መላ ሴቲቱ ነው የምትዋጠው። አያችሁ፣ ቀድሞ አንድ ሰውዬ ነበር አሉ ከምሽቱ እየሰረቀ ሲበላ ምን ሲል፣ አሁን እንዲያው ጎረቤቷን ስታማ ስኖር አሁን አንድ ቀን ደርሳለች። ስትደርስ ኧረ ብላ ደንግጣ ማና ብትለው እኛ ዛር ነን መቼ መጣ ብትለው አሁን ጉባርና አለና ያካ በዚህ ነው የምንገላገለ። ሽማግሌ ገባ አዘ ሲያዝ ምንድን ያለ ምንድን ነው አለ። ኧረ እኔ ምን አድርጊያት ምን ሰርቻታል እች ሴትዮ አልገልጥም አለች ይህን ነገር። ኋላ የሴት ሽማግሌ ስጠይቃ ተወራ እየሰረቀ ያኖርኩትን እየበላ በእጅ ብሰጠውን ትቶ እንዲህ አድርጎ ጎረቤቴ ጋር ፊቴን አዟዙሮኛል አልፈልገውም አለች። ለማን የገለጠች ሚስጥሯ

0: the what then you are set it to. No, on the morning, you know, I'm a switch marabu, Baya Catamau, Kazumi Adama to Misma, Lorupo and Mistara, Lorupo Hog Dintal Tar, come ahead, Wenger Kamar Razel, Nadesh Magilewit, Setna, Wundwood, Trust Went, who let the set the marabu, Adarupa Tilat, I'm getting shut no Tatabalo Dino, Maradeta Fa, Lemon, Umberta Double. አሁን ደግሞ ምንድን ነው የሚደረገው? ምርጫ ይመረጥ በየቦታው ይነገር እናንተ የሬዲዮ ሰራተኞችም እንዲሁ ቀጥሉበት በዚህ እየተሆነ ልጁን ያሳድጋል እንዴት እርጅ ፊት እንዲህ እሷ ታረዳለች እናት እኮ ናት የሱ እኮ እናት አካል እኮ ናት እና በእውነት የሚያሳዝን ነው ይሄ ግን የመጣ መነሻውን ሀጥጋብ ነው Helping Yano, Kermashirman, the Machendi, Man Taugala to Ethiopia. So it tarred, I had tarred. We just some mata, Nafik and African woman again. As you can now, who do Johanna?
1: Tagav Sulumindino, man at the governor.
0: Gavu, come on work, but love that tow, man had the beach, and the young out of folk, and of Chigo. Lemon and so blue top to blow, let a camasto, sar shetwell to, site a book water to, then batching alan, then ya have time in them, then ya let lam in them. Taddy in it dilly. Don't touch in yet or letter, young man Sarah, till you watch. Then Miss Sarah the Mosor Totanus Genjeta, Sarah, who am a time below. At our homes told you to Garman or I challa Malaton? Echala. Oh, and then did? No baggers Magdalena Guru. Mr. Fandwanji, and the Obedan Yobo Kulunquan in Janine, I'm a slang. I'm a slang. Eh, Masalan. Nalazi, the Tababur, the Nanta Lawaki, Billy.
1: Yananta, little.
0: How I get cheated in Macarula, no, I know. Yet in Jazanabato, for Falfonte Medo, in the Gamalefno. Yager Schmagilagin, Agarachin Tavanjar Ramdon and Astaro. Never say a day. Have you sent a village magalu? Maxim Sainaku, telephone comedy will a mau bagaracho barsham game matter one. But thank about so childbusum. Has yet told him the lad doing at what I mean.
1: Toraste, Rochambel, Abraham, but I'm Namasaganale.
0: I'm a name, Mamasaganado.
1: Kamrat and Nakamar, but a chingadi, Selkaway, Tachin, Yabakano, Bazile, Zileyabakan, Kazimakatel Dongadi, Arastazino and Nana Bina, and then the Mastoyo Chiminorunan, the son of a battalion. Arastazina. Basrel, Parlama, Merchali, Kaed, Asrasos, Kanat, Bichak, or Total. Party Ochim, Merchaz, Macha, Makedachon, Atanakarokatrol. የግብጽ የመረጃ ድርጅት ኃላፊ አባስ ካሜል ከጥቅምት 7ቱ የሽብር ጥቃት በፊት በእስራኤል ስራ ጉብኝት አድርገው ነበር የነበረ መሆኑን ጠቅላይ ሚኒስትር ቢላይመን ነታንያሁ አረጋገጡ። በቴል አቪቭ ከተማ ሃናን ናላት ቤናሚን በሚባለው መንገድ የሚገኝ አንድ የመኖሪያ ህንፃ ዛሬ መደርመሱ ታወቀ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ መዛታቸውን እንደቀጠሉ ናቸው። የየመን ሁቲ አማጽያን በሳውዲ አረቢያ ነዳጅ ማውጫ ተቋማት ላይ ጥቃት እንደሚሰነዝሩ ዛቱ የሚሉት ለሳቱ ከነባ ዜና መካከል ዋና ዋናዎቹ ናቸው። ክቡራትና ክቡራን አድማጮች እንግዲህ ፕሮግራማችን ለማጠቃለላችን ነው። ለፕሮግራሙ መሰካል ለተባበሩኝ ለአጠናቃሪዋ ሃና ስፈራው ለቴክኒክ ባለሙያው ናቲ ብላንኬት እንዲሁም ለባልደረቦች ወርቅነሽ ሸቴ ሰጠ ዘመነ ምስጋና ይድረሳችሁ። አብራችሁ ቆየሁ ተራካቢ መላዘር ነኝ። በመሸጠ ክፍል ጊዜ ባልደረቦች የጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: ለ26ኛው ክኒሴት ለመግባት የመረጡኝ የፓርቲ ቅስቀሳ ስርጭት አሁን ያዳምጡ። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው። አሁን ምልክቱ ካፍኑን ሶፊት የሆነውን ከሆላቫን በርሹት ቤኒጋንስ ፓርቲን የመረጡኝ ቅስቀሳ ዘመቻን ያዳምጡ።
1: በንግግር ብቻ የማይወሰን ትግልን ወደ ተጨባጭ ውጤት የሚለውጥ አመራር አለ። ፍኒና ታምኖ ሻታ ለአመታት በቁርጠኝነትና በድፍረት ለኛ ስትታገል ቆይታለች። ጾር እስራኤል ዘመቻን መርታ ሲጠባበቁ የነበሩ 5000 ሰዎችን ወደ እስራኤል አምጥታለች። በደም ልገሳ ላይ የነበረውን አድሎ አስወግዳለች። ከመጠን በላይ የፖሊስ እርምጃን ተቃውማ በሰልፈኞች ላይ የተከፈቱ የወንጀል መዝገቦችን ቢዘጉ ታግላለች። ከማህበረሰባችን የመጣች ሴትን ለመጀመሪያ ጊዜ ሚኒስተር አድርጎ የሾመው ቤኒ ጋንስ ነው። በጋራም የአገሪቱን በሮች ከፍቷል። በጦርነቱ ጊዜ ወደ መንግስት ገብተው ለእስራኤል ህዝብ፣ ለተጠባባቂ ወታደሮች ባለቤቶች፣ ወዳጆቻቸውን በጦርነት ላጡ ቤተሰቦችና በጦርነት የስነ ልቦና ጉዳት ለደረሰባቸው ሰዎች ለመቆም ቀዳሚዎቹ ነበሩ። በፈለግናቸው ጊዜ ከጎናችን ነበሩ። አሁን እኛም ከጎናቸው የምንቆምበት ጊዜ ነው። በቤኒ ጋንስ የሚመራው ካሆል ላቫን
0: ያዳመጣችሁት ምልክቱ ካፍኑን ሶፊት የሆነውን ካሆል ላቫን በርሹት ቤኒ ጋንስ ፓርቲን የመረጡኝ ቅስቀሳ ነበር። አሁን ምልክቱ ረሽኩፍ የሆነውን የበያኻድ በርሹት ናፍታሊ ቤኔት ፓርቲን የመረጡኝ ቅስቀሳ ዘመቻን ያዳምጡ።
2: ራክቢያኻድ ራክቤኔት
3: በስተትን ውስጥ ከፍተኛ ቁጥር ያላቸው ደጋፊዎች አሉ። ሆኖም ግን በየአመቱ ቢሊየን የሚቆጠር የህዝብ ሀብት የውትድርና ግዴታቸውን ወደማይወጡ አካላት ይፈሳል። ጥቅምት 27 ቀን በቤኔት ብለው ድምፆን ይስጡ። ምክንያቱም ሁሉንም ዜጎች ወደ ውትድርና አገልግሎት ልናስገባ የምንችለው በአንድነት ብቻ ነው። እንዲሁም ይህንን 30 ቢሊየን ሸክል የውትድርና ግዴታቸውን ለተዋጡ አገልጋዮች ማስተላለፍ እንችላለን። የቤኔት አገልጋዮች ስርዓት ለውጥ ለመጀመሪያ መኖሪያ ቤት 1 ሚሊዮን ሸክል፣ ለሀገር አገልጋዮች ብቻ ከልደት እስከ 3 ዓመት የህፃናት ማቆያ ወጪን ለመደጎም 4000 ሸክል፣ ኔቶ ሀገር አገልጋዮች ብቻ 50% ቅናሽ በመኖሪያ ቤት ታክስ፣ አርኖና፣ በኤሌክትሪክ፣ በውሃና ሁሉንም የመንግስት ክፍያዎች ለሀገር አገልጋዮች ብቻ ግዴታ መሸፈን እንችላለን። ሁሉንም ወደ አገልጋዮች እናሳልፋለን። በአንድነት ብቻ ቤኔት
2: ራክቢያኻድ ራክቤኔት።
0: ያዳምጣችሁት ምልክቱ ረሽኩፍ የሆነውን በያኻድ በርሹት ናፍታሊ ቤኔት ፓርቲን የመረጡኝ ቅስቀሳ ነበር። ለ26ኛው ክኒሴት ለመግባት የመረጡኝ የፓርቲ ቅስቀሳ ስርጭትን ነበር ያዳምጣችሁት። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ጊሜል በሄሽቫን ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 14 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 4 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የፕሮግራም አጠናካሪ ሃና ስፈሮናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስፖርት ፕሮግራም ይቀርባል። ከተለያዩ አድማጮች ጋር በወቅታዊ ጉዳይ የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የቀድሞው ሻባክ ድርጅት ኃላፊ ሮኒን ባር ስም በማጥፋት ላቀረቡባቸው ክስ ምላሽ ሰጡ። የማዕከላዊ ምርጫ ቦርድ ኮሚቴ ሊቀመንበር ዳኛ ኖአም ሶልቨርግ የምርጫውን ውጤት እውነተኛነት ለማረጋገጥ የተለያዩ የክትትልና የቁጥጥር አማራጮች መዘርጋታቸውን ገለጹ። የመከላከያ ሚኒስትር እስራኤል ካጽ ሂዝቡላ ኢራን በእስራኤል ላይ ለማድረስ በምትሞክረው ጥቃት እንዳይሳተፍ ሲሉ አስጠነቀቁ። ኢታማጆር ሹም እያል ዛሚር በይሁዳና ሰማርያ አካባቢ የሚፈጠረው ግጭት መባባሱን ተከትሎ 98ኛው የብርጌድ ኃይል እንደገባና በመካከለኛው እዝም ኃይሉ የተጠናከረ መሆኑን ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የቀድሞ የሻባክ ድርጅት ኃላፊ ሮኒን ባር ስም በማጥፋት ላቀረቡባቸው ክስ ምላሽ ሰጡ። ጠቅላይ ሚኒስትር ኔታንያሁ በሰጡት ምላሽ ጥቅምት 7 ቀን ምልክቶችን ሲያይ ወደ እኔ ያልደወለው ሮኒን ባር ዛሬ ስልኬ እንዳልነበረው ተናግሯል በማለት ሮኒን እውነትክነውን በሚል ጥያቄ በመጠየቅ የእኔን ቀይ ምልክት ስልክ ቁጥር ታውቀዋለህ፣ በእጅህ አለ፣ ማንኛውም የደህንነት ባለስልጣናት እንደሚያደርጉት ወዲያውኑ ልትደውልልኝ ትችል ነበር። በቁጥጥር ስር የሚገኙና ከኔ ጋር 24 ሰዓታት የሚሰሩ የሻባክ የጥበቃ ሰራተኞች በደቂቃዎች ውስጥ ሊያገኙኝ ይችሉ ነበር ብለዋል። ኔታንያሁ በጊዜው ደውለህ ቢሆን ኖሮ ስንት ህይወት ማትረፍ እንችል ነበር በማለት በኤክስ ገጻቸው ላይ በጻፉት መልእክት ገልጸዋል። የቀድሞው የሻባክ ድርጅት ኃላፊ ሮኒን ባር ባቀረቡት ክስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጥቅምት 7ቱን ጥቃት አስቀድሞ ያውቅ እንደነበርና ለጠቅላይ ሚኒስትሩም ማሳወቅ አልፈለገም በማለት በውሸት ስሜን አጥፍተውኛል በማለት በ3 ሚሊዮን ሸቅል ካሳ እንዲከፈላቸው መክሰስ የክስ ደብዳቤ ማቅረባቸው ታውቋል። ሮኒን ባር ክስ ማቅረባቸው ሐማስ እየተጠናከረ መሆኑንና ጥቃትም ለማድረስ መቃረቡን ደንቡ በሚፈቅደው መሰረት አስቀድመው ያስተላለፉትን የማስጠንቀቂያ መልእክትም ግልጽ ሊያደርግ የሚችል ነው ብለዋል። ሮኒን ባር በተጨማሪም ስላቀረባቸው አቤቱታዎች ሰነዶች እንዲቀርቡ የሚጠይቁ መሆኑንና ሀገር አቀፍ ምርማሪ ኮሚቴ ለምን እንዳልተቋቋመም እውነቱን በፍርድ ቤት እናውቃለን፣ በፍርድ ቤት ተገናኝተን ይፋ ይሆናል ማለታቸውን ከደረሰን ዘገባ መረዳት ችለናል። የማዕከላዊ ምርጫ ቦርድ ኮሚቴ ሊቀመንበር ዳኛ ኖአም ሶልቨርግ የምርጫውን ውጤት እውነተኛነት ለማረጋገጥ የተለያዩ የክትትልና የቁጥጥር አማራጮች መዘርጋታቸውን ገለጹ። ሶልቨርግ ምንም እንኳን ጥንቃቄ ቢደረግም ስጋት መኖሩንም ገልጸዋል።
2: Your life was far too short, but it was so full and beautiful. You loved life and the life loved you right back.
1: የተከበራችሁ አድማጮቻችን ይቅርታ፣ ይሄ አይዛመድም ከዜናው ጋር። ከይቅርታ ጋር ዜናውን እንቀጥላለን። ሶልቨርግ ከውጭም ከውስጥም ስጋቶች መኖራቸውን ገልጸው ከውጭ በኩል የሚያሰጉ ነገሮች የደህንነት ጉዳይና ገና ያላለቀው የአስቸኳይ ጊዜ ሁኔታ ሲሆን ገና አልተወያየንበትም ማለታቸው ተገልጿል። በውስጥ ጉዳዮች ደግሞ በውስጣችን ስላለው መለያየት እናውቃለን፣ ለመወያየትም መዘጋጀት ያስፈልጋል። ሌላው ከሳይበርና ከሰው ሰራሽ አስተውሎት ኤአይ ጋር ተያይዞ በጣም ውስብስብ የሆኑ ችግሮች እየተፈጠሩ መሆናቸውን ገልጸዋል። ኖአም ሶልበርግ ይህን ንግግር ያሰሙት በሾሃም ከተማ በሚገኘው የምርጫ ቦርድ ማዕከላዊ ኮሚቴ የሎጂስቲክ ማዕከል በተገኙበት ጊዜ ነው። ጥቅምት 27 ቀን በሚካሄደው ምርጫ በመላ ሀገሪቱ በሚከፈቱ ከ12,000 በላይ የምርጫ ጣቢያዎች 7,300,000 በላይ የሚሆኑ እስራኤላውያን ይመርጣሉ ተብሎ ይጠበቃል። በረኬስ ራሚም አካባቢ ጉብኝት ላይ እንዳሉ በደረሰ የፍንዳታ አደጋ ህይወቱ ያለፈው ታዳጊ ያኢር ኤላዛር ቬሌንስኪ የቀብር ስነስርዓት ዛሬ ማሎት በሚገኘው ሆሴን በተባለው መካነ መቃብር ተፈጸመ። ያኢር የ14 ዓመት ታዳጊ ሲሆን በኦርት ማሎት ሁለተኛ ደረጃ የሽባ ትምህርት ቤት የ9ኛ ክፍል ተማሪ ነበር። እናቱ ዩዲት ቬሌንስኪ በቀብር ስነስርዓቱ ላይ ባሰማችው የስንብት ንግግር እንዲህ ብላለች።
2: Yair, your life was far too short, but it was so full and beautiful. You loved life, and the life loved you right back.
1: ባሰማችሁ የስንብት ንግግር እንደገለጸችሁ ያኢር ህይወትህ በጣም አጭር ቢሆንም ግን ሙሉና መልካም ነበር። አንተ ህይወትን ተወዳት ነበር፣ ህይወትም አንተን ተወድህ ነበር በማለት ለሰው ልጅም ሆነ ለእንስሳት የማዘን ስሜትና የመተሳሰብ ባህሪ መገለጫ ከሆኑ ነገሮች መካከል አንዱ ነው ብላለች ነፍስ ይማር። በመከላከያ ሰራዊቱ 99ኛው ብርጌድ በጋዛ ሰርጥ ለአራት ወራት ያክል ሲያካሄድ የነበረውን ዘመቻ ማጠናቀቁን ወታደራዊ ቃል አቀባዩ አስታወቁ። የ99ኙ ብርጌድ አባላት 8 ኪሎ ሜትር እርዝመት ያለው የመሬት ውስጥ ዋሻ መተላለፊያዎችና የተለያዩ የሽብር መሰረተ ልማቶችን ያወደመ ሲሆን ጥቅምት 7 ቀን ወደ እስራኤል ክልል በመግባት እስራኤላዊ ዜጎችን የጠለፉ አሸባሪዎችን ጨምሮ ከ100 በላይ አሸባሪዎች መደምሰሱንም ከደረሰን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካዝ ሂዝቦላ ኢራን በእስራኤል ላይ ለማድረስ በምትሞክረው ጥቃት እንዳይሳተፍ ሲሉ አስጠነቀቁ።
3: ኢም ሂዝቦላ ይተሰረፍ ለኢራን በአትከፋ ለእስራኤል ויוקם מכה קשה ויאבד שטחים נוספים בדרום לבנון, במרחבי נבטיה ואליטני, שהפכו לחלק מאזור הביטחון הקבוע של מדינת ישראל. צהל ערוך לביצוע התמרון.
1: ישראל קאז באסטרלפות מלכת, היזבולה איראן באסראל לאי במתקעת או תקעת, כתבה ברק הבד תקעת נדמידר סבטנה, בדיו ליבנוס יישראלי דנת קטנה בהונו, בנבטיאנה, בליטניה קבבי, ተጨማሪ ቦታዎችን ያጣል ብለዋል። ካጽይ ንግግር ያሰሙት እስራኤልን ከደቡብ ሊባኖስ በሚያዋስነው ድንበር በመጀመሪያ መስመር የሚገኙ ሰፈሮችን በጎበኙበት ጊዜ ሲሆን የእስራኤል መከላከያ ሰራዊት እግረኛ ጦር ለማስገባት ዝግጁ መሆኑንም ገልጸዋል። ኢታማጆር ሹም ያልዛሚር በይሁዳና ሰማርያ አካባቢ የሚፈጠረው ግጭት መባባሱን ተከትሎ 98ኛው ብርጌድ ኃይል እንደገባና በመካከለኛው እዝም የኃይል መጠናከር መኖሩን ገለጹ። ኢታማጆር ሹም እንዳሉት መከላከያ ሰራዊቱ በዜጎች ላይ ጥቃት በሚያደርስ በማንኛውም አካል ላይ እርምጃ ለመውሰድ በዝግጅት ላይ መሆኑን ገልጸዋል። ዛሚር በተጨማሪም በንጹሃን ላይ የሚደርሰው ጥቃት መወገዝና በማንኛውም መንገድ ማቆም እንዳለበት ገልጸው መከላከያ ሰራዊቱ የአካባቢውን አጠቃላይ ኗሪዎች ሰላምና ደህንነት በማስጠበቅ የወይራ ምርት መሰብሰብ እንዲቻል እርምጃ ይወስዳል ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ10 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ45 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ነገ ሙቀቱ ይቀንሳል። እስከ ከሰዓት በኋላ በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል። በደቡብና በመስራቁ ሀገራችን ክፍል ነፋሳማና ጭጋጋማ የአየር ጸባይ ይኖራል። አርብ ቅዝቃዜው እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 22፣ በቴል አቪቭና በበኤርሸባ 27፣ በሃይፋ 26፣ በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ።

0: ከክኔሴት ምርጫ ጋር በተያያዘ አስደንጋጭ ቪዲዮ አይታችኋል? ፍርሃት ወይንም ቁጣ የሚቀሰቅስ መልእክት ደርሷችኋል? እውነተኛ መሆኑንስ እንዴት ማወቅ ይቻላል? ስለዚህ ጉዳይ መጠየቃችሁ ጥሩ ነው። በአሁን ጊዜ በሐሰት መረጃ የህዝብ አስተያየት ላይ ተጽዕኖ ለማሳደር የሚሞክሩ አካላት አሉ። ራሳችሁን እስቲ ጠይቁ። መረጃው ጽንፈኛ ምላሽ ለማስነሳት እየሞከረ ይሆን? ይህንን ማሰራጨት የሚፈልገውስ ማን ነው? ከዚህስ ተጠቃሚ የሚሆነው ማን ነው? የዚህን ምክንያት ተገቢ ያልሆነ ተጽዕኖ ለማሳደር የሚደረግ ሙከራ ሊሆን ይችላል? ለዚህ ነገር ተባባሪ ከመሆናችሁ በፊት ሁልጊዜ ያረጋግጡ። ኦክቶበር 27 ቀን ምርጫ የሚወሰነው በእናንተ ድምፅ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተን ድምፅ ያስጠብቃል።
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ምረት ታከለ የፖለቲካ ጉዳይ ዘጋቢያችን ነው ስልክ መስመር ላይ አለ። ወደሱ ነው የምናልፈው። ምረት ጤና ይስጥልን፣ እንደምን አመሸ?
2: እስጥልኝ ወርቅነሽ፣ እንደምን አለሽ? እንዲሁም ለአድማጮቻችን በሙሉ
1: እናመሰግናለን። እንዴት ነህ? እንዴት ነው መሀል ሀገር?
2: መሀል ሀገር ጥሩ ነው፣ ያው እንደ ኢየሩሳሌም ባይሆንም።
1: አዎ እንግዲህ ሁሉም ኢየሩሳሌም ነው፣ እንደዛ ነው የምናውቀው አይደልኛ? ማንም ሆነ ሰሜንም ደግሞ ኢየሩሳሌም ነው።
2: ኢየሩሳሌም የዓለም ማዕከል ወስቶ
1: እውነት ነው። አዎ አዎ እንግዲህ ምርጫው ሊካሄድ 13 ቀናት ቀሩት። በጣም እየተማማቀ ነው። እንዴት ነው በፓርቲዎች መካከል ያለው ውዝግብ ፉክክር ምን ይመስላል ምህረት?
2: አዎ ያው ምርጫው እየተቃረበ ነው እንዳልሽው፣ እየተቃረበ በሄደ ቁጥር ያለው የትችቶችና የምረጡኝ ዘመቻ እየተሟሟቀ እየተጋጋለ ነው። በአሁኑ ጊዜ በተለይ ደግሞ በሁለት ተከፋፍሎ ያሉ ፓርቲዎች አንዱ አንዱን በመተቸትና አንዱ የአንዱን ድክመት በመፈለግ ከዛሬ 20 ዓመትም በፊት ይሁን ከ30 ዓመት በፊት የተናገረው ሁሉ እንደ አዲስ በመጫንና ሰውየውን አጉልቶ ለማሳየት ወይም ፖለቲካ እጩውን ለማድከምና ተመራጭም እንዳይሆን የሚደረግ ዘመቻ በጣም እየተጧጧፈ ነው የሚታየው። የሚገርምሽ ነገር በጣም ጎልቶ የሚታየው በአሁኑ ምርጫ ላይ እኔ ይህን አደርጋለሁ ብሎ ቃል ከሚገባው ይልቅ ተቀናቃኙ ወይም ተወዳዳሪው ምን አይነት ድክመት እንዳለው የእሱን ድክመት ብቻ ጎልቶ የማሳየት ካምፔን ወይም የምርጫ ዘመቻ ነው እየታየ ያለው በአሁኑ ጊዜ። በሌላ በኩል ደግሞ የሁለት ግሩፕ ብለናች ነው፣ በሁለት ቡድን ተከፋፍሎ ነው የምናየው የፖለቲካውን ምርጫ። ከጠቅላይ ሚኒስትር ቢናሚን ነታንያሁ ጋር የሚሄዱ የፖለቲካ ፓርቲዎችና የእሳቸውን አቋም ወይም የእሳቸውን መንግስት የሚቃረኑ የማይደግፉ ፓርቲዎች ብለን ነው የምንመድባቸው። እንደ በፊቱ የቀኝና የግራ ማለት አይቻልም። ምክንያቱም በግራ በኩል ያሉ ፓርቲዎች ብዙዎቹ የቀኝ ርዕዮተ ዓለም ያላቸው ስለሆኑ ማለት ነው። ስለዚህ ትንንሽ ፓርቲዎችም በአሁኑ ጊዜ ትልቅ ጫና እየደረሰባቸው ነው። ምክንያቱም
1: ምህረት አሁን ጠቅላይ ሚኒስትር ቢናሚን ነታንያሁ በ11ኛው ቴሌቪዥን ጣቢያ ቃለ መጠይቅ እየተደረገላቸው ነው። ልዩ ቃለ መጠይቅ ነው የሚለው እንግዲህ እንደምናየው ብዙ ጊዜ በመገናኛ አውታር ብዙ አይጠየቁም እንደምናውቀው። እና እስኪ ትንሽ እንስማ የሚሉትን መስመር ላይ እንስማቸው።
2: እሺ እሺ እሺ

0: כשהם דיברו על זה, זה היה ביחס, זה היה סביב
1: המשבר
0: של ה... רפורמה המשפטית, והם רצו כל הזמן להגיד שיש סכנה של התלקחות.
1: בטני שונדה סמאלו, יאו, זרי כרונין ברי קדמו, שבק דורג'ת הלפי, גר תאיזו, יאו, בסמאת פאט, וג'ל כס, אגרבו בצ'ואלי שבק הלפי, גר תאיזו, נו, בסרה נגו טלוויזיון טאבע, קלמת איק יתדר רגל לצ'ונו, בטני שסמתן על סלקן, דל נברינג מעלל דוגול אלינגים תקם צוואת תקן, סלקן נברון, כואן מדבין יאו סלק, אי מסמר, וואן נאו סלק, מגיע, בטעמי הדגה גזי סלק. ነበረው ቢሎ ባጭሩ የሰማነው ጥሩ ምረት ካቆምንበት እንቀጥላው ብዙ እየተቆራረጠ አልተሰማንም እንግዲህ እኔ ይመስላል
2: አው እንግዲህ ዋናው ነገር ልብ ማለት አው እዴ እየሰማሽ ነው ወርቅ ነሽ
1: ምረት መስመር ላይ ነው ግን እየሰማኝ አይደለም
2: እኔ ሰማሻለሁ
1: ያን ምረት
2: እኔ ሰማሻለሁ ወርቅ ነሽ
1: እሺ እሺ እስካሁን አልሰማሁትም ነበር እሺ እንቀጥል ምረት
2: እና ልብ ማለት የምንችለው የምርጫው ቀን እየተቃረበ መሆኑን ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ለመጀመሪያ ጊዜ በእንደዚህ አይነት የመገናኛ ብዙሃን ቀርበው ቃለ መጠይቅ ማድረጋቸው ነው። እንደሚታወቀው ጠቅላይ ሚኒስትራችን ከአሁን በፊት ለዓለም የተለያዩ የዜና አውታሮች ወይም የመገናኛ አውታሮች ነው እንጂ እዚህ ሀገር ውስጥ ላሉ እሳቸው መርጠው ካልሆነ መስተቀር ለማንኛውም ቃለ መጠይቅ አይሰጡም። አሁን ደግሞ ይሄ መስጠታቸው ደግሞ ሚያሳየው አንደኛ ይሄን ቀደም እንዳልሽው የሻባክ ያገር ውስጥ የደህንነት የልዩ ደህንነት መሪ የነበሩት ወይም በኦክቶበር 7 በጥቅምት 7 ወቅት አላፊ የነበሩት አቶ ሮኔን ባር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባላደረኳቸው ወይም አላደረገም በማለት ሲሜን በከንቱ አጥፍተዋልና እዚህ ጉዳይ ክስ መስርተዋል ወደ 3 ሚሊዮን ሸቀል ክፍያ ንካሳ እንዲከሰኝ በማለት ይሄ ደግሞ በጣም የሚገርመው ጠቅላይ ሚኒስትራችን እንደምናውቀው የፓርላማ አባል ወይም ጠቅላይ ሚኒስትር ከክስ ነጻ የሚያደርግ እንትን እንዳላቸው ቢታወቅም ግን በምርጫው ላይ ተስኖስ በጣም ይፈጥራል የሚል ፍራቻ አለ። ለዚህም ይሆናል ቃለ መጠየቁን ለማድረግ የተገደዱትና ሁኔታውን
1: እንግዲህ የፖለቲካ አንዱ እንትን ነው ልክ ነው ሁሉም ያው በ14ኛው ቴሌቪዥን ጣቢያም ነበሩ ትናንት ወሰለኛው ዛሬ ደግሞ ያው እንግዲህ ምርጫ ሲደርስ ግድ ያው መገናኛው ታሮችን መጠቀም ግድ ይላል ህዝቡ ለማድረስ መልክቱን አውሳቸውም ሌሎችም ፖለቲካ መሪዎች ያደረጉት ያለ ጉዳይ ነው እነተህ ነው እንግዲህ አንዱ መንገድ ነው ይሄ
2: ይያዱ ነው
1: እሺ
2: ሌላው ቀድም ለማለት የሞከርኩት ትንሽ ፓርቲዎች ላይ ያለው እንጫራ ነው በአሁን ወቅት የመጨረሻው ቀናቶችም ስለሆኑ ትንሽ ፓርቲዎች ድምጽን ያባክናሉ ከሚል አንጻር በተለይ በገዢው መንግስት በኩል ያሉ ፓርቲዎች እንደሚባለው ከሆነ ከተቻለ ጫራ በመፍጠር ዛሬ ልብ ብለናል ከአምኻ እስራኤል ጋር የተባለው ፓርቲ ከ ኦፈሮ ቪንተር ጋር የነበሩ የሰማሪያው አካባቢ ባለስልጣን ናቸው ዱዲ ቤንቶን የሚባሉ ከ8ኛ ቦታ የነበሩ ዛሬ ለቀዋል የፖለቲካውን ፓርቲ ለቀው ወጥተዋል እነዚህ የሚያሳዩት ምልክቶች የሚደረጉት እንጫናዎች ነው ከተቻለ በተለያዩ ሰዎች ጉዳዩን በሚያሳምን ሁኔታ እንዲያሳምኗቸውና ከፖለቲካው እንዲወጡ ካልሆነ ደግሞ ከምርጫ በኋላ ስልጣን እንሰጣለን እንደዚህ አይነት መስሪያ ቤቶችን እንድትመሩ እናረጋለን በማለት ከፖለቲካው እንዲወጡና ድምጽ እንዳባክኑ የሚደረግበት ወሳኝ የዘመቻ ቀናቶች ናቸው ማለት ነው። እነዚህ ደግሞ በሁለቱም የፖለቲካ ቡድኖች ላይ ያለ ሁኔታ ነው የሚታየው።
1: አው እንግዲህ የምርጫ ቦርድ ደግሞ ሲጋር ታይዞ ያው በተለያየ ጊዜ የራሱን አሰራር ያው ያወጣል ዛሬም የምርጫ ቦርድ ማከለው ከምቴ ሊቀመንበር ዳኛ ነው ሶልበርግ ያው ምርጫው አስተማማኝ እንዲሆንና የተረጋገጠ እንዲሆን የሚል መልእክት አስተላልፈዋል ያደረጉ ያሉት ቅድመ ጥንቃቄዎች እንደው ምን ይመስላል
2: አው ትክክል ነው ባለው ሁኔታ በአሁኑ ጊዜ በተለይ ስማቸው ማንፈልጋቸው ፓርቲዎች ብዙውን ጊዜ ልክ የምርጫው ሁኔታ እንደሚሰረቅና ምርጫው እንደሚጭበረበር የሚያናፍሱ ሰዎች አሉ። በተለይ በፖለቲካው የራሳቸውን ጥቅም ለማድረግ የሚፈልጉ ሰዎች። ይህን በማስከተል የአስመራጩ የኮሚቴ አላፊ ያደረጉት ዛሬ በተለያዩ ከነገራችን ላይ በሀገራችን ውስጥ ወደ 20 የሚሆኑ ኮሚቴዎች በየአካባቢው የአስመራጭ ኮሚቴ አሉ። ከዋናው ከኮሚቴው በተጨማሪ በየአገሩ የተቋቋሙ ኮሚቴዎችም አሉ ያሰራር ሂደቶች ከታች ጀምሮ እስከ ላይ አሉ። እነሱን እንዲሁም በሽዋን በተባለው ከተማ የሚገኝ የሎጂስቲክ ተቋምንም ቢሆን ሄደው ከተመለከቱ በኋላ ገለጻ አድርጓል። ገለጻ አድርጉበት ምክንያት ደግሞ አንደኛ ህብረተሰቡን ለማረጋጋት ነው። የሚናፈሰው ዜና ዝም ብሎ አሳማኝ እንዳልሆነና አስፈላጊውን ጥንቃቄ እየተደረገ እንደሆነ ከሻባ ጋር ከፖሊስ መሪዎች ጋር ከተለያዩ የስለላ የግልም ሆነ የመንግስት ድርጅቶች ጋር የሚደረጉ ውይይቶችና ምን አይነት የማጭበርበር ሂደቶች ምን አይነት የስርቆት ሂደቶች ሊከሰቱ ይችላሉ የሚሉትና አጀንዳዎች ራሱ እያነሱ መልስ የሚሰጡበትና ቅድመ ጥንቃቄ የሚያደርጉበትን መንገድ ሁሉ ተወያይተው ሁሉን ነገር በትክክል እንዲሆን ምርጫው የሰው ተፈጥሮ ስህተቶች እንኳን ቢከሰቱ እንኳን በምን አይነት መንገዶች እንደሚታረሙ እንደሚረጋገጡ በእጅ ተዳብሰው በአይን ታይተው የሚደረጉ የምርጫ ትኬቶች እንዳሉና ሁሉም ነገር በአስተማማኝ ሁኔታ እንደሚካሄድ ሰፋ ያለ ገለጻ ሰጥተዋል። ይህን ገለጻ ሲያደርጉ ስጋት ወይም ጥርጣሬ የለም ማለታቸው አይደለም፣ አለ። ሁሌም ቢሆን በተለይ እንደዚህ ምርጫው በጣም አወዛጋቢና ወሳኝ ምርጫ ነው ተብሎ በሚታሰብበት ጊዜ ላይ ምናልባት ለማጭበርበር የሚሞከርበት ወይም የሚሰራበት መንገድ ሊኖር ይችላል። ይህን ግን አስቀዳሚውን ጥንቃቄ በማድረግ መፍትሄ ለመስጠትና እንዳይከሰትም ሁሉን ነገር ለማድረግ ጥረት አድርገናል፣ ይህም የተሳካ ነው በማለት ህብረተሰቡን ወይም መራጩን ለማሳመንና ለማረጋጋት የሞከሩበት ገለጻ ነበር። እውነቱን ለመናገር በጣም ወሳኝና አስፈላጊ ነው። ምክንያቱም በአሁኑ ጊዜ ቅድም ማስታወቂያ ላይ እንደሰማነው ሁላችንም የሚናፈሱት ወይም ዝም ብሎ በኤአይ ወይም በሰው ሰራሽ ኢንተለጀንስ የሚሰሩ አሳማኝ የመሰሉ ፌክ የውሸት ቪዲዮዎች፣ ተንቀሳቃሽ ምስሎች፣ ድምጾች ብዙ ህብረተሰቡን የሚያሳስቱ የእውነት መስለው ግን ይህንን የሚያናፈሱ ሰዎች ሌላ አጀንዳ ያላቸው ሌላ ጥቅም ያላቸው ስለሚሆኑ ጥንቃቄም ያስፈልጋል። በቀላሉ ማመን አያስፈልግም። በአሁኑ ጊዜ ሁሉን ነገር መመርመር፣ ማጤን፣ መጠየቅ አሳማኝ ከሆነ ብቻ ነው ማመን የምንችለው እንጂ ስላየን ብቻ እንደ ድሮ በዘፈቀደ የሚታመንበት ጊዜ ስላልሆነ እንደዚህ አይነት ገለጻዎች እና በየጊዜው ኮሽ ባለ ቁጥር ወጠው አስተያየት መስጠትና ገለጻ ማድረግ በጣም ወሳኝ እንደሆነ የተረዱበትም ጊዜ ነው ብዬ አስባለሁ። ይህንም ያደርጋሉ በየጊዜው እየወጡ። በተለይ በምርጫው ዕለት በጣም ብዙ ፈተናዎች ሊኖሩ ይችላሉ። እነዚህን ደግሞ ለማስተባበልም ለሚናፈሱ የውሸት ዜናዎችም ትክክለኛውን መልስ ለመስጠት ዝግጁ ሆነው እንደሚውሉ ባለሙሉ ተስፋ ነኝ።
1: እውነት ነው። በተለይ ቴክኖሎጂ ሰው ሰራሽ ነገሮች በጣም ከባድ ነው። ከባድ ፈተና ሆነዋል አለማችንም። በምርጫ ላይ ደግሞ ጭራሻው የከፋ ነው። ጥሩ ነው እንግዲህ፣ ጥሩ ማሳሰቢያ ነው። ማጠቃለያ የምትለው ነገር ካለ ምህረት?
2: ለማጠቃለያ የምለው ነገር ቢኖር በአሁኑ ጊዜ የምርጫው ቅስቀሳ በተለይ በእኛ ህብረተሰብ በሚገባው ወይም በሚረዳው ቋንቋ እየሆነ አይደለም። እንደምናውቀው አብዛኛው የመራጩ መብት በእኛ በአማርኛ ተናጋሪው በተለይ ግልጽ አይሆንም ብዙውን ጊዜ። ስለዚህ እነዚህን የምርጫ ቅስቀሳዎች በተቻለ መጠን እየተረዳን ወይም በአስተርጓሚም ሆነ ወይም እንደዚህ በእናንተ በኩል በሚቀርቡ መረጃዎች ነገሮችን በማጤን እና ለወደፊትም ለልጆቼም ለእኔም ይጠቅመኛል የሚለውን ፓርቲ ለመምረጥ የእያንዳንዱን ፓርቲ ምን ዓላማ እንዳለው ሊመራውና ወደ የት ሊመራው እንደሚችል መረዳት አስፈላጊ ነው። እያንዳንዱ ድምፅ ወሳኝ ነውና የግድ ነው። ሌላው ደግሞ የመምረጥ መብታችን መጠቀም አለብን። አይ ዝሮ ዝሮ ያው ነው ምናምን ነገር የሚል የአስተሳሰብ መተውና ለመምረጥ መነሳሳት፣ መምረጥ ስንነሳሳ ደግሞ የምንመርጠውን ለማወቅ የተቻለንን ጥረት ማድረግ ይኖርብናል። የመገናኛ ብዙሃን አስተማማኝ የሆኑ የመገናኛ ብዙሃን መከታተል፣ እነዚህ በዩቲዩብ፣ በፌስቡክ፣ በቲክቶክ የሚናፈሱን ብዙ አለመከታተል። ምክንያቱም የሚያሳስቱና ሆን ተብለው ከጀርባቸው ጥቅም ፈላጊዎች የሚያደርጓቸውም ስለሚሆኑ ከነሱ መረጃዎችን ላለመውሰድ መታገድ ወይም መቆጠብ ያስፈልጋል። ምክንያቱም ቅድም እንዳልኩት አስተማማኝም ላይሆን ስለሚችል።
1: እውነት ነው። በጣም ጥሩ። በጣም እናመሰግናለን ምህረት። መልካም ምሽት ይሁንልህ።
2: አመሰግናለሁ። እኔም መልካም ምሽት ለሁላችን።
1: ወደሚቀጥለው ሳምንታዊ ዝግጅት እናልፋለን።

0: በዚህ ፕሮግራም የተለያዩ ስፖርታዊ ዘገባዎች ይቀርባሉ። በሀገራችንና ዓለም አቀፍ ዙሪያ የተካሄዱ ስፖርታዊ ክንዋኔዎች በሰፊው ይዘገባሉ። ስፖርት ለጤንነት፣ ለማህበራዊ እድገት፣ ለወንድማማችነትና ለሰላም አስተዋጽኦ ያበረክታል።
1: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን ከአትሌት ታደሰ ጥጋቡ ጌታሁን ጋር ቃለ ምልልስ እናካሄዳለን። እንደምን አለህ ታደሰ?
2: ደህና እግዚአብሔር ይመስገን። እንደምን አላችሁ? ሰጠኝ አንተም የስራ ባልደረቦች በሙሉ ሁላችሁ እንዴት አላችሁ?
1: እኛ ደህና ነን፣ እናንተ እንዴት ናችሁ? ስፖርታዊ እንቅስቃሴው ምን ይመስላል?
2: ስፖርታዊ እንቅስቃሴ እንግዲህ ያው እንደተለመደው ከቀን ቀን ያው ጫናውም እየበዛ ስራውም ጠንከር እያለ የመጣበት ሰዓት ላይ ያለ ነው እና እግዚአብሔር ይመስገን ባለው አየር ሁሉም ነገር መልካም ነው።
1: አሁን ውድድሮችም እየቀረቡ ሲሄዱ እናንተም በልምምድ ኢትዮጵያ እንደሆንክ ነው፣ አንተም ሌሎች ጓደኞችም ከአሁን በፊትም አናግረናቸዋል። አንተም እንደነሱ በተመሳሳይ ሁኔታ እዛ ልምምድ እያደረጋችሁ ነው?
2: ያው እንደሚታወቀው ሁልጊዜ እኛ የሆነ አስፈላጊ ውድድር ሲኖረን ሁልጊዜ ወደ ኢትዮጵያ ከፍ ወዳለ አየር ወዳለበት ከዛ ሄደን ነው የምንሰራው። ለጊዜው አሁን ያለሁት ደግሞ ኢትዮጵያ ነው።
1: ጥሩ ነው። እስኪ የስፖርታዊ አጀማመርክን ለእኛም ለአድማጮችም ግለጽልን። ስፖርትን መቼ ነው የጀመርከው? በምን አጋጣሚ?
2: በመጀመሪያ ጎንደር ነው ተወልጄ ያደግኩት። ያው ጎንደር ስኖር ስለ ሩጫም አለምም ስለ ስፖርት አለም ምንም ነገር የምናውቀው የለም። ያው የገጠር ልጅ ስትሆን ያው በሜዳዋ ነው የምትውለው፣ ከጠብቃለ ፍየል እዛ ነው የምታሳልፈው ጊዜህንና ከዛም ወደ እስራኤል ሀገር ነው የመጣ ነው ቀጥታ የመጣሁት። እስራኤል ሀገር በ2012 ነው የገባሁት የዛሬ 14 ዓመት። ከዛም በኋላ 6 ወር ኡልፓን ተማርኩኝ ጽፋት እያለሁ። መርካስ ግዴታ ጽፋት ነው የነበርን እና ከዛ 6 ወር ተማርኩኝ። ከዛ ወደ አዳር ትምህርት ቤት ወደ ቶም ወደሚባል ሄደራ አካባቢ ከዛ ነው የተማርኩት እና ከዛ ነው እንዳጋጣሚ የስፖርት መምህር አየኝና በስፖርት ሰዓት ለምን ሩጫ አትሞክርም አለኝ። ያው እኔ ለጊዜው ራሴን እዛ ውስጥ ስላላየሁት ብዙ ነገሮቹን አልፈልግም ብዬ ነበረ። ምክንያቱም የጓደኝነት ጊዜ አለ፣ የጨዋታ ጊዜ አለ። ከእነሱ ጋር ነበረ ስጨዋት የነበረ የእነሱ ጨዋታ ነበረ የናፈቀኝ እና በቃ እነሱ ጋር ብቻ ነው ማሳለፍ የምፈልገው እንጂ ያው ስለ ሩጫ አለም ብዙ የማውቀው ነገር አልነበረም። ከዛም በኋላ ግን ያው ከአንድ አመት በኋላ ያው 9ኛ ክፍልን ጨርሰን 10ኛ ክፍልን ስንጀምር ነው ከዛ መሮጥ የጀመርኩት ማለት ነው። እና የስፖርት መምሪያ ቦሪስ ይባላል፣ በሱ የተነሳ ነው ሩጫን የጀመርኩት። እና ያው እሱ በእንትን ባይል በየቀኑ ባይመጣ በየቀኑ እንትን ባይለኝ ኑሮ አልጀምርም ይሆናል፣ ዛሬም እዚህ ካለሁበት ደረጃ ላይም ላልደርስ ይችል ይሆናል።
1: ስለዚህ ቦሪስ ባለውለታህ ነው።
2: እሱ የመጀመሪያ መንገዱን ያሳየኝ እና ያው ተስፋ አለህ ብሎ መንገዱን ያሳየኝ ሰው ነው እና እሱ ነው የኔ ባለውለታይ።
1: በጣም ጥሩ። እዛ በኋላ እንደዚህ ለመድክ ወደ ዋናው ወደ አትሌቲክስ ወደ ሩጫ ውድድር እንዴት ነው የገባኸው?
2: ከዛም በኋላ ወደ ሩጫው አለም ስገባ ያው በጊዜ ሂደት የምታያቸው ከአንተ በፊት የጀመሩ አትሌቶች አሉ፣ ከኔ በፊት የጀመሩ ማለት ነው። እነ ሀይምሮ አሉ፣ እነ ተሰማ ሞገስ፣ እነ ግርማ ማረ፣ እነዚህ ሁሉም ትላልቅ አትሌቶች ከኔ በፊት ነው የጀመሩ። ያው የሆነ ጊዜ ውድድር ቦታ ስትሄድ እንደነሱ መሆን ትፈልግና እነሱም ያው ለእኔ የተነሳሽነት ነበራቸው እና ያው በዛ የተነሳ ነው እንግዲህ ነገ ከነገ በኋላ እንደነሱ መሆን እፈልጋለሁ ብዬ ራሴን እንትን ያልኩት። ከዛም በኋላ ነው አሰልጣኙ ቦሪስ ዘዋር ዚምሮን ያውቀዋል፣ አሰልጣኝ የነበረውን ዘዋር ዚምሮን ስለሚያውቀው ያው ከቶም ወደ ቪንጌት እየመጣሁ በሳምንት አንዴ በሳምንት ሁለቴ እንድሰለጥንና ያው የሩጫውን አለም እንድቀላቀል ዘዋርና ቦሪስ ያው ተባብረው እዚህ ቦታ አድርሰውኛል።
1: በጣም ጥሩ። እንግዲህ የተለያዩ ውጤቶችን አምጥተሃል በሀገር ውስጥም በውጭ ሀገርም፣ እስኪ ዋና ዋና የምትላቸውን ግለጽልን።
2: እኔ ያው ብዙ ጊዜ እስከ 1 ዓመት ተኩል እስከ 2 ዓመት በፊት ያጭር ማለት የሚድል ዲስታንስ የመካከለኛው ርቀት ሯጭ ነበርኩኝ እስከ 10 ሺ፣ አንዳንዴ ደግሞ ያው ግማሽ ማራቶን ሞክር ነበር። ከዛ ውስጥ ግን ያው ናሽናል ሪከርዶችንም ሰብሬ ያለው ናሽናል ቻምፒዮን፣ ያው የሀገር ሪከርዶችም ተሰብረዋል። አገር ውስጥ ያሉ የሚካሄዱ ውድድሮችንም አሸንፍ ያለው ሻምፒዮን ብዙ ጊዜ ሁኛለሁ።
1: በየት ነው ሻምፒዮን የሆንክባቸው?
2: ሻምፒዮን የሆንኩበት ያው ከ1500 እስከ ግማሽ ማራቶን 1500 አንድ ጊዜ ሆኛለሁ፣ 5000 3 ጊዜ፣ 10000 4 ጊዜ፣ ግማሽ ማራቶን አንዴ፣ እነዚህ ያው ሻምፒዮን የሆንኩባቸው ናቸው። እስራኤል ሀገር በየአመቱ አንድ የሚካሄድ ውድድር አለ፣ እነሱን ያሸነፍኩበት ነው። ሌላ ውድድሮች አሉ ያው ያሸነፍኳቸው፣ ግን ያው እነሱ ከሻምፒዮን ውስጥ ስለማይገቡ ነው እንጂ አሉ ብዙ ያሸነፍኳቸው ውድድሮች ይኖራሉ። እና ለእኔ ግን ትልቁ ክስተትና ትልቁ ውጤት ብዬ ማስበው እንደ መጀመሪያ ማለት ነው። ከዛም በኋላ ብዙ ነገሮች ተፈጥረዋል፣ ግን እንደ መጀመሪያ እስከ 23 ዓመት በ10,000 ሜትር በኢሮፓያን ሻምፒዮን እስከ 23 ዓመት የብር መዳሊያ ባለቤት ነኝ። እሱ ነው የኔ መጀመሪያ አሪፍ ውጤት ያመጣሁትና ያው ተስፋ አለኝ ብዬ ያመንኩበት ትልቁ መንገድ እሱ ነው ለእኔ።
1: በጣም ቆንጆ ነው። እዛስ በዓለም አቀፍ ደረጃ ከተወዳደርክባቸውና ውጤት ጥሩ ነው ከምትላቸው ነገሮች የቱ የቱን እስኪ የሚጠቀሱ ካሉ?
2: ከዛም በኋላ ያው ክሮስ ካንትሪ አገር አቋራጭ ውድድር ለተሱም ተወዳድሬ ያለው እሱም 5ኛ ደረጃ ይዤ ወጥቻለሁኝ። 10,000ም አንዴ 10ኛ አንዴ 7ኛ ይዤ አጠናቅቄያለሁ። እነዚህ ያው መካከለኛ ፊልድ ላይ ያለ የነበሩ ርቀቶች ናቸውና ዓለም ዋንጫ ላይም ተወዳድሬ በግማሽ ማራቶን ያው እስራኤል ሪከርድ ከማሮ ጋር በመጋራት እስራኤል ሪከርድ አሻሽያለሁ።
1: ደስ ይላል። እንግዲህ ውጤቱ ቀላል አይደለም ይሁሉ ሲመጣ። አሁን እንደምትለፉት እንደምትደክሙት ውጭ ሀገር ሄዳችሁ ተለማምዳችሁ ቤተሰብን ስራን ብዙ ነገርን ትታችሁ ነው እና ቀላል አይደለም ፈተናው። እንዴት ትገልጸዋለህ? እንዴትስ ነው የምትቋቋመው? የቤተሰብ ድጋፍስ ምን ይመስላል?
2: እንግዲህ ያው በሩጫ ዓለም ስትኖር እነዚህ ውጤቶች ይነገሩልህ እንጂ እነዚህ ውጤቶች ያው ይጻፉልህ እንጂ እነዚህ ውጤቶች እስከሚጻፉ ድረስ ግን ብዙ እንግልት አለው። ልክ እንዳልከው ቤተሰብንም ጓደኛንም ሀገርንም ያው ጥለው ሄዶ ለአንድ ወር ለሁለት ወር ለሶስት ወር ሌላ ሀገር መቀመጥ ቀላል አይደለም። ግን ያው የሆነ ሰው የሆነ አላማ አለኝ የሆነ ቀን አሳካለሁ እና የምወደው ነገር ነው ብሎ እስካመነ ድረስ እና ያንን ነገር ለማድረግ እስከተነሳ ድረስ ሁሉንም ነገር ማለፍ ይችላል ብዬ ማምን ሰው ነኝ። እንደኔ እንግልቶች ያው ብዙ ጊዜ ውጣ ውረድ አለው። ምክንያቱም ለሆነ ውድድር ሁለት ወር ወይ ሶስት ወር ተዘጋጅተህ እንደጠበቅከው ላይ ድልይ ይችላል። ምክንያቱም የማራቶን ዝግጅት አሁን ላይ በተለይ በአንድ ወር ወይ ደግሞ በአንድ ወር ተኩል 100% ሆነ የምትደርስበት ፊልድ አይደለም እና ሁለት ወር ተኩል ምናምን ለፍተህ ያን ቀን ያችን ቀን ለሁለት ሰዓት ሩጫ ባይሄድልህ ባይሳካልህ ትንሽ ከባድ ነው ማለት ያሳለፍከው ጊዜ አለ፣ የተንገላታው እንግልት አለ፣ ወጣ ወርዶ አለ፣ የሰለጠንክባቸው መንገዶች አሉ፣ የአስፋልቱን ብትል፣ የኮረኮንቹን ብትል፣ የትራኩን ብትል፣ የእነዚህ ድግግሞሽ በቀን ሁለት የሰራው ጂም የሰራው እነሱ ተደማምረው የዛን ቀን ሳይሳካል ሲሄድ ሲቀር ትንሽ ይከብዳል፣ ለመቀበልም ትንሽ ከባድ ነው። ግን ያው ነገ ሌላ ቀን ነው ብለህ በራስህ በመተማመን ዛሬ ባይሄድ ነገ ይሄዳል ብለህ በራስህ ከተማመንክ ነገሮች ሁሉ ይስተካከላሉ። ምክንያቱም እኔ በራሴ ያለፍኩት ነገር ስለሆነ ማለት ነው። ማራቶንን ስጀምር ቀላል አልነበረም። የመጀመሪያ ማራቶንን ስጀምር አቋርጫለሁ። ሁለተኛ ማራቶንን ያው አሪፍ ሮጥ፣ ከዛም ባለ ሶስተኛ ማራቶንም አልቻልኩም። ያው ምንም ነገር ተሰማኝና አቋርጫለሁ። ግን እግዚአብሔር ይመስገን ያው እዛን ጊዜ በኋላ ከዛ ውጣ ውረድ በኋላ ግን ተስፋ ስላልቆረጥኩና በራሴ እምነትም በአሰልጣኞችም አብረኝ ባሉ ነገሮች በሙሉ ስለተማመንኩኝ ያው ኢሮፕ ሻምፒዮን የመጨረሻውን ኢሮፕ ሻምፒዮን እንግዲህ በድል ተመልሻለሁ። እና ተስፋ መቁረጥ አያስፈልግም በማንኛውም ነገር ላይ ተስፋ መቁረጥ አያስፈልግም። በአትሌቲክስ ብቻ ሳይሆን በማንኛውም ነገር ተስፋ ካልተቆረጠ የሆነ ቀን ላይ ፍሬው ይገኛል ብዬ ማምን ሰው ነኝ።
1: በትክክል ተስፋ መቁረጥ አያስፈልግም። ብዙ ልፋት፣ ብዙ ድካም አለው። እዚህም ቢሆን የሚደረገው ድጋፍ ብዙ እንዳልሆነ ይነገራል። እናንተም ስትናገሩ እንሰማለን። ያን ሁሉ ግን ተቋቁማችሁ ሀገሪቱን የሚያኮራ እናንተን የሚያኮራ ቤተሰብን የሚያኮራ ውጤት ማምጣት ቀላል ነገር አይደለም እና አሁንም ጠንክራችሁ ስሩ ነው የምንል። አሁን ዝግጅት እያደረክ ያለው ከሌሎች ባልደረቦች ጓደኞች ጋር ለየትኛው ውድድር ነው?
2: እኔ አሁን በ12ኛው ወር የሚካሄድ አቡዳቢ ማራቶን አለ፣ ለሱ ነው እየተዘጋጀው ያለሁት። ያው አቡዳቢ ትንሽ ሞቃታማ ነገር ነው፣ ትንሽ ሞቃታማ አየር አለው። ግን ያው እሱን ለመቋቋም እንግዲህ የተለያዩ የአየር ንብረቶችን እንግዲህ ሰዓትም እየዘገየንም ቢሆን ሙቀታማ ቦታም ወርዳለሁ አንዳንድ የሆነ ቦታ አለ። እዛም እየሰራውም ቢሆን እንግዲህ አቡዳቢ ያለውን ውድድር በተሻለ ውጤትና በተሻለ ችሎታ ለመድረስ እየተዘጋጀሁ ነው ያለሁት።
1: አሁን እንግዲህ ለአቡዳቢ ዓለም አቀፍ የማራቶን ሩጫ ነው እየተዘጋጀህ ያለው? ሌሎች ጨዋታዎችን በዓለም አቀፍ ደረጃ አሉ በቀጣይ?
2: አዎ ያው ከአቡዳቢ በኋላ ዩሮፕ ሻምፒዮን አለ። ያው ድጋሚ በአፕሪል ማራቶን እሮጣለሁ። ያው ያንን ሩጫ ለመሮጥ ግን ያው የአቡዳቢ ውጤት ይወስነዋል። ስለዚህ ያው አቡዳቢ በቻልኩት መጠን የተሻለ ውጤት ለማምጣትና ዩሮፕ ሻምፒዮን ለመሳተፍ ያው ዩሮፕ ሻምፒዮንም እንግዲህ የተሻለ ውጤት ለማምጣት ደግሞ እዚህ ያለውን የመጀመሪያውን ምራፍ ማጠናቀቅ አለብኝና ይሄን የመጀመሪያውን አሪፍ ለመሮጥ ሞክራለሁ። እንግዲህ ከፈጣሪ ጋር
1: ይሳካል ጠንክሮ መስራት ነው አሁን በያስከው መንገድ እና ይሳካል። አንተም ለሌሎችም በዚህ ውድድር ለሚሳተፉ የእስራኤል አትሌቶች መልካም ምኞታችን እንገልጻለን። እንግዲህ ሩጫ ቀላል አይደለም። ቅድም እንደገለጽከው ብዙ ነገር አለው። ከቤተሰብ፣ ከሌላው ከማህበረሰቡ፣ ከሀገሪቱ የሚደረገው የሞራል ድጋፍም ሆነ የገንዘብ ድጋፍ ወይም ደግሞ በተለያዩ ዘርፎች አይዟቸው የማለቱ ሁኔታን እንዴት ትገልጸዋለህ?
2: ያው አሁን ላይ እንደ ድሮ ነው ብዬ ለመወሰን ትንሽ ይከብደኛል። ምክንያቱም አንዳንድ ካምፓኒዎች አሉ የአትሌቶቹን ብቃት ወይ ደግሞ የአትሌቶች የነገ ኦሎምፒክ ደርሰው ተስፋላቸው ብለው ለሚያምኑ አትሌቶች ያው የሚሰጡ ስፖንሰሮች አሉ። ለነሱ ለስፖንሰር ለሚሰጡ ሰዎች እና የሆነ አትሌትን ደግሞ ምድር የሚባለው ታሌንቱን አይተው ብቃቱን አይተው ነገ ተስፋ አለው ብለው ለሚደግፉ ድርጅቶች ደግሞ ለእነሱ ደግሞ ምስጋና ማቅረብ ፈልጋለሁ። ከዛ በመቀጠል ደግሞ ያው ሁሉም ነገር የራስህ ትጋት ነው ማለት የሆነ ድርጅት ያግዘኛል ወይ ደግሞ የሆነ ነገር ያድርግልኛል ብለህ ሳይሆን ለራስህ ስትል የምታደርገው ነገር ስለሆነ ከራስህ ለራስህ ብለህ ስታደርገው ነገሮቹ እየተስተካከሉ ሲመጡ ያው ድርጅቶች ለአንተ የተሻለ ነገር ለመስጠት ወይ ደግሞ አንተነን ያዩ የሆነ ነገር ድጋፍ ለማድረግ ወደኋላ አይሉም ብዬ አስባለሁ። እና ሁላችንም ቢሆን ለሰው ብለን ሳይሆን ለራሳችን ብለን ከማድረግ ወደኋላ አንበል። ለራሳችን ስንል መጀመሪያ ነገሮቹን እናድርግ ብዬ ማምን ሰው ነኝ። እና በማህበረሰባችን ያው አሁን ላይ እንደ ድሮው ባይሆንም ያው በተወሰነ መልኩ እንግዲህ ያው ከኛ ማህበረሰብም ቢሆን በኳሱም በሩጫውም በተለያዩ ነገሮች ያው በዳንሱም ይሁን በዘፈኑም ያው እየተሳተፉ ያሉ ታዳጊ ልጆች አሉ። ይሄ ደግሞ ያው የሱ ብቻ ሳይሆን ያው ከቤተሰብ የተወሰኑ መልካም ነገሮችን ደግሞ ጥሩ ቃላትን ተቀብሏል ብዬ ማምን ሰው ነኝና እንግዲህ ያው ያለው ነገር የሰው ልጅ የሚፈልገውን ነገር እንዲያረግ ከቤተሰብ ወይ ደግሞ ከማህበረሰብ የተሻለውን ምክርና የተሻለውን ድጋፍ በገንዘብም በምንም ባይሆን መልካም ነገሮችን በመናገር አይዞ ነገ እንደዚህ ትሆናለህ እንትፈልገው ቦታ ትደርሳለህ ብሎ መልካም ነገሮችን መናገርም ለዛ ሰው ተስፋ ነውና ለማህበረሰቡ ሆነ ለኛ እንደኛ አይነቶቹን ተስፋ አለን ብለን ለምንለው እንዲደረግ መፈልገው ነገር መልካም ነገሮችን መናገር አይዟችሁ በርቱ ነገ የተሻለ ነገር ይመጣል ብለን ብለው ከነገሩን ያው እኛም በራሳችን እምነት ይኖረናል። እና እነዚህ ነገሮች ከማህበረሰቡና ከቤተሰብ ቢመጡ የተሻለ ነው ብዬ አምናለሁ።
1: በትክክል ጥሩ ሀሳብ ነው ያነሳኸው። እንግዲህ ወጣቶች እንዳንተ ህልም ያላቸው ይኖራሉ። ለእነሱም ለህብረተሰቡም በአጠቃላይ የምታስተላልፈው መልእክት ካለ ወደ መጨረሻው?
2: ህልም ካላችሁ ለማንኛውም እንትን ትንሽ የሚሆን ትልቅ የሆነ ሰው ህልም ካለው ህልሙን ለማሳካት መጀመሪያ መውደቅን መልመድ መቻል አለባቸው። የሆነ ቦታ ለመድረስ በአንዴው ቀጥታ እዛ ቦታ አይደረስም። ስለዚህ መውደቅን መቀበል መቻል አለብን ሁላችንም ቢሆን ማለት ነው። ማለት ዛሬ ተሞክሮ ነገ ባይሳካልን ወይ አልተሳካልኝም ብሎት የሰው ልጅ ተስፋ መቁረጥ የለበት። ምክንያቱም የሆነ ነገር ተደጋግሞ ሲደረግ በልምምድ የሚመጣ ነገር ነው እና ሁሉም ነገር የድግግሞሽ ጉዳይ ስለሆነ ሁሉም ሰው ቶሎ ተስፋ መቁረጥ የለበትም። ስለዚህ አንድም ሆነ ሁለቴ ቢወደቅ በሶስተኛው መነሳት አለና የሰው ልጅ በአለበት ፈተናም ሆኖ ተስፋ መቁረጥ የለበትም።
1: አዎ ተስፋ መቁረጥ አይገባም። ለህልም ለዓላማ ጠንክሮ እንደናንተ መጓዝ ያስፈልጋል። በጣም ጥሩ ነው። አትሌት ታደሰ ጥጋቡ ጌታውን በጣም ነው እናመሰግን። እንግዲህ ለመመደህ የተሳካ ሆኖ መጥታ ደግሞ ወደ አቡዳቢ ስትጓዝ ውጤት ይዘህ እንድትመለስ እንመኛለን። በዝግጅት ክፍላችን ስም
2: አመሰግናለሁ።
1: ከኛ ጋርም ለነበረህ ቆይታ እናመሰግናለን። በቀጣይም ያሉትን ሁኔታዎች ተከታትለን ቃለ ምልልስ እናደርጋለን። በጣም ነው እናመሰግን። ሰላም ይመልስህ።
2: አመሰግናለሁ ሰጠኝ እናንተንም ቢሆን በጣም ነው ማመሰግነው። ያው እኛን ያለውበትነን ቦታ ያለውበትነን ሁኔታ አይተሽ ፈልገ ያለኝነን ሐሳብ እንድናገርና ለመስማትም ዝግጁ ስለሆን ካንተም ባልደርቦች ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።
1: እናመሰግናለን። እናንተም ቀላል አይደለም በልም ላይ ሆናችሁ ወይም ደግሞ ጥይትም ስታመጡ ከኛ ጋር ነው ቶሎ ቃለምልስ የምታደርጉና እዚህም እናመሰግናለን። ቀጥሉበት እንደዚህ ተባብረን እንሰራለን። አሁንም በድጋሚ ምስጋናችን ከፍ ያለ ነው። ሰላሙንልን።
2: አመሰግናለሁ ሰጠኝ።
1: ቻው። እየተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ ስፖርት ፕሮግራም እንገናኛለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወደ አድማጭ ነው የምናልፈው። ወይዘሮ ያለሞርቅ ስርካችን መስመራችን ላይ ናት። ወደ እሷ ነው የምናልፈው። ያለሞርቅ ጤና ይስጥልን፣ እንደምናመሽሽ?
1: ጤና ይስጥልኝ ወርቅ ነሽ፣ እንዴት ዋላችሁልኝ?
0: እግዚአብሔር ይመስገን። እንዴት ነሽ?
1: ደህና አመሰግናለሁ። መረኩን ስለተቀበልኩኝ አመሰግናለሁ። አክባሪ ይስጥልኝ።
0: እናመሰግናለን እኛም። አዎ ምን ሀሳብ አለሽ? ያው ደውለሽ ነበር ዛሬ።
1: አዎ ደውዬ ነበር። ያው ሀሳቡ አንድ ነገር ሲሆን ሁለትኬ ሁላችንም ምን አንገብጋቢ የሆነው ስለ ግድያ፣ ስለ ምሽጣራ፣ ስለ ሴቶች መገደል። ስለዚህ ነው ያው ለዕለቱ ፖለቲካም ቢሆን ያው እንደዚህ ሆኖ የምናወራ እና አሁን በቀደም ባባ ህይወቷን ባሳልፈው ሴት ብዙ ርችት ሁሉ ጭቅጭቅ ብዙ ነገሮች አሉ። ይሄ ምንድን ነው መፍትሄው ማለት ነው?
0: ጭቅጭቅ ስትይ እንደው በአጠቃላይ የሚሰማውን ይዘሽ ነው? እንደው በአጋጣሚዎችን ታውቂያቸው ነበር?
1: አላውቃቸውም። ወደ ታውቂያቸው
0: ያው እንደ ማንኛውም ሰው ነው በዜና ይሰማሽ።
1: ነፍሷን ይማረው። በጣም የሚያሳዝን ነው፣ የሚዘገንን ነው። ሰው እንኳን ሰው ነው እና ማንም ነገር አፍሉ ነፍስ ማጥፋት ቀላል አይደለም። እናትም ናት፣ እህትም ናት፣ ምሽትም ናት። ምሽት ለባሏ ዘውድ ናት ትባላለች። ይህ መጀመሪያውስ ምን ሲል ይታሰባል ይሄ ነገር? እስከ መቼ ድረስ ነው እንደዚህ ብለን የምንቀጥለው? እና ለዚህ መፍትሄ አልባ ዝም ብለን ሁለዚህ አንድ ነገር ሲሆን ሁላችንም እየወጣን ባህዳሾቱን እንናገራለን። ለምንድን ነው ለምንድን ነው እንላለን። ለምንድን ነው ራሳችን ቀድሞስ ስንት ናቸው በባላቸው እጅ የተገደሉ? ስንት አዛውንት፣ ስንት ቆንጆ ባጭሩ የቀረ ስንት ነው? አሁን ተቆጥሮ ያልቃል? ብዙዎች ናቸው። እና እስከ ዛሬ ድረስ ብንነጋገርን ብንልም ምን መፍትሄ ተገኝቶበታል? መፍትሄ አልተገኘለትም። ለዚህ መፍትሄው ምንድን ነው? መፍትሄ እናንተ መፍትሄ ልትሰጡ አትችሉም። እንነጋገራለን፣ አባል ግን መፍትሄ ያለ በእኛ ተራሳችን ነው ማለት እችላለሁ።
0: ያው መፍትሄማ መቼም እንደዚህ አይነት ችግሮች በአንድ ቀን አይደለም የሚፈጠሩ። በአንድ ቀን በእርግጥም እንግዲህ የመቼም የሰው ስሜት አንዳንዴ ሰው ስሜታዊ ሲሆን ሲናደድ የሆነ ነገር ሲፈጠር ይፈጠራሉ እንዲህ አይነት ነገሮች። በእኛ ማህበረሰብ ብቻም አይደለም በእርግጥ ይሄ ነገር በሌሎችም ሲከሰት እናያለን። ግን ደግሞ አብዛኞች ግን ስር የሰደደ ሊሆኑ ይችላሉ። በተለይ በትዳር አጋር መካከል ያለ ነገር ያለመወርቅ እንደው ዝም ብሎ አይደለም፣ ቀስ እያለ እየተንከባለለ ችግሩ ሳይፈታ ለአመታት የዘለቀ ውስጥ ለውስጥ መበሳሰል፣ መካረር ይኖራል። አንዳንዴ ደግሞ በአንዳንዱ አጋጣሚ ደግሞ ከተለያዩ በኋላ የሚፈጠር ችግርም እናያለን በብዛት ሰው ከተለያዩ በኋላ እንዲያረጋት እንዲያረገችው አብዛኛው በእርግጥ ሴት ናት የምትጠቃው እንዲሆነች ይባላል። እና ሰው ከተለያዩ በኋላ ዝም ብሎ የመራራት ነገር አጉል እንደገና ማይሆነውን ነገር ለመመለስ መሞከር በሚካሄድበት በእንደዚህ አይነት አካሄድ ነው ችግሮች የሚፈጠሩ። እና ችግሩን በእርግጥ በመመካከር በማስተዋል ብቻ ሳይሆን በባለሙያ በመመከር በባለሙያ መታገዝ፣ አንዳንዴ በሕግ ቁርጥ ውሳኔ የተሰጠውን ነገር ቆም ብሎ ማስተዋል ያስፈልጋል። እኔ እንግዲህ እንዲህ ባረግ ምንም አይል እዚህ በኋላ እንዲህ ምለናል ምናምን ተብሎ ወደ ሕጋዊ ወዳልሆነ ስምምነት ሲሄድም እንዲህ አይነት ችግር ይፈጠራል ልልሽ ፈልጌ ነው።
1: ልክ ነው? አዎ አለ። እኔም እኮ እሱን ነው ያልኩኝ። ችግሩ ያለ ተኛ ነው ማለት ነው። ለምን አለመግባባት በቤት ውስጥ በቀላሉ አይደለም የነሳው። አንደኛ የሰው ልጅ ቅናት አለው። በፍጹም ሽማግሌ አድነው፣ እህት ወንድም አድነው፣ ሐኪም አድነው፣
0: መድኃኒት የሌለው በሽታ ነው ይባል የለ?
1: አዎ ይሄ መድኃኒት የሌለው ማን ነው? ቅናት ብቻ ነው። ከዛ ተፈቷቸው በኋላ ደግሞ እንደገና ይቀናሉ። የውቴር ብተዋትሳ ሌላ ቢወስዳትሳ ቢመቻትሳ ለምን ይመቻታል? ይሄ ነው የኛ ዛቻው።
0: በቁጥጥር ስር ማድረግ እንግዲህ ከተለያዩ በኋላ ማለት ነው።
1: አታለያዩ በኋላ ብርሊያነቃ አይሆንም ቃ ይላሉ። አታለያየ በኋላ እንደገና ዙሮ መሞሻሞሾ ምን ያረጋል? ምንም አያረግም። ትርፉ ሌላ ችግር ይዞ ነው የሚመጣ።
0: አዎ መቼም እንደው እንዳጠቃለ
1: ሀገራችን ነበረ ይኸውልሽ ወርቅ ነሽ። በሀገራችን ተፋትተው ፈትተው ሰደው እንደገና ዙሮ ታርቀው አመተው ቤት ይዘው ይኖራሉ።
0: ጥሩ ነው እኮ አንዳንዴ እኮ ተለያይቶ መገናኘት እንደውም ጥሩ ነው። እንደገና አዲስ ፍቅር ይሆናል ለሚባል
1: በጣም በጣም እና አዝ አለ በሀገራችን እንዲያውም ልዩ ነው። እንኳን የወንድ ሽማግሌ የሴት ሽማግሌ ባልና ሚስት አስታርቃ ቤት አዝዛ ትኖራለሽ። አዚ ግን ከምን ነው የምንሄደው? በረን ተምሽጣራው በረን ተወበጻሊ ሰው ይስማው አንልም። ይሄ ውስጥ አዛም በኋላ ሰው እንደዚህ እንትን ታለ ነፋስ ተገባበት ችግር ነው። ልካሉ ይባላሉ። እዚህ ሀገርም የሚያስማሙ ባልና ሚስት የሚያስማሙ በዘጻሪሽ ጋር ሆኖ ይላ አሉ።
0: አዎ እንደው ግን ከባድ ምስለም ይሆን ይሆናል። አሁን ያው ብዙ ጊዜም ስንል አይ ወንድ ልጅ ሰጣልቶ ከወጣ ከባድ ነው በቃ አለቀለት ህይወቱ መጨረሻ አርጎ የማየት የማውራት አለ። እንደገና ሌላ ዓለም እንደሚኖር ሌላ ህይወት እንደሚኖር ህይወት እንደሚቀጥል ማያስቡ ብዙዎች አሉ። በቃ ለየልኝ እዚህ በኋላ ህይወቴ መጨረሻ ነው ብሎ ማስቡ ከሆነ በርግጥም ከባድ ርምጃ ለመውሰድ ነገሮች የሚገፋፋቸው ምክንያቶች አይጠፉምና እንደገና አዲስ ህይወት መጀመር እንደሚቻልም ማመን ያስፈልጋል።
1: በጣም በስተክክል ሴቲቱ ሷ ብቻ ማደለሽ ወንድየው ምሱ ብቻ ማደለም በስተክክል አዲስ ተዳር አዲስ ህይወት ማሐደስ ይቻላል። ግን ይሄም የሆነው ማስተዋል ሲኖር ነው። ማስተዋል
0: እንተኛ እስኪ ሌላ አድማጭ መስመር ላይ ስላለ ነው ጥሩ እናሳጥረው እስኪ ሐሳቡን። አዎ እስኪ እንደው ጠቅለል አድርገሽ ምታስተላልፊው።
1: ጠቅለል ባለ መልኩ ለልጆች ማሰብ ያስፈልጋል። ለልጆቿ ስትል ትኖር ብሎ መተው ያስፈልጋል። ይሄን ሁላችን አስበን በሐሳብ መውሰድ አለ። ከሞተሽ ምን ጥቅም አለ? ልጆች በረሃ በላቸው እሱ እስር ቤት ገባ ምንድነው ጥቅሙ? ስለዚህ በየሀገሩ እኛ በእኛ ተመካክረን አንድ መፍትሄ ማምጣት ይቻላል ይመስለኛል። እኔ በስተኩሌ ማለት ነው።
0: ያው እንግዲህ ሰው እያንዳንዱ የሚመስለውን ነው። ልክ ነሽ። እናመሰግናለን ያለም ወርቅ። ያው ሰዓታችን አጭር ስለሆነ ሌላ አድማጭ ስላለ ነው።
1: ስለተሰጠኝ አመሰግናለሁ ወርቅ ነሽ።
0: እኛም ስለተሳተፍሽ በጣም እናመሰግን። መልካም ምሽት ይሆንልሽ።
1: መልካም መልካም ጋምላሃና
0: እሺ እናመሰግናለን። ሌላ አድማጭ ስልክ መስመራችን ላይ አለ። አቶ ስሜነህ ማለደ ጤና ይስጥልን። አቶ ስሜነህ እንደምን አመሸህ?
2: ጤና ይስጥልን ወይዘሮ ወርቅነሽ፣ እንዲሁም ወይዘሮ ሀና፣ እንዲሁም የባልደረቦችሽ እንዲሁም አድማጮች በሙሉ
0: በጣም እናመሰግናለን።
2: እዚህ ፕሮግራም ገብቼ ሀሳቤ እንድገልጽ ስለሰጣችሁኝ ከልባ

0: ማልዳ ሲሄድ እንኳን ደህና አርፍጂ ብሎ ተሄደ። እንግዲህ ጥሩ መግባር አለው ማለት ነው። እሷም ደግሞ ደህና ዋል ታለችው ደግሞ እንደዚሁ ተግባብተው በሰላምታ ከኖሩ ኑሯቸው አንደዚህ ልውጥ ሲል ደግሞ ምን ሆነ ነው እንዴት ነው ምናምን ብሎ ቀስ ብሎ ባነጋገር፣ ይሄ ከሽማግሌ በፊት የሚደረግ ነገር ነው። ከዚያ በኋላ ጠንከር ሲል ለሚወዱት ዘመድ ሹክ ብሎ መናገር፣ እሷ እንዲሆነች ለምንድን ነው እስቲ መከራት ብሎ ለሚወደው መናገር፣ እሷ ለምትወደው እሱ ለሚወዳቸው እነዚያን ሰዎች ተነገራቸው፣ ያ ነገር በቀላሉ ሊፈታ ይችላል። እና ማንኛውም ነገር ሁሉ ከሞት አያደርስም። ለምሳሌ አንድ ሰው ከአማቾቹ ተጎራብቶ ሁለዚህ እየሄደች ከእናት አባቷ ትውላለች፣ እየሄደች ትውላለች፣ ርቦት ቢመጣ ቤቱ ተዘግቶ አሁን እንዲያው ወት ደረሰሽ እያለ ሲቆጣ ትመጣለች። አሁን ወት ደሽ ውለሽ ነው ብሎ ይላት፣ እናቴን አንድ አይኗን አሟት አለች። እንኳን አንድ አይኗን ሁለት አይኗን ድርግም ያርጋባሳና ብሎ እናቲቱን አልፎ ተሳደረ። አይ አንተ ነገር ለግዳ ካጂን ታጠብ አለችው። ምን ዘሽ ነው እናት የተዋለው ውሎ ሲመጣ ምሰጭ ብላ ቂጣ ጋግራ ሰዳልህ አለችው። አይ የሳቸው ነገር በጎ ውሏል ብለሽ ብሎ በምግብ ታረቀ። እና ምግብ ማስታርቀው የለም በፍቅር መነጋገር፣ ለማንኛውም ነገር ሁሉ በጣም ጥሩ ነው። እና ኦቬደት ጸልጻሌቶች ቢባሉ ሽማግሌ ቢባል ተቀምጦ የሚያጣላ ሽማግሌም አለ፣ ሰምቶ ደግሞ ለውጭ ሰው ደግሞ የሚናገር አለ። ገመና ማይሸሽ
1: ሽማግሌ አይባልም።
0: አዎ። እና ስለዚህ ብናገር እንደዚህ አድርጎ እንደዚህ ሆኖ አልተው ብለው ሽማግሌዎች ሲናገሩ ላስታርቁንን ምስጢሬን ዘርዝሬ ተናግሬ እንደዚህ አድርገው በሜዳ ላይ ተናገሩ ብለው ብዙ ሰዎች ወደ ሽምግልና የማይሄዱበት አለ። እና ዋናው ደግሞ መንግስት ምንድን ነው የሚያደርገው፣ ከተፋታ በኋላ ለሰውየው መጠለያ ቦታ ቢሰጠው ያ ሰው ቲኩን ዞ በየሚሳዳው በየሜዳው በየሰርጉ እየሄደ ይጠጣል፣ ይሰክራል። ህዶ ህዶ መተኛ ሲያጣ ይናደዳል። እና መንግስት ለዚህ ለሴቶች ሚቃጥ እንደሚሰጠው ሁሉ ለወንዶችም ደግሞ እንደገና አንድ መጠለያ ቦታ ቢሰጠው ከዚህ አብሮት የሚያረውና የሚውለው አንተ እኮ ነገር ቀላል ነው፣ በዚህ እንደዚህ እንዲያርገህ ሰዎች ሰደህ መታረቅ ትችላለህ ብለው እንደዚህ አብረውት ያሉት። ለምሳሌ በእስር ቤት ገብቶ ብዙ ሰዎች ትምህርት ተምረው የሚወጡ ሰዎች አሉ።
1: በህይወትም ይማራሉ፣ በሙያም ይዘው የሚወጡ አሉ። ልክ ነው።
0: ካድሬ ሆነው ነው የሚወጡ። አሁን ለምሳሌ ይሄ ገደለ፣ ታሰረ፣ ወይኔ እንደዚህ አድርጌ መግደልና መታሰር ለምን በአንዱ ህጀ ይላት ህጀ ብሰራ ታንዲቱ ሴት ብገባ ጊዜውን ባሳልፈው ምናምን ብሎ ይጠጠታል።
1: አዎ፣ እንደ ተከራይቶ መኖር ምግብ መስራት እንኳን ባይችል ሁሉም ወንድ ይከብዳል። እንግዲህ ለሁሉም በተለይ ኢትዮጵያ ላደገ ምግብ ተገዝቶ ይበላል በቀላሉ። ምን ችግር አለው? ትንሽ እንደው መረጋጋት ቢኖር በእርግጥ ከባድ ሊሆን ይችላል። ሰው መውደቂያ የለኝም መተኛ ጣለው ምን ሲል ግን እስከ መግደል ድረስ የሚያደርስ ሀሳብ ማሰብ ግን በጣም በጣም አስቸጋሪ ነው። ይሄ የመጨረሻ ውሳኔ ነው። እንደው በራስ ህይወትም መፍረድ እኮ ነው።
0: የወለሽ ወበር ወርቅ ነሽ። አንድ ነገር ሰው መቀመጫዬን አለ ዝንጀሮ። አንድ ሰው አንድ ቦታ ተተቀመጠ ስራ ያገኛል፣ ግን ተሰቤት ተጠግቶ ውሃ ሲያፈስ ይሰቀቃል፣ መብራት ሲያበራ ይሰቀቃል። እንደገና ደግሞ እሱ መጦ እራት አብረን እንበላለን ሲል ደግሞ ወይ ደግሞ በሰዓቱ ላይ መጣ ይችላል። እንደው በጣም ውስብስብ ነገር ነው የሚሆንበት።
1: ተከራይቶ መኖር አይችልም ወይ ይሄ ሰው?
0: አዎ እንግዲህ ተከራይቶ የሚወጣው እኮ ስራ አግኝቶ ያንን ቤት ክራይ ሲከፍል ነው። ከዚያ ደግሞ እንደገና ደግሞ ከሚሰራው ገንዘብ ደግሞ ሚዝነት ደግሞ ክፈል ይሉታል። ይሄ ነው አሁን ውስብስብ ነገር የሆነ እና ስለዚህ ተሰራ ቤት ታገኘ ተተከራየ፣ ያንን ግማሹን ለልጆች ይሰጣል። ልጆችንም አምጥቶ ተቤቱ ሊያጫውት ይችላል። ተተከራየው ቤት ብዙ ሊያዝናናቸው ይችላል። ግን ቦታ ታላገኘ ልጆችንም መገናኘት አይችልም፣ መስራትም አይችልም፣ ሰርቶ መብላትም አይችልም። እና ስለዚህ መንግስት ስለዚህ ጥረት ቢያደርግ ጥሩ ነው ብዬ ነው የማስበው።
1: ጥሩ። ለማጠቃለል አጠር አድርገህ የምትለው ነገር ካለ በመጨረሻ አቶ ስሜነህ? ስርጭታችን ተጠናቀቀ
0: እና ትናንት አንድ ሰው መቼም ስም አይጠራም እንደዚህ እንደዚህ ሰትዮዋ ወደ

0: ኢትዮጵያን ያለች ዘመዶች አሉ፣ የደመ መለሻ ይሆናሉ ምናምን ባለ ሁሉ
1: እንደ አይነት ነገር ያው እንደው
0: ይሄ መጥፎ አስተሳሰብ ነው።
1: ማረጋገጫም የለውም። እንደው ይሄ ሊወራም ምን ይችላል የሚባ ነገር አይደለም። እንግዲህ የተናገረው ሰው ሁሉ እንትን ነው፣ በኃላፊነት ያው ራሱ ይጠየቃል ተናጋሪው።
0: መሆንም አይገባውም እንጂ ደም ይመለሳል የሚባል ነገር የለም።
1: እንዲህ የሚያስብ ካለ ትክክል አይደለም በጣም
0: ይሄን እና በእውነት ለወደፊት እንመካከር። ልጆችን እንይ፣ ልጆች እንደሚዳሩ፣ ልጆች እንደሚማሩ፣ ብዙ ውትድርና ሄደው እንደሚያገለግሉ፣ እኛም ደግሞ ህይወታችን እንድንጠብቅ ገለን ምን እናደርጋለን? ስጋ ይበላል።
1: ልጆችን ማገዝ ነው። ከዚህ በኋላ እንዲህ አይነት ችግር ዳግም እንዳይደገም ደግሞ እንዲያቆሚ መጨረሻ እንዲሆን ነው። እያንዳንዱ ሰው ባለሙያውን በሙያው በሽማግሌውን በምክሩ ትብብር ማድረግ ጥሩ ነው።
0: ለምሳሌ ሴትየቱ ሚቅላጥ ምትሄዱ ምንድን ነው? ህይወቷን ለማትረፍ ብላ ነው። ህመሞት ተርፋለሁ ሰነበታለሁ ብላ ነው። እና ስለዚህ ወንድ ላይ ገድል ይጭራል፣ ታንቆ ይሞታል። ሴትየቱ ሳትሞት ታንቆ ይሞታል። ይሁን ለምንድን ነው? አለመቻል ነው። እና ለመቻቻል ያበቃነ እግዚአብሔር ለሚመለከተው ሆነ ለቅርቡ ዘመድ ማወያየት፣ የእናቴቱ ግድም፣ የአባትየው ግድም፣ የእሱ ግድም ተገናኝተው እነዚያን ባጭሩ መምከሩ በጣም ጥሩ ነው ብዬ ነው ማስብ።
1: በጣም እናመሰግናለን አቶ ስሜነህ፣ መልካም ምሽት።
0: እኔም አመሰግናለሁ። ደህና ምሹ። እግዚአብሔር ተዚህ ሁሉ ያውጣንን። እግዚአብሔር
1: እናመሰግናለን። መልካም ምሽት። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ይቀሩናል፣ 3 ደቂቃዎች ብቻ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በ11ኛው ቴሌቪዥን ጣቢያ ቃለ መጠይቅ ተደርጎላቸዋል። ከተወሰኑ ደቂቃዎች በፊት ነው ቃለ መጠይቁ እንግዲህ የተጠናቀቀው። እኛ ስርጭት ላይ በነበርንበት ጊዜ ንግግራቸውን ባጭሩ ለማሰማት ሞክረናል። እንደው ግን ብዙ ጥያቄ ቀርቦላቸው ምላሽ የሰጡ ቢሆኑም ዋና ዋናዎቹ ከቀድሞው የሻባክ ድርጅት ኃላፊ ሮኔን ባር ጋር እንግዲህ በተነሳው ውዝግብ ሮኔን ባር ቀደም ሲል እንደተመለከት ነው በስም ማጥፋት ወንጀል 3 ሚሊዮን ሸቄል ካሳ ይክፈሉኝ፣ ባልሆነ ነገር ስሜ ጠፍቷል በማለት ክስ እንዳቀረቡና ለዚህ ምላሽ እንደሰጡ ጠቅላይ ሚኒስትሩ ዛሬ ያው መረጃዎች ይፋ ሆኗል። ከዚህ ጋር በተያያዘ ጥያቄ ሮኔን ባር ጥቅምት 7 ቀን በደረሰው አደጋ በሌሊቱ አደጋው መድረሱ እንዳወቀ አልደወለልኝም፣ ምልክቶችንም እያየ አላሳወቀኝም። በመጀመሪያ ያን ቀን ዋና እንግዲህ የመጨረሻ እንግዲህ ቀይ መስመር ነው ያሉት ስልክ ያለስ ነበረው አልደወለልኝም፣ መደወል ይችል ነበር እንግዲህ ብለዋል። በዚህ ጥያቄ ዙሪያ ሌላው የግብጽ መረጃ ድርጅት ኃላፊ እንግዲህ በግብጽ የስልጣን ደረጃ ሀገሪቱ ፕሬዚዳንት ቀጥሎ ያለ ባለስልጣን እንደሆነ ነው የሚታወቀው። ወደ እስራኤል ሀገር መጥተው ነበር፣ ለ67 ደቂቃ ያክል ቆይቶ ነበር እስራኤል ሀገር መስከረም 26 ቀን 2023 ዓ.ም። እንግዲህ የጥቅምት ሰባቱ ጥቃት ከመድረሱ ከተወሰኑ ከአንድ ሳምንት በላይ ይሆናል ከተወሰኑ ቀናት በፊት እና ጠቅላይ ሚኒስትሩ እንደሚሉት መጥተው ማን ጋር እንደተገናኙ አናውቅም። ካሜራዎችን እንግዲህ አየር መንገድ ያለውን ካሜራ መፈተሽ ያስፈልጋል ነው የሚለው። ማን ጋር እንደተገናኘ አልታወቀም። ምናልባት እንግዲህ ያው በመረጃዎች ይፋ ሊሆን ይችላሉ በቅርቡ እናያለን። በዚህ ዙሪያ ይህን ምላሽ ሰጥተዋል። ሌላው ዲፕ ስቴት ውስጥ ለውስጥ በእነሱ ስልጣን በመጠቀም ነገሮችን ተግባራዊ እንዳይሆኑ የሚያደርግ ሲስተም ወይም ስርዓት አለ ተጠይቀው፣ አዎ ምንም ጥያቄ የለውም አለ ብለዋል። ሮማን ጎፍማን የሞሳድ ድርጅት ኃላፊ እንዲሆኑ ትልቅ ትግል አድርጌያለሁ ተሳክቶልኛል ብለዋል። ከዛ የክስ ፋይል ደግሞ ሆን ብለው ነው አጠናክረው ያቀረቡብኝ ብለዋል። ሲጠየቁ ምንም ጥያቄ የለውም እንደዛ ነው ያደረጉብኝ፣ በዚህ እኔና ቤተሰቦች ተጎድተናል ብለዋል። ሌላው ዊንተር ኦፈር ዊንተር እሳቸውን በመረጣችሁ አይዘንኩትን ትቀበላላችሁ፣ ምርጫ ጋር ተያይዞም የቀረበ ቅስቀሳ አለ ብለዋል። አይዘንኩት ቢመረጥ እንግዲህ መንግስት ቢያቋቁሙ የኢራንን መንግስት መጣል አይችልም፣ በምርጫው ቢሸነፉ ከፖለቲካ ይሰናበታሉ ወይ ለሚለው ጥያቄ በጭራሽ እኔ መሸነፍም አላስብም፣ ለማሸነፍ ነው የምወዳደረው ብለዋል። ጤና ጋር ተያይዞም ጤናዬ መልካም ነው ብለዋል። እንግዲህ ነገ ደግሞ በጧት ስርጭታችን በሰፊው እንመለከተዋለን። የቴክኒክ ባለሙያችን ዛፈር ሳሊም ነበር፣ እናመሰግናለን። አጠናካሪዋ ሀና አስፈራው በጣም እናመሰግናለን። እንዲሁም የተሳተፉትን ሁሉ ባልደረባችን ምረትን ጨምሮ እናመሰግናለን። ወርቅነሽ እሸቴ ነኝ። አድማጮቻችን መልካም ሌሊት ይሁንላችሁ።